0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

ጤና ይስጥልን፣ እንደምን አደራችሁ? እንዴት ናችሁ? ሰላም አደራችሁ? ጨለማው አልፎ ብርሃነ ቀን ተሸጋገርን፣ የተመሰገነ ይሁን ብለን እንግዲህ ዛሬ ቀኑን ለሁላችን ምንም ብሔራዊ ኦክቶበር 7 2023 ዓመተ ምህረት በቅዳሜ ሰንበት ከሶስት ዓመት በፊት የደረሰብን የሽብር ጥቃት ነው። ብሔራዊ የመታሰቢያ ስነ ስርዓት የሚፈጸምበት ቀን ነው። ለቱ እንደ ዕብራውያን ዘመን አቆጣጠር ካፍ ባብ በትሽሬ ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ደግሞ ኦክቶበር 7 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሮብ መስከረም 27 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮናታን አክታ ሲሆን የፕሮግራሙ አዘጋጅ ተረኛ አስተናጋጅ ይሻያው ደጉ ነኝ። ያለን ዝግጅት የተከበራችሁ አድማጮቻችን የሰዓቱን ዜና፣ ወቅታዊ የጋዜጦችን አምድ ሲቀጥል ከወዲሁ የተከበራችሁ አድማጮች ጥቅምት 7 በቅዳሜ ሰንበት የደረሰው የሽብር ጥቃትን በተመለከተ በዛው ቀን በሬዲዮ ያሰራጨናቸውን ዜና እንግዲህ አስታውሱ። ከወዲሁ እነዛ ከሶስት ዓመት በፊት የተፈጸሙ ክንዋኔዎች ናቸው። በሽብር ጥቃት እንዲሁም ወቅታዊ ዘገባ እና ቃለ ምልልስ ያካተተ ነው የሚሆነውና አሁን የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜናም ጥቅምት ሰባት በሽብር ጥቃት ሕይወታቸውን ያጡት እስራኤላውያን ዛሬ ብሔራዊ ስነ ስርዓት የመታሰቢያ ስነ ስርዓት ላይ ነው። የጀርመኑ ቻንስለር ሜርዝ የሽብር ጥቃት ዓመታዊ መታሰቢያም አስመልክተው ልዩ መግለጫ ወጡ። በዛ ሰርጥና በድንበር አካባቢ የእስራኤል ጦር ኃይሎች ሐማስ ዛሬ የጥቅምት ሰባትን ጭፍጨፋም ሶስተኛ ዓመት መታሰቢያ በመጠቀም በጦር ኃይሎች ላይ ጥቃት ሊፈጽም ለሚችለው ስጋት መከላከያ ሰራዊታችን ዝግጁ ናቸው። የሽብር ጥቃት ሙከራ የተሰነዘረበት ፍላይ ዱባይ የአየር ምርመራው እንደቀጠለ ነው። በአሜሪካና በኢራን መካከል ውጥረቱ አልበቃም። የመን አማጽያን የኤደን ከተማ ዓለም አቀፍ አውሮፕላን ማረፊያ በሚሳይሎች አጠቁ፣ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ዛሬ ሮብ ቀን በበርግጥም ጥቅምት ሰባት ካን ዜና በረሸት ቤት ሬዲዮ እና በቴሌቪዥን ካን 11 ቴሌቪዥን ልዩ ስርጭትን ያቀርባሉ። ምሽት 9 ሰዓት ተሩ ላይ ደግሞ ቤተሰቦች ያዘጋጁትን ብሔራዊ የመታሰቢያ ስነስርዓት በቀጥታ ያሰራጫሉ። በሬዲዮ ካን አማሃሪት ሬካ የተሰኘው ሬዲዮ ጣቢያ በተጨማሪ ልዩ ዝግጅቶችን ያስተላልፋል። ዛሬ የጥቅምት ሰባት ጭፍጨፋ ሶስተኛ ዓመትም የጀርመኑ ቻንስለር ሜርዝ የሽብር ጥቃቱም ዓመታዊ መታሰቢያ አስመልክተው ልዩ መግለጫ ወጡ። ጀርመን ከእስራኤል ጎን እንደምትቆም እና ከአስፈሪና አረመኔያዊ ድርጊቶችን ፊት ለፊት እንደምትቆም ተናግረዋል። እንዲሁም ለእስራኤል ደህንነትና እንደ ሀገር የመኖር መብቷ የሚደረገው ትግል የጀርመን ማንነትና ከሁለተኛው ዓለም ጦርነት ጭፍጨፋ የተማረች ትምህርት ዋና አካል መሆኗን ገልጸዋል። በጀርመን እየጨመረ ያለው ጸረ ሰሜናዊነት ለመዋጋት ቃል ከመግባታቸውም ጎን ለጎን ቻንስለር የጀርመኑ ጠቅላይ ሚኒስትር ከእስራኤል ጎን የፍልስጤም መንግስት በሚቋቋምበት ላይ የተመሰረተም አዲስ የአካባቢው ስርዓት እንዲገነባ ማድረግ አስፈላጊ መሆኑንም አጽንኦት ሰጥተዋል።
ቻንስለር ጀርመን ጸረ ሰሜናዊ ጥቃቶችን በቆራጥነት እንደምትቃወምና የእስራኤልን የመኖር መብቷ የሚክዱ ሰዎች ደግሞ እንደምትቃወም ገልጸዋል። ዘጋቢያችን ዶ ግብሃር እንደዘገበው ሜርዝ የዩዲ ህይወት ያለ ፍርሃት እንዲቀጥል ማረጋገጥ የዕለት ተዕለት ተግባር እንጂ በመታሰቢያ ቀር ብቻ የሚፈጸም ስራ እንዳልሆነ አጽንኦት ሰጥቷል። በአዛ ሰርጥና በድንበሩ አካባቢ የእስራኤል ጦር ኃይሎች ሐማስ ዛሬ ሆን ብሎ በጥቅምት 7 ጭፍጨፋ 3ኛው ዓመት መታሰቢያ በመጠቀም ምናልባት በጦር ኃይሎች ላይ ጥቃት ሊፈጽም ለሚችለው ስጋት ሰራዊታችን በተጠንቀቅ ላይ ተዘጋጅቶ ይገኛል። የጸጥታ ስርዓቱም ግን በቢጫ በዚህ ባዛ ቀበሌ በቢጫው መስመር ላይ ያለ ጦር ሰፈር ለመውረር ወይም ወታደር ለመጥለፍ የሐማስ የተረጋገጠም የማሰብ እቅድ የሚያሳይ ተጨባጭ መረጃ እንደሌለ አስረድቷል። ዘጋቢያችን ኢሲክ ዘዋሪት እንደገለጸው ሐማስ በህዝብ አስተሳሰብ ላይ ትልቅ ተጽዕኖ የሚያሳድር ጥቃት ለመፈጸም ሊሞክር እንደሚችል ዝግጁ ተደርጓል። ይህም በአዛ ሰርጥ ውስጥም የቀጠሉትን ግድያዎች እንደ በቀል ሊሆን ይችላል። ከዚሁ ጋር በተያያዘ የእስራኤል ብሔራዊ የደህንነት ተቋም ባወጣው መግለጫ ከሰዓታት ከበቅርብ ጊዜ በፊት በውጭ ሀገራት ቢኖሩ እስራኤላውያን ወይና ይሁዳውያን ላይ ምናልባት አሸባሪዎች ጥቃት ይፈጽማሉ የሚል ስጋት ስላለ ጥንቃቄ አስፈላጊነት እንዳለ አስታውቀዋል። የተባበሩት አረብ ኤምሬትሶች የጸጥታ አገልግሎቶች ከእስራኤሉ የሻባክ መረጃ ድርጅት ተወካዮች ጋር በመተባበር ከኦማን የመጣው የአውሮፕላን አሸባሪ አብራሪ ሐማም አልሐማሚን ምርመራ ማድረጋቸውን ቀጥሏል። ዘጋቢያችን ኢታይ ብሎምንታል እንደዘገበው ከሆነ ባለፉት 24 ሰዓታት ውስጥ ከአውሮፕላን ጥቁር ሳጥን ብላክ ቦክስ የተሰበሰቡ የመጀመሪያ ግንኙነት መረጃዎች ተገኝተዋል። በቤንጉሪዮን አየር ማረፊያ ባለፉት ሳምንታት ውስጥ ከእስራኤል ጦር ሰራዊት የተሰወሩ 64 ወታደሮች ተይዘዋል። እነዚህ ሰዎች የመውጫ እገዳ ትዕዛዝ ቢኖራቸውም ከእስራኤል ወጥተው ወደ ዩክሬን ኦማን መሄድ እንደቻሉ ተጠርጥረዋል። ዘጋቢያችን ሮይ ያኖብስኪ እንደዘገበው በድንበር ምርመራ ወቅት እነዚህ ወታደሮች ከሀገር እንደወጡ በመመዝገብ ላይ ፈጽሞ እንዳልተመዘገቡ ታወቀ። ለእስራኤል የመግቢያ ሕግ መጣስ በሚል ጥርጣሬ ለምርመራ ተወስደዋል። ይህ ወንጀል እስከ አንድ ዓመት እስራትን ያስቀጣል። በምርመራ ወቅት ከድንበር ወይም ከጠረፍ ቁጥጥር ለማምለጥ የተጠቀሙት ዋና ዘዴ በመመርመሪያው ጣቢያዎች ላይ ከሌሎች ተጓዥ ሰዎች ጋር ተጣብቀው ተቀላቅለው ማለፍ እንደነበረ ታወቀም። ከነዚህ ክስተቶች በኋላም የህዝብና የስደተኞች ባለስልጣን በአየር ማረፊያ የቁጥጥር ሰራተኞችን ቁጥር ጨምሮ በርካታ እርምጃዎችም ወስዷል። በራናና ከተማ ደቡብ በሚገኘው ጊቢያት ሄን መንደር ወደ 40 ዓመት የሚጠጋ አንድ ወንድ በጩቤ ተወቅቶ በከባድ ሁኔታ ቆሰለም። የማጌንዳ ቢዳዶም አምቡላንስ የህክምና ቡድን ተጎጂውን በክፋር ሳባ ከተማ ወደሚገኘው ሜየር ሆስፒታል ወስደውታል። የዚሁ የጩቤ ጥቃትና ጠብ ምን እንደሆነ ለጊዜው ባይታወቅም ፖሊስ እየመረመረ ነው። በአሜሪካና በኢራን መካከል ውጥረቱ አላበቃም። የአሜሪካ ምክትል ፕሬዚዳንት ቫንስ
ዋሽንግተን በቴህራን ውስጥ ውሳኔዎችን በእርግጠኝነት ማን እንደሚወስን እንደማይታወቅ ተናገሩ። ቫንስ ከሮይተርስ የዜና ወኪል ጋር ባደረጉት ቃለ መጠየቅ ጦርነቱ እንዲቆም ጠንካራ ቅድመ ሁኔታም አስቀምጧል። በኢራን ዩራኒየም የማበልጸጊያ አቅም በአፋጣኝና በከፍተኛ መጠን እንዲቀንስ ጠይቀዋል። ቫንስ ከፍተኛ ደረጃ የበለጸገ ዩራኒየም ማምረት ሙሉ በሙሉ ማቆም ለስምምነት መሰረታዊ ቅድመ ሁኔታ መሆኑን አብራርተዋል። ይህም በባህረ ሰላጤው ጦርነት በቀጠለበትና በዓለም አቀፍ የኃይል ዘርፍ ከፍተኛ መናወጥ በተፈጠረበት ወቅት ነው። ቫንስ በተጨማሪ ወደፊት ለአሜሪካ ፕሬዚዳንት ለመወዳደር ይፈልጉ እንደሆነ ገናም እንዳልወሰኑ ተናግረዋል። በየመን ከኢራን ጋር ቁርኛ ትብብር በሚያደርገው የሁቲ አማጽያን የተኮሱት ሁለት ሚሳይሎች በኤደን ከተማ በሚገኘው ዓለም አቀፍ አየር ማረፊያ ላይ መቱ። ቃል አቀባያችን ዮባል ኢንባር እንደዘገበው በጥቃት ምክንያት የተጎዳ ሰው እንደሌለም ተገልጿል። የመን ውስጥ በሚትገኘው በኤደን ከተማ አየር ማረፊያ በየመን ውስጥ በየመን ሚሊሻዎች ቁጥጥር ስር ላልሆነ አካባቢዎች የሚደረግ ዋና ዓለም አቀፍ መግቢያ በር ነው። የአየር ጸባይ ትንበያ፣ ዛሬ የሙቀቱ መጠን በትንሹ ይጨምራል፣ ነገ ደግሞ የበለጠ ሙቀቱ ይጨምራል። አርብ ግን ትልቅ ለውጥ አይኖርም። ዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ፣ ኢየሩሳሌም ከተማና አካባቢዋ 25 ዲግሪ ሴንቲግሬድ፣ ትላቪቭና በቤርሼባ አካባቢ 28፣ ሃይፋ ከተማና አካባቢ 26፣ በጮባርና አካባቢዋ 31 ዲግሪ ሴንቲግሬድ፣ ኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል። ዜናው የእስከዚሁ ነው። ሙዚቃ

0: የተከበራቸው አድማጮች ከዚህ በመቀጠል የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። እንግዲህ በሐረሪ ጽረታዊ ጋዜጣ በትልቅ ፎቶግራፍ ነው ዛሬ ጥቅምት 7 ከዛሬ 3 ዓመት በፊት የደረሰውን የሽብር ጥቃት የሚያስታውስ ነው። ቁስሉ እንደቆሰለ እንደተከፈተ ነው ይልና 3 ዓመት አለፉ። በጥቅምት 7 ላይ በጭፍጨፋ ተፈጸመ። ከዛን ጊዜ ጀምሮ እስካሁን በዚህ የሽብር ጥቃት፣ በዚህ ውድቀት፣ በዚህ ጥፋት ማን ነው ኃላፊነት ተጠያቂው? ስተተኛው ማን ነው ይልና ከዛው ጋር መንግስት፣ የሚመለከታቸው የመንግስት ባለስልጣናት አሁንም ቢሆን በስልጣን ላይ ይገኛሉ ነው ያለው። እዚሁ ጎን ይህንን የሽብር ጥቃት፣ ይህንን የደህንነት ጥበቃ ውድቀት በተመለከተ በኃላፊነት ተጠያቂውም ስህተት የፈጸመው ማን ነው ለማወቅ ቢባል የአጣሪ ኮሚቴ፣ ገለልተኛ አጣሪ ኮሚቴ ይቋቋም በሚለው ጥያቄ መፍትሄ አልተሰጠም። ኮሚቴው አልተቋቋመም። እስካሁን ድረስ 3 ዓመት አለፉ። ይህንን የሚመረምር በጥልቅ ሁኔታ የሚያጣራ ኮሚቴ አልተቋቋመም ይላል። እንግዲህ ላይ አሁንም ቢሆን ጦርነቱም አላበቃም። በተለያዩ አቅጣጫዎች ጦርነቱን እንዳለ ነው። ጦርነት አልቆመም ነው ያለው ሐረሪ ዕለታዊ ጋዜጣ። በዚህ ላይ ደግሞ በቅዳሜ ሰንበት ጥቅምት 7 ኦክቶበር 7 2023 ዓመተ ምህረት ከዛ ቀበሌ ሰርገው ወደ እስራኤል ሰርገው የገቡ አሸባሪዎች በጎዳና ቁጥር 232 ክቢሽ 232 ላይ ይህ ብዙ ሰዎች የተጨፈጨፉበት ጎዳና ነበረ። እናም የመገደያ አቅጣጫ ስለነበረ ይህ ደግሞ በአሁኑ ጊዜ ይህ ጎዳና ቁጥር ክቢሽ ወይም ጎዳና ቁጥር 232 በየደንበሩ በጎዳናው ደንበር አካባቢ ብዙ የመታሰቢያ ሐውልቶች ተቋቁመውበታል ይልና በዚህ ቀጥሎ በዚህ እንዳለው ቢያንስ በዚህ የሽብር ጥቃት ከሶስት ዓመት በፊት በቅዳሜ በሺዎች የሚቆጠሩ ታጣቂ አሸባሪዎች ሰርገው የገቡ በፈጸሙት ጥቃት በዚህ በጎዳና ቁጥር 232 ላይ ቢያንስ 283 ሰዎች ተጨፍጭፈዋል፣ ተገድለውበታል ነው የሚለው ሐረሪ ዕለታዊ ጋዜጣ። ይህ ጎዳና፣ ይህ መንገድ የመታሰቢያ ቦታ ነው ይላል። ሌላኛው ጋዜጣ ለምሳሌ ኢስራኤል ሀዮም የተሰኘው እንደሚለው ከሆነ የመከላከያ ሰራዊቱ እስካሁን ከጥቅምት 7 2023 ዓመተ ምህረት ጀምሮ ያለው ተጨባጭ ሁኔታ ምን እንደሚመስል ያለውን ግምገማ መከላከያ ሰራዊቱ ያለውን መግለጫ እያወጣ ይገኛል ይላል። የእስራኤል መከላከያ ሰራዊት ዋና ጸሐፊ እንደሚለው ከሆነ ማስጠንቀቂያዎቹም ውሳኔዎቹም ክህደት በእውነቱ ለዚህ ለደረሰው ጥቃት በጥቅምት 7 ንጋቱ ላይ የሽብር ጥቃትን በተመለከተ ከሃዲው ማን ነው፣ ስህተት የፈጸመው ማን ነው የሚል ጥያቄ ያነሳል። ከጠቅላይ ሚኒስትር ናታንያሁ ጎንስ ያኔ ከጎናቸው ማን ነበረ? ከጦርነቱ ከመፈንዳቱ በፊትስ ከሳቸው ጋር ማን ነበረ? እነማን ነበሩ? የሚል ጥያቄ ያነሳል። በመጀመሪያዎቹ ጦርነት ከተቀሰቀሰበት ጊዜ በጦርነቱ ተቀጥሏል። ያው ጀመረ እንጂ ከሁለት ዓመት በላይ ነው ጦርነት የተካሄደው ይላል። በጠቅላይ ሚኒስትሩ ቢሮስ ምን ሁኔታ እንደተፈጸሙ ደግሞ አንዳንድ ነገሮችን ያጋልጣል። ሁሉም ነገር ይታወቃል፣ የታወቀ ነገር ነው የሚል ዘገባ አለ በዚሁ በእስራኤል ሀዮም ጋዜጣ። ቀጥሎ ደግሞ ስብራት፣ የመቋቋም ስብራት ይላል። ፎቶግራፍ ያሳያል። የሴቶች ፊታቸው ላይ ሀዘንተኛ መሆናቸውን የሚያሳይ ፊታቸው ፎቶግራፍን አስቀምጧል። ከዛን ጊዜ ሽብር ጥቃት ጀምሮ ካለፉት ሶስት ዓመት ጀምሮ እስካሁን ምን አይነት ለወደፊቱም ተመሳሳይ ጥቃት እንዳይፈጸም እስራኤል በበቂ ሁኔታ አልተዘጋጀችም፣ በጥሩ ሁኔታ እየሰራች እየተንቀሳቀሰች አይደለም ይላል። እሷ እንበላት እናት ሀገር፣ የተስፋይቱ ምድር ከተቋቋመችበት ጊዜ አንስቶ እስካሁን 78 ዓመታትን አስቆጥራለች። በዚህ ታሪኳ ምንም ሁሌ በሽብር የምትጠቃ መሆኑ ቢታወቅም ጥቅምት 7/2023 ዓ.ም ትልቅ ከባዱ የሽብር ጥቃት እንደነበረ እስራኤል ሀዮም ዘግቧል። ሌሎች ማሪቭ ዕለታዊ ጋዜጣ በፎቶግራፍ ቤተሰቦች አንድ ወንድና አንድ ሴት በሐዘን ላይ እንዳሉ ያው ጥቅፍቅፍ ብለው ቆመዋል፣ ያለቅሳሉ የሚያሳይ ፎቶ በመጀመሪያ ገጹ ላይ ያሳያል። ማሪቭ ዕለታዊ ጋዜጣ በዛው በአዛ ድንበር አካባቢ በሚገኙ ቦታዎች ላይ የተነሱት ፎቶግራፍ እንደሆነ ያስታውሳል። ሶስት ዓመት አለፉ ጦርነት ያጨፍጨፈ የሽብር ጥቃት ከደረሰ። በቅዳሜ ምንድን ነው ያለው? ቅዳሜ ጥቁሩ ቅዳሜ ነው ያለው። በእርግጥ አድማጮች፣ ቅዳሜ ሰንበት የተከበረ የተቀደሰ ቀን ነው። ቅዳሜ ግን ሀዘንተኞች ምን ብለውታል? ጥቁር ክፉ ቅዳሜ ሰንበት ነው ያሉት። ተገሎባቸዋል፣ ተጨፍጭፎባቸዋል። ያነ ክፉ ቀን በሕይወታችን ቀያይሯል ይላል። የእስራኤልን ሕይወት የቀየረ ክስተትን እንደነበረ ነው ማሪቭ የተመለከተው። ብዙ ዘገባዎችን አሉት። ኢዲዮት አሮኖት በመጀመሪያ ገጹ ላይ በጥቁር ቀለም በትልቁ ገጹ በሙሉ የሀዘን መግለጫ በጥቁር እዛው ላይ ደግሞ በትልቅ ቁጥር 7/7/10 ብሎ ዘግቧል። ጥቅምት 7/10 የሚያሳይ ነው። እዛው ላይ ያ ጦርነት ከፈነዳ እንሆ ሶስት ዓመታትን አሳለፈ የሚል ፎቶ ዘገባ ያሳያል። የኢዲዮት አሮኖት ጋዜጣ እንግዲህ ከብዙ በጥቂቱ የጋዜጦች አንዱ ዘገባ የእስከዚሁ ነው።
1: የተከበራችሁ አድማጮቻችን ከዚህ በመቀጠል ልዩ ፕሮግራም እናቀርባለን። በእውነትም ከሶስት ዓመት በፊት ጥቅምት ሰባት ቀን በቅዳሜ ሰንበት ያዛ ሽብር ፈጣሪዎች ወደ እስራኤል ድንበር ጥሰው በመግባት የፈጸሙትን ከባድ የሽብር ጥቃት በተመለከተና የእስራኤል መከላከያ ሰራዊትና ዜጎች ያደረጉትን ጦርነት የሚመለከት ዘገባ እናቀርብላችኋለን። በእውነትም ባለፈው ሰኞ ጥቅምት 5 ቀን ላይ እነሆ መንግስታዊ ብሔራዊ የመታሰቢያ ስነ ስርዓት ተከናውኗል። በዛሬው ዕለት ደግሞ እነሆ ጥቅምት 7 የደረሰበትን ከባድ የሽብር ጥቃት የመታሰቢያ ስነ ስርዓት እየተከናወነ ነው። በሀገራችን እስራኤል የተጠለፉባቸው ቤተሰቦችን ላይ በብዛት በዚህ ቀን ላይ ይሁን የመታሰቢያው ቀን ይሁን በማለታቸው ምክንያት እየታሰበ ስለሆነ ይህን የተመለከተ ፕሮግራም እናቀርባለን እና የተከበራቸው አድማጮቻችን ከሁሉ በማስቀደም ከዚህ በመቀጠል የምናሰራጨው ልዩ ዝግጅታችን ከሶስት ዓመት በፊት በቅዳሜ ሰንበት 2023 ዓመተ ምህረት ጠዋት ላይ ያዛዎቹ ሽብር ፈጣሪዎች ባልተጠበቀ ሁኔታም ድንበር ጥሰው ወደ እስራኤል ግዛት ገብተው የፈጸሙትን ከባድ ጭፍጨፋ እገታ በተመለከተም ያዘጋጀነውን ፕሮግራም እናቀርባለን። እንዲያውም ለትዝታ ያክል ዳግም አሁን እናሰራጫለን። ያኔ አስታውሱ አትርሱ የተከበራችሁ አድማጮቻችን፣ በአሁኑ ሰዓት የተፈጸመ ሳይሆን ከዚህ የምናቀርበው ፕሮግራም ዜናም ቢሆን በአለፈው ሶስት ዓመት በፊት በቅዳሜ ሰንበት የተፈጸሙ ለአድማጮች ያስተላለፍናቸው ዜናዎችና ዝግጅቶች ናቸው። ቅዳሜ ጥቅምት 7 ባልደረባችን ወርቅነሽ እሸቴ ዜናና ከባልደረባችን ረሃይም አላዛር ጋር ያስተላለፉትን ዘገባ እንዲሁም በዚህ ቀን በዚህ ክፉ ቀን ላይ በእርግጥ ቅዳሜ ሰንበት የተከበረ ሰንበት ነው፣ ግን ብዙዎቹ የተጎዱ ሰዎች ይህ ክፉ ቀን ነበረ እያሉ ናቸው እና ይህንን በተመለከተም ለአድማጮች በምናቀርበው ዝግጅት እንዲሁም በዚሁ ስለ ጦርነቱ ስለመፈንዳቱ ሁኔታ በዛው ቀን ከአድማጭ ጋር ያካሄድነውን ቃለ ምልልስም እናቀርባለን እና እንዲሁ ቅዳሜ ጥቅምት 7 በፈነዳው ጦርነት የተከሰቱ ዋና ዋና ክስተቶች ጠዋት ቅዳሜ ጠዋት 6 ሰዓት ከ29 ደቂቃ አካባቢ ጥቃቱ ጀመረ። ከአዛ ሰርጥ ወደ ደቡባዊ እስራኤል ሰፊ የሮኬት እና ሚሳኤል ጥቃት ተፈጸሙ። በኋላም እየቀጠለ ወደ መሃል አካባቢያችን ተስፋፋ። ወደ እስራኤል መግባትም ሰርገው መግባት በመኪናም ሆነ በእግራቸው እንዴት እንደገቡ አሸባሪዎቹም ከሮኬት ጥቃቱ ጋር በተመሳሳይ ጊዜ በሐማስ የሚመሩ ታጣቂዎች በብዙ ቦታዎች የድንበር አጥር በማቋረጥ ወደ እስራኤል ገቡ። መኪናዎችን፣ ሞተር ሳይክሎችን፣ ጀልባዎችን እና የአየር መጓጓዣ መንገዶችን ተጠቅመዋል። በሰፈሮችና በወታደራዊ ማዕከላትም የተካሄደ ውጊያ በድንበር አቅራቢያ ባሉ ሰፈሮች የወታደራዊ ማዕከላት ከባድ ውጊያ ተካሄዱ። ከነዚህ መካከል ቤሪ፣ ክፋር አዛ፣ ነሃል ኦዝ፣ ኔቲቭ ሐሳራ፣ ሁሊት፣ ሶፋ እና ሬይም ይገኙበታል። የሰላማዊ ሰዎችና ወታደሮችን እገታ፣ በመቶዎች የሚቆጠሩ ሰዎች ታፍነው ወደ አዛ ሰርጥ ተወሰዱ። በወቅቱ በተሰጡ መረጃዎች መሰረት ወደ 250 የሚጠጉ ሰዎች ተጠልፈው ተወሰዱ። በሰፈሮች ለአዛ ኩታገጠም የሆኑ ሰፈሮች ውስጥ ደግሞ የተካሄደ ውጊያው በእያንዳንዱ ቦታዎች ነዋሪዎቹ በደህንነት ክፍሎቻቸውና በቤቶቻቸው በየቤታቸው ውስጥ ለብዙ ሰዓት ተደብቀው ቆዩ። በዚህ ጊዜ የእስራኤል ጦርና ፖሊስ ከታጣቂዎቹ ጋር ተዋግተዋል። ቦታዎች እንደገና ለመቆጣጠር ሞከሩ። እስራኤል ባዛ ላይ የጀመረችው ጥቃት እስራኤል ባዛ ሰርጥ ውስጥ ባሉ ኢላማዎች ላይ ሰፊ የአየር ጥቃቶችን በማድረግ ምላሽ ሰጠች። ይህም ወደ ረጅም ጊዜ ቆየ የእስራኤልና የሐማስ ጦርነት መጀመር ሆኗል። ጦርነቱም 3 ዓመትን አስቆጥሯል ማለት ይቻላል። የጦርነቱ ሁኔታ መታወጅ በጥቅም 8 ከተፈጠሩት ክስተቶች መካከል በማግስቱ ማለት ነው የእስራኤል የፖለቲካና የደህንነት ካቢኔ የመንግስትን መሰረታዊ ህግ አንቀጽ 40 አሊፍን በመጠቀም የጦርነት ሁኔታዎች መኖር በይፋ አስታወቀ። በቅዳሜ ቀን ብቻ በዚህ ጦርነት ሁኔታ በእስራኤል ውስጥ ወደ 1200 የሚጣጉ ሰዎች ሞቱ፣ ወደ 250 ሰዎች ደግሞ መታፈን መጠለፍ አስከትሏል። እነዚህ ቁጥሮች የእስራኤል መረጃዎች የተመሰረቱ የዓለም አቀፍ ምንጮች የጠቀሰ ናቸው። የተባለ የጥቅምት የሰባቱ የጊዜ ሰሌዳ ከጠዋት ቅዳሜ 6 ሰዓት ከ29 ደቂቃ ጀምሮ እስከ ሌሊት ድረስ በሰዓታት ተከፋፍሎ በቤሪ፣ በክፋር አዛ፣ ናል፣ ኦዝ፣ ኖቫ፣ ሲድሮት፣ ኦፋኪም፣ በወታደራዊ ማዕከላትና በእስራኤል የተወሰደ ምላሽ ነበረ። በተጠቀሱ ሰፈሮች ወራሪዎቹም ህዝብን ለመጨረስ ገቡ፣ ጦርነትም ተካሄደ። በመጨረሻ ግን እነዚህ አሸባሪዎች ወደ መጡበት ተመለሱ። አዛ መከላከያ ሰራዊታችን የአሸባሪዎቹ መናኸሪያ የሆኑ ተቋማትና ቦታዎችም ደበደበ። ብዙ የፍልስጤም ቤቶችም ወደቡ። አሁን የተከበራችሁ አድማጮቻችን፣ መግቢያው ላይ እንዳስታወስን ስለዚሁ ከጥቅምት 7 ቅዳሜ ስለፈለዳው ጦርነት ያሰራጨለውን ከ3 ዓመት በፊት አስታውሱ። መደናገጥ አይገባችሁም እና ዝግጅቱም እንሆ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ ሻቧቱፍ እለቱ እንደ እብራን ዘመን አቆጣጠር ዮምሻባት ካፍ ቤት በትሽሬ ታፍሽን ፔይዳሌት ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 7 ቀን 2023 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 26 ቀን 2016 ዓመተ ምህረት ነው የምሽቱ ስርጭታችን እነሆ ጀመረ የቴክኒክ ባለሙያችን ሮኔ እንዳሃን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም በሀገራችን በተፈጠረው የጸጥታ ችግር ከተለያዩ ሰዎች ጋር እንወያያለን ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል አሁን የምሽቱን ዜና ዋና ዋና ዜናዎች እነሆ ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 ደረሰ ተባለ በጥቃቱ የቆሰሉ እስራኤላውያን 900 መድረሱ ታውቋል ሐማስ ዛሬ ጠዋት በእስራኤል ላይ ያደረሰውን ጥቃት ተከትሎ የእስራኤል መከላከያ ሰራዊት የብረት ሰይፍ የተሰኘ ወታደራዊ ጥቃት መጀመሩን ቀደም ሲል አስታወቀ። የካቢኔ ሚኒስትሮች አስቸኳይ ስብሰባ አካሄዱ። በርካታ የዓለም ሀገራት ሐማስ በእስራኤል ላይ ያደረሰውን ጥቃት አወገዙ የሚሉት ዋና ዋና ዜናዎች ናቸው። ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 መድረሱ ተገለጸ። በጥቃቱ ከ900 በላይ እስራኤላውያን የቆሰሉ ሲሆን አብዛኞቹ በከባድ ሁኔታ መጎዳታቸው ተገልጿል። ወታደሮችን ጨምሮ በአስሮች የሚቆጠሩ እስራኤላውያን መጠለፋቸውም ታውቋል። የመከላከያ ሰራዊቱ ቃል አቀባይ ጄኔራል ዳንኤል ሃግሪ ለጋዜጠኞች በሰጠው መግለጫ አዛን በሚያዋስነው ድንበር በሚገኙ እስራኤላውያን ሰፈሮች ሁሉ መከላከያ ሰራዊቱ እንደሚገኝና ድንበር ጥሰው የገቡ ከገቡ አሸባሪዎች ጋር እየተዋጉ መሆኑን ገልጸዋል። ከአሸባሪዎች ነጻ የወጡ ሰፈሮችም መኖራቸውን አስተውቀዋል። ተራዜጎችና ወታደሮች በሐማስ እጅ መጠለፋቸውንም በሰጡት መግለጫ ማረጋገጣቸው ታውቋል። አስተዜናዎች በድጋሚ እነሆ ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 ደረሰ። ሐማስ ዛሬ ጠዋት በእስራኤል ላይ ያደረሰውን ጥቃት ተከትሎ የእስራኤል መከላከያ ሰራዊት የብረት ሰይፍ የተሰኘ ወታደራዊ ጥቃት መጀመሩን አስታወቀ። የካቢኔ ሚኒስትሮች አስቸኳይ ስብሰባ አካሄዱ። በርካታ ሀገራት ሐማስ በእስራኤል ላይ ያደረሰውን ጥቃት በጥብቅ እያወገዙ ናቸው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 ደረሰ። በጥቃቱ 1000 በላይ እስራኤላውያን የቆሰሉ ሲሆን አብዛኞቹ በከባድ ሁኔታ መጎዳታቸው ተገልጿል። ወታደሮችን ጨምሮ በአስሮች የሚቆጠሩ እስራኤላውያን መጠለፋቸው ታውቋል። የመከላከያ ሰራዊቱ ቃል አቀባይ ጄኔራል ዳንኤል ሃግሪ ለጋዜጠኞች በሰጡት መግለጫ አዛን በሚያዋስነው ድንበር በሚገኙ እስራኤላውያን የእስራኤላውያን መኖሪያ ሰፈሮች ሁሉ መከላከያ ሰራዊቱ እንደሚገኝና ድንበር ጥሰው ከገቡ አሸባሪዎች ጋርም እየተዋጋ መሆኑን ገልጸዋል። ከአሸባሪዎች ነጻ የወጡ ሰፈሮችም መኖራቸው እንዳሉ ታውቋል። ተራዜጎችና ወታደሮች በሐማስ እጅ መጠለፋቸውን አረጋግጠዋል ቃል አቀባዩ። የሐማስ ድርጅት አሸባሪዎች ዛሬ ጠዋት አዛን በሚያዋስነው ድንበር በሚገኙ 14 የእስራኤላውያን መኖሪያ ሰፈሮች የገቡ ሲሆን አሸባሪዎች ቢያንስ 3 ቦታዎች በኪቡጽ በኤሪ በኪቡጽ ራይምና በኦፋኪም እስራኤላውያንን ያገቱ መሆናቸው ተገልጿል። ከመከላከያ ሰራዊቱ ጋርም አሁን ውጊያ እየተካሄደ መሆኑን የሚወጡ ዘገባዎች እየተመለከቱ ናቸው። ሻራ ነገብ የተባለው ሸንጎ ሐላፊ ኦፊር ሊቪሽታይን ከአሸባሪዎች ጋር በተካሄደ ተኩስ ልውውጥ ቀደም ሲል መገደላቸው የሸንጎ አስተዳደር አስታውቋል። አሁን በኪቡጹ ከኪቡጹ ውጪ የሚገኘውና የኒር ኦዝኗሪ የሆነው ዮኒ አሸር በተሰቦቹ ባዛ ሰርጥ ሃአኒዮነስ ወደ ተባለው አካባቢ ተጠልፈው ሳይወሰዱ እንዳልቀሩ በካንረሸት ቤት ሬዲዮ በተደረገለት ቃለ መጠይቅ ገልጿል። ዮኒ አሸር በካንረሸት ቤት ሬዲዮ እንደተናገረው ባለቤቱና ሁለት ሴት ልጆቹ በኒር ኦዝ በአማቱ ቤት እንደነበሩና አሁን የሚስቱን ስልክ የት እንዳለ ሲመለከት በሃኒዮነስ እንደሆነ እንደሚያሳየው ገልጾ ቤተሰቦቹ ወደ አዛ ተጠልፈው ሳይወሰዱ እንዳልቀሩ ስጋቱን ተናግሯል። ሾባል ሃሉአ የተባለች የሲድሮት ከተማ ኗሪ አሸባሪዎች የማያቋርጥ ከባድ ተኩስ እያካሄዱ መሆኑን የወታደሮችን ዩኒፎርም ለብሰውም በየበሩ ሲያንኳኩ ወታደሮች እየመሰሏቸው ዜጎች እንደከፈቱላቸውና እስራኤላውያንን ማገት እንደቻሉ ገልጻለች። የጤና ጥበቃ ሚኒስትር እስካሁን በተለያዩ ሆስፒታሎች ከአንድ ሺህ በላይ ቁስለኞች ለሕክምና እርዳታ መወሰዳቸውን አስታውቀዋል። በቤርሸባ ከተማ በሚገኘው የሶረቃ ሆስፒታል ከ280 በላይ ቁስለኞች ለሕክምና እርዳታ የተወሰዱ ሲሆን 60 የሚሆኑት በጣም በከባድ ሁኔታ፣ 44ቱ ደግሞ በመካከለኛ መቁሰላቸው ታውቋል። ህዝበ እስራኤል ከሰባት ቀናት የዳስ በዓል በኋላ በስምንተኛው ቀን ዛሬ ሲምሃት ቶራ የተባለውን ዓመታዊ ቅዱስ በዓል በሚያከብርበት ዕለት ሐማስ በደቡብና በመካከለኛው እስራኤል እንዲሁም በኢየሩሳሌም አካባቢ ሮኬቶችን ያለረፍት በመተኮስና ተደራጅቶ ድንበር ጥሶ በመግባት ከባድ ጉዳት አድርሷል። የካቢኔ ሚኒስትሮች አስቸኳይ ስብሰባ አካሄዱ። ናታንያሁ በቴላቪቭ በሚገኘው መከላከያ ሚኒስትር ቢሮ በተካሄደው የካቢኔ ሚኒስትሮች ስብሰባ ላይ ባሰሙት ንግግር ህዝበ እስራኤል ሆይ፣ አሁን ወታደራዊ ዘመቻ ወይም የጦርነት መጀመሪያ ላይ ሳይሆን በትክክል ጦርነት ላይ እንገኛለን። በመጀመሪያ ባዛ ሰርጥ አዋሳኝ ድንበር ወደሚገኙ የእስራኤላውያን ሰፈሮች ሰርገው የገቡ አሸባሪዎችን ከአካባቢው እንዲወጡ፣ ሰፈሮችም ነጻ እንዲሆኑ፣ ከዛም ተጠባባቂ ወታደሮች በስፋት እንዲዘምቱና በጠላት ላይ ከባድ ጥቃት እንዲወሰድበት አዝዣለሁ ብለዋል። የካቢኔ ሚኒስትሮች ስብሰባ የተጠናቀቀ ሲሆን ናታንያሁ ከተቃዋሚ ፓርቲ መሪዎች ከክነሴት አባል ያኢር ላፒድ ጋር ተወያይተዋል ተብሏል። አሁን ምሽቱን መንግስት ልዩ ስብሰባ ያካሄዳል ተብሎም ይጠበቃል። ይህ በዚህ እንዳለ ነገ በተለያዩ ቦታዎች ትምህርት እንደማይኖር የደጀን እዙ አስታውቋል። በጉሽዳን፣ በኢየሩሳሌም፣ በሻሮን፣ በሰማሪያና በደቡብ እስራኤል አካባቢዎች ነገ ትምህርት እንደማይኖር፣ ትምህርት ቤቶች ሁሉ ዝግ እንደሚሆኑ ከወዲሁ የደጀን እዙ አስተላልፏል። በክፍት ቦታዎች በሚካሄዱ ማህበራዊ ጉዳዮች ወይም ድግሶች እስከ 10 ሰዎች መሳተፍ እንደሚችሉና ዝግ በሆኑና በቅርበት የሮኬት መከላከያ ባለባቸው ቦታዎች ደግሞ እስከ 50 ሰዎች የሚሰባሰቡ መሆኑን የደጀን እዙ ባወጣው መመሪያ ገልጿል። ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ እስራኤል መከላከያ ሰራዊት የብረት ሰይፍ የተሰኘ ዘመቻ መጀመሩን አስታወቀ። የእስራኤል አየር ኃይል ባዛ ሰርጥ የሚወስደውን የማጥቃት እርምጃ እንደቀጠለ ሲሆን ወታደራዊ ቃል አቀባዩ እንዳስታወቀው የአየር ኃይሉ የሐማስ አሸባሪዎች ድንበር ጥሰው ወደ እስራኤል ክልል በገቡበት አካባቢ ድብደባውን እንደቀጠለ መሆኑንና እስካሁን ከ50 ቶን በላይ ፈንጆችን የተጠቀመ መሆኑን ገልጿል። 4 ወታደራዊ ሄሊኮፕተሮች ላይ ጉዳት የደረሰ ሲሆን በአየር ኃይሉ አባላት ላይ ግን ምንም ጉዳት አልደረሰም ተብሏል። ከጧት ጀምሮ እስካሁን 4 ብርጌድ ተጠባባቂ ወታደሮች የዘመቱ ሲሆን በአዛና በእስራኤል ድንበር አካባቢ በሚገኙ ሰፈሮች 41 ሻለቃ ወታደሮች መሰማራታቸው ታውቋል። የመከላከያ ሰራዊቱ ቃል አቀባይ ጄኔራል ዳንኤል ሃግሪ ቀደም ሲል እንደገለጸው ሐማስ ከጧት ጀምሮ እስካሁን ከ2200 በላይ የሚሆኑ ሮኬቶችን ወደ እስራኤል ክልል መተኮሱን ገልጾ አሸባሪዎች በየብስ በባህርና በአየር ወደ እስራኤል ክልል በሲድሮት፣ በነሃል ኦዝ፣ ቤሪ ማህኔ ራኢም ዚኪም ወደ ተባለው ካምፕ ሰርገው እንደገቡ አስታውቋል። በርካታ ኃይል ወደ ደቡብ እስራኤል እንደተሰማራም በመከላከያ ሰራዊቱ ቃል አቀባይ አስታውቋል። ይህ በዚህ እንዳለ የእስራኤል አየር ኃይል ባዛ ሰርጥ ባደረሰው ጥቃት ከ200 ፍልስጤማውያን መገደላቸውን የፍልስጤማውያን የጤና ጥበቃ ሚኒስትር ካዛ ሰርጥ አስታውቋል። የእስራኤል አየር ኃይል ባደረሰው ጥቃት ከ1600 በላይ ሰዎች መቁሰላቸውን የአዛ ሰርጥ የጤና ጥበቃ ሚኒስትር ጨምሮ ገልጿል። የአየር መንገድ ባለስልጣን አዲስ መልእክት እስኪወጣ ድረስ በእስራኤል ክልል ስፖርታዊና ቀላል በረራዎች መታገዳቸውን አስታወቀ። ይህ በዚህ እንዳለ በርካታ ወደ እስራኤል የሚገቡ በረራዎች መሰረዛቸው ተገልጿል። የሉፍታንዛ አየር መንገድ ከጀርመን ወደ እስራኤል የሚያደርገውን በረራ የሰረዘ ሲሆን ሌሎች አየር መንገዶችም ወደ እስራኤል የነበሯቸውን በረራዎች መሰረዛቸው ታውቋል። ሐማስ በእስራኤል ላይ ያደረሰውን ጥቃት በርካታ የዓለም መሪዎች መቃወማቸው ተገለጸ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሐማስ ያደረሰውን ጥቃት በጥብቅ በማውገዝ ለሟች ቤተሰቦች መጽናናትን ተመኝተዋል። በተመሳሳይ የእንግሊዙ ጠቅላይ ሚኒስትር ሱናቅ የሐማስን ጥቃት በጥብቅ በማውገዝ እስራኤል ራሷን የመከላከል መብት አላት ብለዋል። ዩክሬንም የሐማስን ጥቃት ያወገዘች ሲሆን የቱርኩ ፕሬዚዳንት አርዶዋን እስራኤልና ፍልስጤማውያን በትዕግስት ችግሩን መፍታት አለባቸው ማለታቸው ታውቋል። አሜሪካ፣ የአውሮፓ ህብረት፣ ጀርመን፣ ቼክ ሪፐብሊክ፣ የስዊድንና ሌሎች ሀገራትም ሐማስ በእስራኤል ላይ ያደረሰውን ጥቃት በመቃወም መልእክት ማውጣታቸው ተገልጿል። ኢራን ይህ በዚህ እንዳለ ኢራን ሐማስን በማድነቅ ለፍልስጤማውያን ነጻነት ሲባል ሐማስ የሚያደርገውን ትግል እንደምታበረታታና ከሐማስ ጎን እንደምትሆን አስታውቃለች ተብሏል። በመጨረሻም የአየር ንብረት ትንበያ፣ ነገ ሙቀቱ በመጠኑ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የተከበራችሁ አድማጮቻችን ዜናው በዚህ አበቃ። አሁን በቀጥታ ወደ ባልደረባችን ራሚም አላዛር እናልፋለን። ጋሽ ራሚም ስልክ መስመራችን ላይ ነው። እንግዲህ ባለው ወቅታዊ ሁኔታ እንወያያለን። ጤና ይስጥልን ጋሽ ራሚም፣ እንደምን አመሸ?
1: ጤና ይስጥልኝ ወርቄ፣ እንደምን አመሸሽ? ሸባቶው
0: ሻቫቶቭ ደህና ነን፣ እግዚአብሔር ይመስገን። ጋሽ ራሚም ቀን ላይም ተመልክተነዋል። እንግዲህ ዛሬ የሐማስ ድርጅት ተደራጅቶ ወደ እስራኤል ክልል በመግባትና ሮኬቶችንም ወደ እስራኤል በመተኮስ ያደረሰው ጥቃት ከባድና እስካሁን ድረስ በሐማስ ድርጅት በኩል ታይቶ የማይታወቅ ነው። ይህ ጥቃት አሁን ያለው ሁኔታ እንዴት ነው? ምን ይመስላል?
1: እንዳልሽው ቀደምም ተመልክተነዋል። ቀን ላይ አሁንም በዜና ማንቺ ብዙውን ጠቅሰሸዋል። የሐማስ ድርጅት ከዛ የፈጸሙት ተግባር ከአሁን ቀደም ማንኛውም ጠላት በእስራኤል ላይ ይህን ያህል አደጋ አላደረሰም፣ ያው በጦርነት ግንባር ካልሆነ በስተቀር እና የትራምፕ ሌሊት ዛሬ ንጋት ላይ ሐማስ የሐማስ ድርጅት በቀነባበረው ቅድ መሰረት በተለያዩ አቅጣጫዎች ወደ እስራኤል ክልል በማለፍ የተለያዩ ቦታዎችን በዛ ብዙ ርቀት ላይ የማይገኙ ሰፈሮችን፣ ቅቡሶችን እና ከተሞችንም ገብቶ ሰዎችንም በመያዙ በመያዝ ሌሎችንም እንደዚሁ ለምሳሌ በአንድ ሜዳ ላይ ወጣቶች ሊዝናኑ ተሰባስበው የነበሩበት ቦታ ሄዶ ከዚያ የነበሩ ወጣቶች ብዙዎችንም እንደዚሁ እንደገደለ ነው እና እንዳልሽው ቅድም በዜና የሐማስ ድርጅት የሰሩት ሴራ በጣም የረቀቀ ነው። አንደኛ እነሱ ራሳቸው የእስራኤል መከላከያ ሰራዊት ለመምሰል የእስራኤል መከላከያ ሰራዊት መለዮ ለብሰው ነው እንግዲህ መለዮ ለብሰው ለማወናበድ ለማመራታት እንዲመቻቸው የእስራኤልን መከላከያ ሰራዊት መለዮ ከለበሱ በኋላ በተለያዩ በባህርና በአየር በምድር በኩል ወደ እስራኤል ሰርገው ያገቡ ቁጥራቸው በጣም ከማይገመት በላይ ነው። እስከ 200 በላይ 1000 የሚያደርሳቸው አሉ። እነዚህ ናቸው እንግዲህ በተለያዩ አቅጣጫዎች ገብተው እንዳልነው ይህን መሰለ ድንገተኛ አደጋ ያደረሱት። እስከ እንግዲህ ያደረጉት ምንድን ነው? መጀመሪያ ሮኬቶችን መተኮስ ጀመሩ። ወደ እስራኤል ክልል ሮኬቶችን በተከታታይ ሲተኩሱ የነበረው ትኩረትና የነበረው መከላከል ሮኬቶችን ጉዳት እንዳያደርሱ አክሸፍ ነበር። ያን ተገን በማድረግ ነው እንግዲህ እነሱ በእግራቸው ከተለያዩ ቦታዎች ገብተው ሰዎችን በመያዝ እና እንዲሁም ህይወት በመጥፋት የዘመቱት እና ከነዚህ ከደረሰው አደጋ ውስጥ እንግዲህ እስካሁን ድረስ 900 የሚሆኑ እስራኤላውያን ዜጎች እንደቆሰሉ ነው የሚነገር ያለው። 100 በላይ የሚሆኑ ደግሞ ሙተዋል ይባላል። ከተለያዩ ሆስፒታል ገብተው የሕክምና እርዳታ የሚቀበሉትም ብዙዎች ናቸው። ከእነሱም መካከል ለምሳሌ በዚህ በአሽከሎን እና በኤርሸባ ሶሮካ እና ባርዝላይ የሚባሉ ሆስፒታሎች በርካታ ሰዎች ቆስሎ ሰዎች ገብተው እንደሚታቀቡ ነው። እንዲያውም የቦታ መጣበብም እንዳለ ነው የሚነገር ያለው። ብዙዎቹም እንደዚሁ በጥሩ ሁኔታ የቆሰሉ እንደሆኑ ነው እየተነገረ ያለው እና ይሄን የመሰለ ችግር ነው ተፈጥሮ ያለው። እስካሁን ድረስ እንግዲህ ብዙዎቹ ቦታዎች እንዲለቀቁ ወይም ሽብርተኞች እንዲወድመዋል። አሁን እስካሁን ድረስ ያሉት ለምሳሌ ሲድሮት ከተማ ከሚገኝ አንድ ፖሊስ ጣቢያ እዚያ ገብተው 15 ነው የሆናሉ ቁጥራቸው ይባላል። እንግዲህ የአይን ምስክሮች ሲናገሩ የሚሆኑ ሽብርተኞች ከዚያ ፖሊስ ጣቢያ ገብተው እዚያው ፖሊሱ ካሉበት ቦታ ገብተው እዚያ እስካሁን ድረስ ሊያዙም አልቻሉም፣ እጃቸውን አልሰጡም። እነሱም ደግሞ መግደልም አልተቻለም። እስካሁን ድረስ ተኩስ ልውውጥ እንዳለ ነው የተነገረ ያለው። ሌላው ቅቡጽ ብሔር የሚባል ቦታ 50 የሚሆኑ ሰዎች ከአንድ እንግዲህ ቅቡጾች በአድራይ ነው ምግብ የሚበሉበት ምግብ ቤት ያለ ከዚያ ተሰባስበው ነበሩበት ሰዓት ደርሰው 50ዎቹን እስካሁን ድረስ አግተው እንደያዟቸው ነው የሚነገር ያለው። ከዚያም እንደዚሁ በርካታ እስራኤላውያንና የእስራኤላውያን ወታደሮችን እነዚህ አዛ ሽብርተኞች ይዘዋቸው አዛ እንደገቡም ይነገራል። ቁጥራቸው እስካሁን ድረስ ገና አልታወቀም። በእነዚህ ሽብርተኞች ተይዘው አዛ የገቡት እስራኤላውያን ከዚያ እንግዲህ ይህ ሁኔታ ባስመለከተ እንደጠቀሽው አንቺም የእስራኤል መከላከያ የእስራኤል መንግስት ከተለያዩ ባለስልጣኖች ጋር በመሆን ልዩ ምክክር አድርጓል። ዛሬ አሁን ሶስተኛውን ዙር ጨርሰዋል ከጥቂት ጊዜ በፊት እና እንግዲህ በወጣው መግለጫ ምንድን ነው የሚለው እስራኤል በእነዚህ የአዛ ሰረኞች ላይ የምንወስደው እርምጃ ከአሁን ቀደም ያለዩትን ያልሰሙት ያልጠበቁት ሆኖ የሚገኘው የሚል ማስጠንቀቂያ ነው ተላልፎ ያለው። አሁን እንግዲህ ለጊዜው የእስራኤል አየር ኃይል የተለያዩ ቦታዎችን አዛ ከተማ እየደበደበ ነው የሚገኘው። እዚያ እንደ አዛ ውስጥ የሚገኝ ረዥም ፎቅ አለ። ቡርጃዩን የሚባል ስም ነው የተሰጠው። እሱን ቅድም ስንመለከት በቴሌቪዥንም እንዳወደመው ነው ደረመሰው በአጠቃላይ ተደረገ እና እስራኤል የደመሰለ እርምጃ መውሰድ ጀምራለች። ከዚያ እንግዲህ እየተፈራ ያለው በዚህ በሰሜን በኩል ሂዝባላ ይጀምራል ተብሎ ነው። አንዳንድ ተንኮል የፈለጉ የሂዝባላ ሰዎች ወደ እስራኤል እና ወደ ሊበረሰ ወሳኝ ቦታ ቀረብ ብለው እንደነበረው ተነገረው። ከዚያም እስራኤል እነሱን ለማባረር ተኩሳባቸው እንደነበረ ተነግሯል። ከዚያም እስራኤል ማስጠንቀቂያ ተላልፋለች። በሊባኖስ በኩል የሂዝባላ ሽብርተኞች በእስራኤል ላይ አደጋ ለማድረስ ከሞከሩ በሊባኖስ ላይ የሚወሰደው እርምጃ የጥፋት ነው የሚሆነው፣ ትጠፋለች የሚል ማስጠንቀቂያ ተላልፈዋል። የአሜሪካው ፕሬዚደንት ጆ ባይደን ቀደም ሲል በደምነት ነታንያሁ ስልክ ደውለው አነጋግሯቸዋል። በዚያ ሲያሳቸው ያሉት ምንድን ነው? አንደኛ አሜሪካ ከእስራኤል ጎን ትቆማለች። ከዚያም በተጨማሪ ሌላ እንግዲህ ማስጠንቀቂያው ለሂዝባላ ሰው አልቀረም፣ ሌላ አካለብ ከዚህ እስራኤልን ለመጉዳት አንድ ነገር ቢጀምር እኛ አሜሪካ ዝም ብለን የምንመለከተው ጉዳይ አይደለም የሚል ማስጠንቀቂያ ጆ ባይደን ዛሬ አስተላልፈዋል። እንግዲህ ሌላው አዲስ ነገር እንዴት ነው? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተቀናቃኝ ፓርቲ ሊቀመንበር የኤር ለአፍሪካ ተገናኝተዋል። ዛሬ ተገናኝቶ ስላለ ሁኔታ ገለጻ ሰጥተዋቸዋል እና ከዚያ በኋላ የኤር ለአፍሪካ በሰጡት ጋዜጣዊ መግለጫ ልዩ መግለጫ ነው ያሉት ምንድን ነው እኔ ይላሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልኳቸው ሁኔታው በአጠቃላይ የእስራኤልን ዜጋ ተቀናቃኝ ፓርቲ ደጋፊ ፓርቲ እና ምን ሳንባባል በአንድ ላይ ሆነን ይህን የጋራ ጠላት ለመቋቋም እንድንችል የጋራ አስቸኳይ ጊዜያዊ መንግስት እንመስረት የ ለቤንያሚን ኔታንያሁ አስተያየት ሰጥቻለሁ ብለው ተናግረዋል። አሁን እንግዲህ ይህን ለዚህ መሰረት ያለባቸው እንግዲህ ቤንያሚን ኔታንያሁ ናቸው። ታዛቢዎች እንደሚሉት ይህ ሁኔታ በጣም አስፈላጊ እንደሆነ ነው። ይህ መሰለ ሁሉንም ያቀፈ መንግስት ተቋቁሞ ይህን የጋራ ጠላት በአንድ ላይ መዋጋት ብዙ ድጋፍ እና ብዙ ውጤት ሊያስገኝ ስለሚችል ኔታንያሁ ምንም እንኳ ከሌሎች ፓርቲ አባላት ነው የመንግስት አባላት ሆነው ተሳታፊ ከሆኑት ፓርቲዎች ጋር ሊያጣላቸው ቢችልም ይህን ሸላ በማለት የአጠቃላይ የሀገሪቱን ጥቅምና የወደፊት ሁኔታውን በማየት እሽ ማለ የሚል መስጠት ይገባቸዋል የሚሉ አስተያየቶች ከአንዳንድ ታዛቢዎች እየተነገረ ነው ያለ እና ሁኔታው ይህን ምስጋር ከሞላ ጎደል ወርቄ።
0: አዎ እንግዲህ ያለውን ሁኔታ ጋሽራ ሀሚን በሰፊው ነው የዘረዘርከው። እንደው ለማጠቃለል ያክል አጠር አድርገህ እንደው በእስራኤል በኩል የሚወሰደው እርምጃ ምን ሊሆን ይችላል? በምን ሁኔታ ሊጠናቀቅ ይችላል? አሁን የተወሰደው የተጀመረው ወታደራዊ እርምጃ
1: እስራኤል እንግዲህ አሁን ስና ከዜጎቿ ከመጎዳታቸው በተጨማሪ ውርደት የደረሰባት ትልቅ ውርደት እና ይህን ሁለቱን ደምራ ለማካካስ ስትል የምትወስደው እርምጃ በጣም ከባድ ሊሆን የሚችለው በአዛ ፍልስጤሞች ላይ አሁን ተጀምሮ ያለው የአየር ድብደባ ነው። ድብደባው እንግዲህ ለማዳከም ነው፣ ያለውን ኃይል ለማዳከም ያለውን የጦር ግምጃ ቤት፣ የጦር ሰፈር፣ ወታደራዊ ተቋማትን ለመደምሰስ ነው። እንግዲህ ከዛ በኋላ በየተለያዩ ዋሻው ተደብቆ ያሉትን ሽብርተኞች ለመያዝ እና እነሱን ለመጉዳት የምድር ጦር ይገባል እንግዲህ እና ያን ለማድረግ ነው ሁኔታው። አሁን በርካታ የተለያዩ የጦር ክፍል ወታደሮች ወደ አዛ እየተጓዙ ነው የሚገኙት፣ በርካታዎቹም ደርሰዋል። እነሱ እንግዲህ ከተደራጁ በኋላ ከዛ አየር ኃይሉ ካደከማቸው በኋላ የምድር ጦር ደግሞ እንደሚገባ ነው የሚገመተው። ከገባ በኋላ እንግዲህ እንደጠቀስ ነው ቀደም ብለን የተለያዩ የዓለም መንግስታትም እነዚህ የሀማስ ሽብርተኞች በእስራኤል የወሰዱት እርምጃ በከባድ ሁኔታ ነው የተወገዘ ያለው እና ይህ ሁኔታ ስላለ እስራኤልም ይህን የዓለም መንግስት ድጋፍ መከታ ማድረግ ገብታ እነዚህ ሽብርተኞች ለመጨራረስ እና እንዲያውም አንዳንድ ሰዎች ምንድን ነው ሀማስ በአጠቃላይ እንዲጠፋ ለማድረግ እና ሌላ ተተኪ እንዲሆን ለማድረግ ነው የእስራኤል ዓላማ ሊሆን የሚችለው። ምክንያቱም የህዝቡ እንዳለፈው ጊዜ የተወሰነ ድብደባ አካሂዶ መመለሱ አይደለም እንደገና እያንሰራራ ይህ መድኃኒት የሚያገኝለት በሽታ ስለሆነ አብያው እንዲታከም ሊደረግ የሚችለው በማጥፋት ነው የሚሉ አቋሞች እንዳሉ ነው የሚነገር ያለው እና ያ ሳይሆን አይቀርም የእስራኤል መንግስት ዓላማ በወደፊቱ።
0: በጣም እንግዲህ ይሄንን ነገር እናያለን በሂደት። ጋሽራሚም ለሰጣህን በሰፊ ወቅታዊ ዘገባ በጣም እናመሰግናለን። እንግዲህ ቸሮሪ ያሰማን መልካም ምሽት ይሁንልህ።
1: መልካም ምሽት። ሸዋቶ
0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ዛሬ አሸባሪዎች ድንበር ጥሰው ወደ እስራኤል ክልል ከገቡ በኋላ ከገቡባቸው አካባቢዎች፣ ሰፈሮች፣ ከተሞች መካከል አንዷ የኦፋኪም ከተማ ናት። የኦፋኪም ኗሪ የሆነው ደጀን ሞላ ስልክ መስመራችን ላይ ይገኛል፣ ያለውን ሁኔታ ይነግረናል። ደጀን ሻቫቶቭ እንደምን ዋልክ?
2: እግዚአብሔር ይመስገን። እንደምን አለሽ? የነቲቦት ኗሪ ነኝ።
0: ይቅርታ፣ የነቲቦት? አዎ፣ ኦፋኪምና ነቲቦት ዛሬ ብቻ አይደለም ለነገሩ።
2: ጎረቤቶች ነን፣ ምንም አይደል።
0: ጎረቤቶች ናችሁ? አዎ። በአካባቢው እንዴት ነው ያለው ሁኔታ በእናንተ አካባቢ?
2: አዎ፣ በመጀመሪያ ደረጃ ይህንን መድረክ ስለሰጣችሁን በጣም እናመሰግናለን። በጣም አመሰግናለሁ። ዛሬ ያው በማንኛውም በእስራኤል ቀርቶ በዓለም ይህንማ በሚዲያ ላይ እንደተሰማው እኛ ለዚች ለአዛ ጎረቤት ነን። ሽድሮት፣ ነቲቦት፣ ቂቡጻድ፣ ቤሪ ያው ቅርብ ነው የተቀራረበን እና ዛሬ ጠዋት ለስድስት ሩብ ጉዳይ በስድስት ከሩብ አካባቢ ነው ተኩሱ የተጀመረው። ከዛ ተኩሱ ልነግርሽ አልችልም። መከላከያ አልነበረም።

0: ብቻ ሳይሆን በእስራኤል ህዝብ ባለው እኛ መስራኤል ህዝብ ጋር ተቀላቅለን ተጎራብተን ነው የምንኖረውና ብዙም ጊዜ መጠለያ የሌላቸው ሰዎች አሉ ይላልን እንነጋገራለን። ቢኖይ ቢኖይ የሚባለው ፕሮጀክትም እንኳን ሊገባና ለውጥ ሊያሳየን ራሱ ያንቀላፋ ራሱን የማይችል ድርጅት ነው መሰለኝ አልገባበትም። ሌላው በዛሬው ለት በእኛ በነቲቦት ከተማ ያው ከኔ ከረቢላላ አካባቢያችን አንድ ትልቅ ቤት ትልቅ ፎቅ መትቷል። ያ ቤት ያጋጣሚ ከጋዝ እንትኑ ታህናው ጋዝ ላይ ነው ወድቋል። እንደመጣው በቃ መንጋውራ ጓዳናውን እንትኑን ዘጋው ማለት ነው እየፈረካከሰና እየበታተነ የጣለው
1: የህንጻው ፍርስራሽ።
0: አዎ እና በዛ ምክንያት ዲሊፋት ጋዝ እንደነበር እንደገና ሲፈነዳው ውስጥ አካባቢዎች በጣም በጣም የድንጋጤ ስሜት ላይ ነው ደርሰን የነበር።
1: ኦኬ አሁን ያለው ሁኔታ እንዴት ነው? እንግዲህ ያው ችግሩ እስካሁንም ድረስ እንዳልተቃለለ በተለያዩ ቦታዎች የተኩስ ልውውጥ እንዳለ ነው የሚገለጸው። በእናንተ ከተማ ያለው ሁኔታ ጥራ አድርገህ ደጀን እንዴት ነው አሁን ያለው ሁኔታ?
0: አዎ በእኛ በኩል ያለው ሁኔታ እንዴት ነው መሰለሽ? አንደኛ በመከላከያ ሰራዊት ውስጥና በደጀን ኋላ እንትን እዚ በኩል ያለው መመሪያ ከቤት እንዳትወጡ ነው። ያው በሽድሮትና በነቲቦት ወፋቄም በተለያዩ አካባቢዎች ያለው የጸጥታውን ጉዳይ ማንኛውም ሊያምንበት ስላልቻለ ከቤት እስኪጣራ እስኪታጠብ ጥሩ ሆኖ እንዳትወጡ ነው የሚባለው። እኛም የመንግስቱን መመሪያ መከላከያውን አድምጠን እና አክብረን ነው የምንኖረው። ራሳችን በራሳችን ለማዳን ስንል ተጠንቅቀን መኖርና የማስጠንቀቂያ ድምጾ ሲመጣ ያው እንደ ቁዳውሬፍ መመሪያ መቀመጥ ነው ያለብን ብየ ነው ተብቀ።
1: በጣም ጥሩ። እንግዲህ ነገ ደግሞ ያለውን ሁኔታ በሰፊው እንነጋገርበታለን። ደጀን ራሳችሁን ጠብቁ። ያለውን ሁኔታ ስለነገርከን በጣም እናመሰግናለን።
0: መልካም ምሽት። በጣም አመሰግናለሁ።
1: መልካም ምሽት። ሻባቶ።
2: የተከበራችሁ አድማጮቻችን ያዳመጣችሁትን ዝግጅታችን ከሶስት ዓመት በፊት ቅዳሜ ሰንበት ጥቅምት 7 በደረሰው የሽብር ጥቃትን የሚያስታውስ ትዝታ ምንም ትዝታው ጥሩ አልነበረም የነበረው ጥሩነት በነበረ መቼም ለማስታወስ ዛሬ እንግዲህ በእስራኤል በብሔራዊ የመታሰቢያ ስነስርዓት እየተፈጸመ ነው። ከዛ ጋር በተያያዘ ነው እና የሰማችሁትን በዜናም በቃለ ምልልስም በዛም አሁን የተቀዳ ሳይሆን ከሶስት ዓመት በፊት የተፈጸመው የሽብር ጥቃትን የሚመለከት ነበረ። በዋናነት በዛ ቀን ቅዳሜ ሰንበት አልደረባችን ወርቅነሸት የነበረች እና ፕሮግራማችን ላይ ተጠናቀቀ። ቀን አንድ ሰዓት ላይ በሰላም ያገናኘን።

0: Sucks News Network over there. And yung sa akin mo, shoutout.
1: Tasta kakale Astro Kalong Dihalan Zi Studio Yerusalem Masana Grone Shaya de Kuning, Sidro Katama Bekat Tab Baldara Wachin Satizaman and Orkana Shetty, Salalo October Sabat, Biraimeta Saviasra Sarat and Betamala Kata, Teza Gwalachu, Zauk Nanto Gardagmu Altana Kariwam Hanna Sfarao Genyale Chown Zenaun Bacharuna Karbalan, Yetakam Sabat Beshibert Kati Hyota Chonia to Sarayan Sostenyometa. ብራይ መታሰቢያ ዛሬ የታሰበ ነው የጀርመኑ ቻንስለር በሜርስ የሽብር ጥቃት አመታዊ መታሰቢያ አስመልክተው ልዩ መግለጫ አወጡ የሽብር ጥቃት ሙከራ የተሰረዘበት የተሰነዘረበት ፍላይ ዱባይ እየተመረመረ ነው የአሜሪካን እና በኢራን መካከል ያለው ግጭት ቀጥሏል ፕሬዝዳንት ትራምፕ የኢራን ሁኔታ እጅግ የከፋ መሆኑን ተናገሩ Yemen Amatian ye Eden Katama Nalmak F Auroplan Marafia Bemsairo Chata Kwimlutwana Nao Chuna Chomzerzerum Zarit Oat Zari Erov Tekam Sabatikan Shibrifat Ario Chitkat Yewat Meswat Netika Falu Bashochemikotar Usraelian Sostenyo Amet Birai Metasabias Nesrat Yetaka Baranum. ከሙታን መታሰቢያ ጋር በተዛመደ ጠዋት ላይ ከአራት መነሻ ቦታዎች የተቃውሞ ተሽከርካሪ ሰልፎች ኮንቮይ ጉዞ እየወጡ ሲሆን ጥቅምት ሰባት ለተፈጸመው እልቂት የመንግስት የምርመራ ኮሚሽን እንዲቋቋም ጠይቋል። የጥቅምት ሰባት ጭፍጨፋ ሶስተኛ ዓመት የጀርመኑ ቻንስለር መርስ የሽብርን ጥቃት አመታዊ መታሰቢያ አስመልክተው ልዩ መግለጫ አወጡም ጀርመን ከእስራኤል ጎን እንደምትቆም ከስፍራና ከሰፋሪና አረመኔያዊ አሳፋሪ ከሆነው አረመኔያዊ ድርጊቶችን ፊት ለፊት ሁነን ከእስራኤል ጎን እንቆማለን ብለዋል እንዲሁም ለእስራኤል ደህንነትና እንደ ሀገር የመኖር መብቷ የሚደረገው ትግል የጀርመን ማንነትና ከሁለተኛው ዓለም ጦርነት ጭብጨፋ ተምራለች ነው ያሉትን በአዛ ሰርጥና በደንበሩ አካባቢ የእስራኤል ጦር ኃይሎች ሐማስ ዛሬ የጥቅምት ሰባት ጭብጨፋ ሶስተኛው ዓመት መታሰቢያ በመጠቀም በጦር ኃይሎቻችን ላይ ጥቃት ሊፈጽሙ ይችላሉ የሚል ስጋት ስላለ መከላከያ ሰራዊት በተጠንቀቅ ላይ ይገኛሉ። በአሜሪካና በኢራን መካከል ያለው ግጭት ቀጥሎ ፕሬዝዳንት ትራምፕ የኢራን ሁኔታ እጅግ የከፋ መሆኑን ተናገሩ። ምንም አይነት ኢኮኖሚያዊ የላቸውም የዋጋ ግሽበታቸው ወደ 3% አካባቢ ደርሷል። ሲቀጥል የመን ከኢራን ጋር ተያይዞ የሚሰራው የሁቲ አማጽያን ሌሊቱን የተኮሱት ሁለት ሚሳይሎች በኤደን ከተማ በሚገኝ ዓለም አቀፍ አየር ማረፊያ ላይ አጠቁም። የአየር ጸባይ ሁኔታ ሙቀቱ ከትናንት ዛሬ የሙቀቱ መጠን ይጨምራል ያሉን የአየር ጸባይ ተመራማሪዎቹም እንግዲህ የተከበራቸው አድማጮቻችን የዜና አጭር በሆነ ሁኔታ ተባለና አሁን በቀጥታ ወደ ሲድሮ ተባልደረቦቻችን ያሰራጫሉ። እንግዲህ ወርቅነሸቴ ሰጠይ ዘመነ እንዲሁም ማጠናካሪዋ ሀና ስፍራው ትገኛላችሁ። ስለ መታሰቢያው ስነ ስርዓት እንግዲህ ወደ እናንተ ተላለፍን።
0: ያዳመጥን ነው ሻያው በጣም ነው እናመሰግነው። እዚህ እንግዲህ የጥቅምት 7 ሶስተኛ አመት ታሰቢያ በተመለከተ በሰደሮት ከተማ ዝግጅት ለማቅረብ እንገኛለን። እንግዲህ ከኛ ጋርም ሌሎች ባለሙያዎች አሉ። በቴክኒኩ በኩል ሮኔን ዳሃን እንዲሁም ቺማውን ያና ሃና አብረውን አሉ። እናቀርባለን ዝግጅቱን። ወርቅነሽ
2: ወደ ማስተዋቂያ ንለፍና ቀጥል ፍርሶመት
3: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን።

0: ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክ ነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: שבעה באוקטובר 2026, שלוש שנים למלחמה, אנחנו כאן.
2: ታሳቢያ ሙዚየም አይኔ መስታል መታወቂያ ማስታወቂያውም ሰማንና ባልደረቦቼ ከዚህ ድሮት ከተማ ያለውን የመታሰቢያ ስነ ስርዓት በሁኔታ በምን እንደሚዘገባው ወደናንተ ተመለሰን
3: እናመሰግናለን። ሻያው እንግዲህ ጥቅምት 7 ቀን 2023 ዓመተ ምህረት ያዛሰርጥ ሽብርተኞች ያደረሱት ከባድ የሽብር ጥቃት ዛሬ 3ኛ አመት ግደርሷል። በ3ኛ አመቱን መታሰቢያ በቀጥታ በዚህ በሰደሮት ከተማ እንገኛለን። ስርጭት የጊዜያዊ ስቱዲዮ
4: የሐማስና እስላም ጂሃድ ድርጅቶች በቅንጅት ሲዘጋጁ ለአመታት ከቆዩ በኋላ ጥቅምት 7 ቀን 2023 ዓመተ ምህረት ከጧቱ 6 ሰዓት ከ29 ደቂቃ ጀምሮ ወደ እስራኤል 2000 ሮኬቶችን ተኮሱ።
3: በደቡብ እስራኤል ወደሚገኙ ኪቡጾች ወይም ጋራ መኖሪያ ሰፈሮች ሁሉ ተኩሰዋል።
4: በሽዎች የሚቆጠሩ የጋዛ ሰርጥ አሸባሪዎች በቴንደር መኪና በሞተር ሳይክል በግራቸውም ሳይቀር በዶዘር እስራኤልን አጥር ያፈረሱ ገቡ።
3: ጥቃት ከደረሰባቸው ኪቡጾች ወይም የጋራ መንደሮች መካከል እንደ ኒር ኦዝ በኤሪ ክፋራዛ ለቲቫሳራ ረኢም ለሃል ኦዝ ኪሱፊን በላችሎሻና የመሳሰሉት ይገኙበታል።
4: ጋዛ ሰርጥን ከእስራኤል በሚያዋስነው ድንበር አካባቢ የሚገኙ ሰፈሮች በሙሉ የጥቃት ሰለባ ሆኑ።
3: አጠቃላይ 1200 የሚሆኑ ሰዎች ተገደሉ። 251 የሚሆኑ ዜጎች ደግሞ ተጠለፉ።
4: 168ቱ በህይወት ሲመለሱ 87ቱ ተገደሉ። አስክሬናቸው ተመልሷል።
3: ሽብርተኞች ጥቃታቸውን እየቀጠሉ ወደ ሰደሮት ከተማ ሁሉ ገቡ። ለሶስት ቀን ያክልም ቆይተዋል።
4: በከተማዋ የፖሊስ ጣቢያውን ሁሉ ተቆጣጠሩ። በተደረገው ትግል ከ50 በላይ የጸጥታ ጥበቃ አባላትና ዜጎች ተገደሉ። 50 የሚሆኑ ዜጎች ቆሰሉ።
3: በጦርነቱ ምክንያት የከተማዋ ኗሪዎች ወደ ተለያዩ ቦታዎች እንዲሄዱ ተደርጎ ቆየ።
4: እንዲህ እየቀጠለ 3 አመታት ተቆጠሩ። ጥቃቱን ባይናቸው የተመለከቱና በወቅቱ ቤታቸውን ለቀው ወደ ሌላ ቦታ በጊዜያዊነት ሄደው የቆዩ ዜጎች ከኛ ጋር ናቸው። እንግዲህ በስርጭታችን ከነሱ ጋር ስላዩት ስለታዘቡት እንወያያለን።
3: አዎ፣ ወይዘሮ ተዋበች ብርኮና አቶ ሸቱ ሰማኝ እዚህ ስቱዲዮአችን ጊዜያዊ ስቱዲዮ ይገኛሉ። አሁን ወደ እነሱ እናልፋለን። ያዩትን እንዲነግሩን ነው። ጤና ይስጥልን አቶ ሸቱ፣ እንደምን አሉ?
5: ጤና ይስጥልኝ ወርቅነሽ ወይም ሰጠኝ ሻያው ከኢየሩሳሌም አመሰግናለሁ ሁሉ ስለተሰጠኝ። ለመጀመሪያ እናንተንም ሁላችንም ለዚህ ቀን አድርሶ ለዚህ ላደረሰናና ክብር ምስጋና ይድረሰው።
4: እናመሰግናለን አቶ ሸቱ። እንግዲህ የተገናኘንበት አጋጣሚ በዚህ ከባድ ቀን መታሰቢያ ቢሆንም የሲድሮት ከተማ ኗሪነ በስርጭታችን በቋሚነት ማለት ይቻላል ተሳተፋለ። በዚህ አካባቢ ያለውን ከሐማስ ጋር ተያይዞ የሚደርሰውን ጥቃት በአካባቢው ምን ነው ማስጠንቀቂያ በተመለከተ በስርጭታችን ለአድማጮች ታደርሳለህ። እናመሰግናለን በዚህ አጋጣሚ።
5: እኔም አመሰግናለሁ ሁሉ ስለተሰጠኝ።
3: ጥቅምት ሰባት የነበረውን ያየኸውን ለእኛም ለአድማጮችም ነገር
5: እንግዲህ አጋጣሚ በዚያችን ቀን እኔ ከቤቴ ነው የነበርኩ። በውጭ ያለውን ዓለም ብዙ አልተመለከትኩትም። ምክንያቱም ከቤት ወጥቼ ወደ ቤተ ክህነት ልሄድ ልብሴን ለዛሽ ስወጣ ልጆቼ በኋላ ልብሴን በመያዝ ጦርነት ተከፍቷል፣ እንዴት ይህን እንዴት ትወጣለህ ብለው እነሱ ልጆቼ ስላልተኙ እነሱ እንደዚያ ሲሉ በልስ ተመልከት ይህን ጊዜ ብለው ልጆቼ ያው እንደ ሌላው ሰው ከዚያው ከቤት የሆኜ ነው ያየሁት እና እስከ ሰኞ ድረስ ከቅዳሜ እስከ ሰኞ ድረስ ከቤት ያልወጣሁም ይህን ይመስላል። ነገር ግን እኔ አንድ ቀን አልወጣ እንጂ ሁልጊዜ እነዚያ የደረሱባቸው ቂቡጾች በሙሉ ጠዋት ከስድስት ሰዓት ጀምሬ ጧት ስወጣ የእነሱ የወደቁበትን ቦታ እያየሁ ነው መሄደው። ስመለስም ስሄድም ያን ቦታ ያን

0: አካባቢ ለኔ እስከ ህይወት ልፈት የደረስ የምረሰው አይደለም። የወደቁት ሰዎች ፎቶአቸው የወደቁበት ቦታ እነዚህ ሁን አሁን የጠራቸዋቸው ጭብጾች በሙሉ ጧት ወደ ስራው ሰህድ ማልዳ በዚያ ነው ማልፎ ስመለስን በዚያ አድርጌ ነው መጣው።
1: ከረም ሻሎም በተላለፊያ ኬላ ነው መሰራው እንግዲህ።
0: አዎ ከረም ሻሎም ከመከለከያው ነው። እነዚህ የጠራቸዋቸው ጭብጾች በሙሉ ማልዳ ከመጀመሪያው ጭብጽ እስከ መጨረሻው ጭብጽ በዚህ አድርጌ ነው መሄደው። ጧትና ማታ እያየሁ እያዘንኩ ነው መሄደው እስከ ለፈሞቴ ድረስ። የነዚያ የወደቁበት እንትን ለኔ ጠባሳዬ ነው።
1: ከተማችሁም እንግዲህ የጥቃቱ ሰለባ ነበረች። በጣም ብዙ ሰዎች በከንቱ ደማቸው ፈሷል። ያን ቀን እንግዲህ ለጥቃቱ ዝግጅት አልነበረም። ጥቃቱን ለመመከት ነው የሚባለውና ሰው መደበኛው ኑሮ ለመኖር ነው ጧት ሲወጣ እንደማንኛውም እለት እንቅስቃሴውን ሲያደርግ ይህ ጥቃት የደረሰው። ተዛውረን ለማየት ሞክረናል። በዚህ አካባቢ እጅግ ዘግናኝ ነው። አካባቢው እንድትለቁ ተደርጓል ከሁለት ከሶስት ቀን በኋላና እስኪ የነበረውን ሁኔታ ወደ ኋላ መልሰህ አስታውሰን እንዴት ነበር?
0: እንግዲህ እኛ ከሸድሮት ከተማ የምንኖረው ዋጋም የከፈልነው እኛ ነን የመጀመሪያዎቹ ኢትዮጵያውያኖች። ሁለት ታዳጊ ልጆቻችን ከሚጫወቱት ቤታቸው ካሳን በመውደቅ ሁለቱን ልጆቻችን አጥተናል።
1: ገፊት ነው ከጥቃቱ በፊት
0: ያንን ጥቃትም ደግሞ የነዋሪዎቹ እያመለከትን ነው። ሰሚ አላገኘንም እንጂ ሊወሩን ነው ሊገሉን ነው። እንዲያውም እንታስታውስ ከሆነ ወርቅነሽ አንቺ ጋራ የነበረን ጥያቄ ነበረ። ያን ጥያቄ ምንድን ነው? አንዲት እናት ብዬ በአንዲት እናት ምሳሌ የተናገርኩት ነበረ። ከጦርነቱ በፊት ማለት ነው። ያ ጦርነት ሳይመጣ በፊት ነው ይህን የተናገርኩት። እኛ ከሞትነ በኋላ መንግስትስ ቤት ቢሰራልን አይሰጡት ስጦታ ቢሰጠን ምን ያደርገናል? የሞቱትን ሰዎች አይተካልንም ብዬ የተናገርኩት ከጦርነት በፊት ነው። እንግዲህ እንደ ለመናገር ቃላቱ ያጥረኛል። በጣም ያስቸግረኛል።
2: ቀላል አድርስኬ ጠብቀን አቶ ሸቱ ወይዘሮ ተዋበች ባርኮን ደግሞ እዚህ ይገኛሉ ከኛ ጋር። እስኪ እርስዎ ደግሞ የነበረውን ሁኔታ እንዴት ነበር? ጥቅምት ሰባትን ሲያዩ የነበረውን በአካል የተመለከቱበት ሁኔታ አለና ይህን ደግሞ እርስዎ ለእኛም ለተመልካቾች ለአድማጮች የሚንገሩ ነው።
3: እሺ፣ እንዴት ዋላችሁ? መጀመሪያ ለአዳማጮች ለራዲዮ አሰራጮች መቅድማ ሰላምታይን። ጥቅምት ሰባት ስድስት ሰዓት ተኩል ተኩስ ተጀመረ እና እንደ ወትሮ በቃ ጼቢያ ዶሜ እንደሚለው እንደዛ ነው የመሰለኝ። አላመነም። አሁን ከደጃፋችን ላይ ብዙ ነጫ መኪና ጥርጊያ ዳር ነው የነበረ ቤታችን። ነጫጭ መኪና ላይላ ሀይልላህ ይላሉ ይዞራሉ። አሁን ልጆች ምን ይላሉ? ይሄ ነገር አረብ ነው ሎ
2: ይቅርታ ጋር ትንሽ ጠጋብ ወደ ማይክሮፎኑ ወንበሩን ያስጠጉት። ይቅርታ እንጠይቃለን በደንብ ለአድማጮቻችን እንዲሰማ። እሺ፣ አሁን ይቀጥሉ
3: እና እንደዛ ሲሉ እኛ የመሰለን የእኛ ወታደሮች መጡ ነው ብዬ ነበረ። መለዮ የሆነ አረንጓዴ ራሳቸው አስረዋል። ያን መለዮ ግን ምንድን ነው? ይሄ መለዮ የሆነ አረንጓዴ ነገር ራሳቸው አዝረው እምቦሌሌ ይዞራሉ ያለንበትን ቆሙ እና ብዙ ጊዜ አረፈዱ። በላይ ይተኮሳል፣ በታች ይተኮሳል። ድብልቅልቅ ጅብርቅርቅ አለብን። አሁን እንዲያም ሆኖ ምንድን ያል ኑ እንሂድ፣ ስምካቶራ ነው ጦለት ቤት እንሂድ። አሁን ልጄ ምን ትላለሽ? አይ እናት ይሄ ነገር ያስፈራል፣ እንቆይ ትንሽ። እስከ 11 ሰዓት ሆነ። ከ11 ሰዓት በኋላ ለጎረቤት እናታቸው አልነበረች ሚሉ ጎረቤቴ ተነስቼ የሆነ ትንሽ ምግብ ይዘን እግዚአብሔር እንዴት እንደሸፈነኝ እንዴት እንዳወጣኝ እኔ እንጃ። ለካ በቀኝ በግራ አሉ አልፌ እዛኛው ኮማ ሄጀ ሶስትያ ኮማ የእኔ ቤትም ሶስትያ ኮማ ነው። ሲሄጀ ስቆፈቁፍ ማነህ እኔ ተዋበሽ ነኝ። አይ ለምን መጣሽ አለኛነ ጎረቤቴ። አይ ጫሎቹ ላይ ቴሌቪዥን ተከፍቷል። ምን ነው ስላቸው አይ አረቦች ገብተዋል። እንዴት ታሰበ? እንዴት ገቡ? የኛ ወታደሮች የእስራኤል ጀግና ሀምን ሄዶ ነው? ቅድምም እኮ የአረብ ድምፅ ሰምተናል፣ ሌላ ሀይል ላይ እያሉ አረንጓዴ አስረው። እንዴት የኛ ወታደሮች ተምን ሄደው ነው? ይሄ ነው በቃ እስታሁን ሌትም ቀንም እንትን የሚለኝ እና ፖሊስ ጣቢያው ተደፍሮ ሲሉኝ አለቀስኩና እንደገና ትንሽ ቁጭ ብዬ እዛው ላይ ደግሞ ተኩስ ጀመረ። አሁንም ምቅላት ገባና እነሱ ጋር ቆየው። ከዛ ወዲያ ወርጄ በማልኮት ተንደድሬ ልጄን ይዤ እግዚአብሔር ሸፍኖኝ አውጥቶኝ ወደ ቤቴ ሂጄ ገባሁ። ያ ሁላ በቀኝ በግራ አሉ ለካ በሚቅላጡ ሰንበት እንዴት እንደሸፈነችኝ ሽፍና አድርጎ ወስዶ በቤት ግብት ቆለፍነ። ደጃፋችን ቁጭ አልኩ። ወድቃለሁ እነሳለሁ፣ ይሄ ተኩስ አለ አለ ምንም። ተዛ ወዲያ ሰኞ መብራት ጠፋ፣ መብራት የለም። ምግብ አለ የበሰለ፣ ግን አንዳንድ ነገሮች አቋረጠን። እንደ ወተት እንደ ስኳር ታማሚ ልጅ አለኝ። ቱቱል አለቀብኝ። ልጁ ፈራ፣ ተንቀጠቀጠ፣ ጥርሱ ሁላ ይጋጫል።
1: ተኩሱን ስለሚሰማ
3: ሲሰማ መጥቶ እዚህ እንዳለ ፎቁ ድርምስ ያለ ነው የሚመስል። ፎርቁ የተደርመሰ እንወድቃለን የሚል ዝግዝግዝግ የሚል ነገር አለው። በቃ ድንጋጤ ልነግርሽ አልችልም።
1: ስንት ቀን አለፈ እንደዛ ሆናችሁ በዚህ ሁኔታ?
3: ቅዳሜ፣ እሁድ፣ ሰኞ፣ ማስከኞ 12 ቀን። ሰኞ መታ ኮሄን ይባላሉ ባልና ምሽቱ መጥተው ይቆፈቁፋሉ፣ ይደወሉልኝ። አሁን እኔ እንደ አጋጣሚ እጅ አልሰጥም በማለት በርበሬ ኮነሚካ በብዙም በመበጥበጥ መጥረጊያው ማታቴውን ላ በማውጣት እንዲያም እንዲያም ቢል ሰብረው እንኳን ቢገቡ የቅድሚያ በርበሬ ረጭቼ እኔ ሞትኩ በኋላ ልጆቼን ይውሰዱ የሚለውን ግምት ገምቼ ተዘጋጅቼ ነበር። አሁን ያቺ ፈረንጅ ባልና ምች ክፍት ሳረግ ይሄ ቤቱ ዝም ብለሽ አንድኛውን ኮሜርና ምንድን ነው ሲሉኝ፣ እኔማ ለህይወቴ መከላከያ ያለ ልጆች እያልኳት እሷ ያንን ጸልማ ይዛ በይ አሁን እኛ ልንሄድ ነው ቲዩ ልንወጣ እዚህ ሲሮት መውጣት አለብን፣ እናንተ ትሄዳችሁ ትሄዳለሁ እሺ አልኳት። ጎረቤቶች ብደውል ብደውል አላነሳሉ። ሁሉም አዲስ ገቢ በአንድ ላይ ነን እዚህ። እኛ መጣና 8 ዓመታችን ነው።
1: ቅርብ ጊዜ ነው የመጣሽ?
3: አዎ 7 ዓመት።
1: በነገራችን ላይ ያው መቼም ዛሬ የተገናኘንበት አጋጣሚ ነው እንጂ ታበች ብርቆ ባርኮ አነጋግረንሻል። ሱዳን 36 ዓመት ከቤተሰብ ተለይተሽ ስለጠፋሽ ከ36 ዓመት በኋላ ነው በሱዳን ቆይታ አድርገሽ ተፈልገሽ የመጣሽው። ሰው ነው ያገኘሽ፣ አንቺ ፈልገሽ ያገኘሽ።
3: የምሰማውን ኢየሩሳሌም እንገባለን እያሉ ያንን ተስፋ ተወዲ አምቄ በመያዝ መንገድ ቢደናገርብኝ ከሳምንት ከአመታት ከወራት እግዚአብሔር ባለው ቀን እስራኤል ሀገር ገብቼ
2: አወዳች ቅርብ ጊዜ
3: ግን አሁን ከትልቁ ሀገር ገብቼ እንዴት ጠላት ገባ የሚለው እስካሁን አሳሳቢ ሆኖብኝ ደጃፍ ኳ ባለ ቁጥር አሁን ገቡ እያል መዝጊያውን እየሄድኩ ነው የሚይዘው።
2: ከቅርብ ጊዜ አሁን 8 ዓመት በኋላ ከመጣሽ በፊት ማለት ቅርብ ጊዜ ነው እና በዛን ጊዜ ተኩስ ነበር፣ ጦርነት ነበር። እንዴት ያንን ቦታ ይህን ቦታ መረጥሽ? ሌላ ቦታ ሂጂ አላሉም?
3: ሎ እኔ እብሪት በማላውቅበት ጊዜ መድኃኒት ለልጄ ልገዛ ሂጄ ለካ የዶክተር ያዘዘውን ነው አንተ ሄደህ ለመድኃኒት መግዣ ሰጥተህ የምትገዛ። ከርቲስ ያስኩና መድኃኒት ስጠ ያልኩት ወረቀት ወዴት አለ አለኝ። ላለ ዝም ብለህ በዚህ ስጠ ያልኩት አሁን አጋጣሚ ነው ገጠመኝ ነው። አሁን አንዲት ሙሉ የፈቀደ የምትባል እህታችን አለቀስኩ እያለቀስኩ ወደጅ ስወጣ ሞነሽ ነው አለችኝ። እኔማ መድኃኒት ልገዛ ብዬ ውልሽ ከርቲስ አለ እምቢ አለኝ። አይ እኔ እንደፋ ልበልልሽ እንደሱ አይደለም በይኔ ብላ ያንን ሰውዬ አተባብራ መድኃኒቴን በመግዛት ከዛ ወደ አንዳንዶች ሀበሻ ህዝየን ቆዩት እንጀራ ፍትፍት ናቸው በሁሉ ነገር እየተባበሩና ባንክ ተራለ ሀሽማን አርኖ ልትከፊ ተራለ በቋንቋ በመተባበር ከኩበት ኮሊም ተሱቅ በቃ በሁሉ ነገር ፈረንጆችም ቢሆን ቃላት ያጥራቸዋል እንጂ በእጅ ጥቅሻ በጣም ነው የሚረዱኝ። እኔም በተለይ ኒንጃ ኔ
2: ፈረንጆች መረጥሽን ከተማ
3: ከዛ ወዲያ በቃ እዚህ ልሙት እየቀሩ
1: መርከስ ክልታ እዚህ ነበርሽ ማለት ነው?
3: ኤቢም ነው የነበር እዚያው ባለውት ቀረው ማለት ነው።
1: ጥሩ
2: ጥሩ።
3: እና 3 ቀን በኋላ
1: ለቃችሁ ወጣችሁ ከተማውን?
3: ደው ያለች ለጎረቤቱ በሙሉ ደወልኩ። ስደውል ብድግ ብድግ ብድግ ብድግ አረጉ እና ልንሄድ ነው ብለዋል። ሊወስዱነ ነው ከሪያ መኪና መጥቶ እንግዳማ ጥሩ አንቺ ትሄጃለሽ እኔ እሄዳለሁ እነሱ በቃ እንወጣለን። 10 ልጅ ያለው 7 ልጅ ያለው 4 ልጅ ያለው ሁሉም ተመዘገበ። ሰኞ ማስከኞ በ12 ሰዓት ወጥተን ወደ ቤት አልፋ የሚባል አገር ቤተሻን አካባቢ ህዛ ሄድን። ህዛ አርፈን ተደስተን ከመርከስ ክልቶ ያሉ ሰዎች ልጆች የመዛ ነበሩ እንጀራ ባጋላ ውሃ ባጋላ ጭነዋ ምተው ነው ያበሉና ተስግሮት እንድተፈናቅለው መጥተው ብለው አደር ነው ሁለት ቀን ለሶስትያው ቀን የሆነ ነገር ወረደ በላይ አሉኝ በላይ ወረደ ጥፉ ጥፉ መደበቂያ ቦታ የለም ሀምኑ ነህድ ወለለለለለለ አሁንስ የሆነ ኩሹ ጋር ገኘን የሆነ ቆርቆሮ ወድታ ጥሩ
2: የሰሜኑ ደግሞ መጣ
1: በህዝቦላ ጀመረ በዛ
3: ጀመረ ደግሞ በዛ ወርደን እህታት ያጉድጓድ ውስጥስ እምክ በላበት የታመከ ባጋ ላይ መጣው ሽማግሌው ቁጣራው ጠባብ ነው ከዛ ትንሽ ቆይተን ወጣንና እህትሰት እየወሰደችና ሀይቢ ኮይን ትባላለች ወዲያው ወደ ጥፋት ወደ ቤት አጠቅባ ሄድን ቤት ሰፈር ትምህርት ቤት ነው ከዛ ትምህርት ቤት 10 ቀን ቆየን የቤት አጠቅባ ህዝብ አንድ ቀን ሳይርበነ ሳይጠማነ ልብስ ሳይቀር ጫማ ሳይቀር እንጀራ ሳይቀር ያመጡ 10 ቀን በኋላ ኢየሩሳሌም ሄድን ኢየሩሳሌም 4 ወር ተ 20 ቀን እኔ ቆየሁ ሌሎች 5 ወር ይቆያሉ 6ም ይቆያሉ አቋርጬ ደግሞ ጨርቅ ለማጠብ መጥቼ ልጅ እንደዚህ ልብስ ክብሳ የለንም ሀዛ አሁን አንዲቱ ፈረንጅ ጋራ ተጣላ ነው ታልክ ላይ ጦቢያ ዛ ክብሳ ፈልገሽ ተብዝ የለም አለችኝ ሀሷ ጋር ግብግብ ገጥመን እንደው መስ ያላጥም ልብሴን ጠቅልዬ ሙኒት ተከራይቼ በ600 ሰድ ስመጣ
1: አጥቤ ተመለሽ
3: ጢስ የመንደሩ በጢስ ታፍኖ ነው የነበረ
1: ሰው ገና አልተመለሰም ነበር
3: ምንም ድመቶቹ ላይ የሉም ማት ድመት ነበር እዚህ አካባቢ አንድ ድመት አንድ ምናምን ምናምን ምናምን የለም ጢስና የተንጠበጠበ ደም ምናምን ነው የምታይ በሙኒቱ እንኳን ሰህድ እየሰጋው ከመድርኮቱ ልሰቀል ባለሙኒቱን አስገባይና ኋላስ ጸርስ ጠራሃለሁ አልኩት አስገብቶ ኋላስ ጸርስ ደወልኩለት ወስዶ ዛህ ነበርኩበት ቤት ማሎን አገባይ
1: ከባድ ነው
3: እስከወደ በጣም ይከብዳል ይሄን እንዳይደግምብን እስከያለ
1: አቶ ሸቱ ዋው እናንተም ለቀ ያው እንግዲህ ከተማው ሰው ለቆ ነበር ከተማው በዛ ሰዓት ወዴት ነበር ወደ ደቡብ ስለሄዳችሁ ወደ ኢላት
0: ኢላት 5 ወር ተቀምጫለሁ አሁን ከመጀመሪያው እንደ ጥያቄያችሁ መጀመሪያ ይሄ ጦርነት ይሄ ሁሉ ዝናብ የዘነበ ሽድሮት ከተማ ነው ያገሪቱ የመጀመሪያ የጦርነት መከፈቻ ከመጀመሪያው ከካሳም ወደክቱ እስከ ጦርነቱ ድረስ በሽድሮት ነው ያለፈ ቅድም እንደነገርኳችሁ እነዚያ ንጻናቶች መጀመሪያ የገብርነኛነና
1: ያው ከሃማስ የተቆሰው ሮኬት ያው ሁለት የኢትዮጵያ ቤተ እስራኤል ልጆች ንጻና ተገለዋል
0: ሮኬት የአራት አመትና የአምስት አመት ንጻኖቻችን ይሄው አሁን እንትናቸው እዚህ አሁን አለንበት ቦታ በዚህ በማስተዋሻቸው አለ በውትድርናው ቅድም ለሷ እንትላ ነበር በውትድርናው ማለት የጦራኔ ከፍለ ጦር ተዋጊ ወንድሜን የህቴ ልጅ ገብር ያለው ይሄ ሁሉ ሆኖ ያለ ግን አገሪቱን ለምን አትለቋትም እቺን አገር ለምን አትለቋትም እየተባለ ዛሬ ሶስተኛ ጊዜ ነው ይሄ ቃለ መጠየቅ ሲደረግልኝ ዛሬ ሶስተኛ ጊዜ ነው አንድ ጊዜ በተላቤ ከነፋሲል ጋር አንድ ጊዜ በመክላላው ከየሻያው ጋር ሶስተኛ ከእናንተ ጋር ነው መሆነው እኔ ተማርኩ ሰው አይደለሁም ማነብ ጻፍም የሞላ ጎደል ነው ነገር ግን በህዝባችን በአገራችን የሚደረገው ሁኔታ በጣም ያመኛል
2: ሽብርተኞች የሽብር ጥቃቱን ከመፈጸማቸው በፊት አንተ ቀደምም እንደገለጽከው በእኛ ሬዲዮ በአትኩሮት ትገልጽ ነበር የነበረውን ችግርና ምሰራበት ማከባቢ ድንበር ላይ ስለሆነ የምታየው እንቅስቃሴ ላይ የት ያለ ነበር ወይስ በጣም ስጋት የፈጸመ ያስከተለብ
0: ይሄን ነው ቀደም ከመግቢያው ላይ ለወርቅነሽም የገለጽኩት ይሄን ነው አሁንም ዛሬም አጠቃላይ የሁ 15 አመት ነው ከዚያ ስራ ከዚያ ቦታ መሰራ ጧት ማታ ያነስ ሽብር የተፈጸመበትን ቦታ ከመጀመሪያው ከመደርመሱ በፊት አውቀዋለሁ እንዴት ያለ ቦታ እንደሆነ አሁንም እያየሁት ነው እስከ መጨረሻም ይሄ ነገር ከኔ አይጠፋም ምክንያቱም ይሄን ነገር እንዲመጣ አስቀድሜ እየተናገርኩ ነው ለእናንተ በሬዲዮ ጣቢያ ምናልባት የዘገባችሁት ካለ እናንተ ልታቀርቡት ይቻላል ሊዘርፉነ ነው ሊያጠፉነ ነው መንግስት ከየት ነው ያለ መንግስት ለኛ ምንድን ያደረገ ነው ያለ በሚል በተለይ በሽድሮት ከተማ ስንት አመት የተቆጠረ ግፍ ነው የተፈጸመብን እንዲያውም መስታሰው ከሆነ ቢስኮንሲ የሚባል ልጆችን ከእናታቸው ጋር ከቤተሰባቸው ጋር በመለየት ልጆች እናታቸውን እየፈለጉ በተለይ አንድ ብቻቸውን የሚያሳድሩ እናቶች በዚያ ግፍ የተፈጸመብን እኛ ሽድሮት ኗሪዎች በሌላው ግፍ
2: ማን ነው ግፉን የፈጸመው ማን ነው
0: መንግስት
2: በምን መልኩ
0: ለምን አልቆጠረውም ይሄ ሁሉ ግፍ እየተፈጸመ ለምን ነው ቢስኮንሲ ለኛ የከፈተው
2: እስኪ ሌላ ቀን እናወራበታለን። አሁን በመታሰቢያው ጉዳይ ትኩረት እናደርግና 3 አመት ሞላ ዛሬ ይህ ስጋት ተቀርፏል ብለ ታስባለህ ወይ? ለወደፊት እንደዚህ አይነት እንደ ጥቅምት 7 አይነት የሽብር ጥቃት አይፈጸምም የሚል እምነት አለህ? ከተማው እንቅስቃሴስ ምን ይመስላል?
0: የከተማው እንቅስቃሴ ጠንካራ ሮሻይር አለን ያለውን ሁኔታ ስለንተ ስለሚልና የጊዜውን በጊዜው ላይ ትንሽ እንጥናናለን። ከዚህ ውጪ ግን ይሄ ነገር ተመልሶ አይመጣም ማለት አይመሽም አይነገም። ለምን
1: እንደገና ሐማስ ጥቃት ይፈጽማል ብለህ ታስባለህ?
0: በታ አሁንም ያየነው እኮ ነው። ቀን በቀን ሁሉ ግዜ በቀን በቀን ያላቸውን እንቅስቃሴ ያየነው እኮ ያየነው። አንዲት እናት እንትኗ ቢወድቅባት ወደ ልጇ ጣለች ይባላል። እሳት በላት ይባላል፣ ወደ ልጇ ጣለች ይባላል። ህይወቷን የራሷን ህይወት በመርጣ እኛም ህይወታችንን ፈልጋታለን። መንግስት ለዚህ ትኩረት ማድረግ ለተየ እንቅስቃሴ አድርጎ መንግስት እኛን መቁጠር አለበት።
1: ከተማው ለምን ነው መልቀቅ ያልፈልካት? ወሸቱ እንዳልከው በተደጋጋሚ ለምን አትለቀም እየተባልክ ጠይቄያለሁ ብላል። እንግዲህ ሲድሮት ከተማ ከጋዛ ሰርጥ ከዛ 7 ኪሎ ሜትር መስለኛል ርቀቱ ባለሳሳት
0: ይሆናል።
1: ሮኬት ሲተኮስ 15 ደቂቃ ካምሽስትሬሽን ህይወት ነው ወደ ሚቅላጥ ለመግባት ያላችሁ ጊዜና እንደው በዚህ ሁኔታ ለመኖር እንዴት ወደድህ? እንዴት መልቀቅ አልፈልክም? እስኪ ዛሬ ምን ጠይቀህ?
0: እንግዲህ ባለፈው እንደተናገርኩት በውትድርናው እንደተናገርኩት ከአባቶቻችን ያገኘነው መሃሉ ሲለቀቅ ዳሩ ሲለቀቅ መሃሉ ዳር ይሆናል። እኛ በለቀቅናቸው ቁጥር እነሱ እየተከተሉ ማባረር ነው እንጂ ይሄን አግንተናል ብሎ የማይመለስ ስለሆነ እኛ ቦታውን ይዘን ለሀገራችን መከላከል አለብን።
1: እንዳጥር ማለት ነው።
0: አዎ ሰው መልቀቅ ሀየት እንሄዳለን ተነግሮናል። በትንቢቱ እንደተነገርነው እንዳገኘናት ሀገሪቱን ዝም ብለን አይደለም ያገኘናት እኛ ህይወታቸውን ከስክሰው አጥንታቸውን ከስክሰው ደማቸውን አፍሰው ነው ለኛ ያስረከቡን። እኛም ደግሞ እንደሁን እንዳያችሁት ቅድሚያውን ደረጃ ይዘው የተገኙት የኛ ልጆች ናቸው።
2: አዎ
0: የኛ ልጆች እንዴት ይሄን ጀግንን ታገኙ ተብሎ ቢጠየቁ የዛን ጊዜ መልሱ ጥያቄ አለ። አሁን እንትኑ ስለሚውስ ብደ የቀረጻችሁ ካለ ያኖራችሁት ካለ ታዳምጡ ትችላላችሁ።
2: ጥሩ እንግዲህ ሌላ ጊዜ እናወጣለን። አሁን ሌሎችንም አድማጮች ተመልካቾች ስለምን ጠይቅ አሁን ለማጠቃለያ ከዛ በኋላ ደግሞ ወደ መጨረሻው እናንተ እናቀርባችኋለን። ዘሮ ተዋበች ማጠቃለያ ምትይካል
1: ተስተላልፉ መልእክት
3: ማጠቃለያ ምለው ይሄ ጦርነት ድግም እንዳይመጣብን ጦርነት ያብቃ። እንዴው እንዳለ ሽማግሌ የሚስማሙበት ነገር ታለ ካለ በለዛ ግን ለምጥምጥ ጣላት ዘመድ ላይሆን መልመጥመጥ አያምፋን ማይረባ ነውና እኛም ደንበራችን ጠንቅቆ መንግስት እንዲጠብቅልን ልጆቻችን በሰላም ወጥተው እንዲገቡ እኛ ራሳችን እንትን ማለት በተለይ አካባቢ ከተለየ ሲድሮት አካባቢ ደጃፍ ነው ሳሎንና ከደር እኮ ነው ማለት ነው። እና
2: እዚህ መንግስት ተበቅ ያለ እርምጃ ወሰደ
3: ሎ ጠብ ሳይሆን ጥብቅ አርጎ መቼም ጠላት ምዜም ጠላት ነው አይደለ? አይታመንም። ውሽልሽል እርቅ ደግሞ አይረባም። እና እዛው እንዳለ
1: ይዘ ነው መልእክቱ።
3: አዎ ነው ምለው
1: ጥሩ ወይዘሮ ተዋበች ባርኮ በጣም ነው የምናመሰግን። እንግዲህ ቀደም ሲል ብዙ አነጋግረሽናል። ለወደፊት ምን ወያያለን በተለያየ ጊዜም በሬዲዮ እየገባሽ ሀሳብ ተሰጫለሽ በጣም እናመሰግናለን።
3: እሺ እኔ ማመሰግናለሁ
2: ስላቀረባችሁ። ተሸቶ ደግሞ ማጠቃለያ
0: እኔ ማጠቃለያ ምለው በአሁን ወቅት እስካሁንም የተደረገው እኔ እግርን ይለብስ ራስን ይለብስ በሚል ነው ይሄ ሁሉ መከራ የመጣው። እየነገሩን እያዩ ነው አስገብተው አገሪቱን ያሰረቧት። ፖለቲከኞች ከእንግዲህ በኋላ ፖለቲካቸውን ትተው ለአገሪቱ የሚያስቡበትን መንገድ ነው የሚያስተላልፈው። ፖለቲከኛ ለአገሪቱ ነው ማሰብ ያለበት፣ ለህዝቡ ነው ማሰብ ያለበት። ይሄ ሁሉ ማት የመጣብን እኔ ለብስ ብለው ነው እንጂ ወታደሮቻችን ሀሩቅ የሚቀድሙ ሞሳዳችን ኃይለኛ ጠንካራ ለሀገሪቱ ብዙ አስተዋጽኦ እየከፈሉ ያሉ። ነገር ግን ፖለቲከኞች ዳይ ለእንግዲህ ይበቃችኋል፣ ተስማምታችሁ ሀገሪቱን እንድትመሩ ነው የማስተላልፈው።
1: አቶ ሸቱ ሰማኝ በጣም እናመሰግናለን። እንግዲህ ጥሩ ለወደፊቱም እንወያያለን። አንተ በየጊዜው በምትሰጠው ሀሳብ አሁን ያስተላለፍከውን መልእክት ታስተላልፋለህ። እንግዲህ ዛሬም የሰማነው ይህን ነው። እናመሰግናለን።
0: አመሰግናለሁ በጣም አርጌ ከፍ ያለ እኛ በእውነት ከምንታመመውም በእናንተ ጋር የተገናኘን የምንከፈለው ውይይት የጊዜያችን እንትን ይመራልን ይገኛል በእውነቱ ከሆነ እኔ ቀን በቀን ሳላቋረጥ እኔ ትምርቱን ሩኝ ዕውቀቱን ሩኝ ሳይሆን ከሆዴ የሚበላላው ነገር እያስቸገረኝ ነው ወደዚህ የሚቀርበውና እናንተንም አመሰግናለሁ
1: ደስ ይለናል ጥሩ ነው አመሰግናለሁ እናመሰግናለን
2: አሁን ደግሞ አቶ መሳፍንት በውቀቱ እዚህ ይገኛል እሱም የዚህ ከተማ ኗሪ ነው እናመሰግናለን መጀመሪያ እስኪ
1: ስለመጣ አቶ መሳፍንት ታኑ እናመሰግን
2: ጥቅምት ሰባቱን አጫውተን
4: እሺ በመጀመሪያ በእግዚአብሔር ፈቃዱላችን እንኳን እዚህ ያገኘናችሁ እሺ
1: ቀርበለ ወደ ማይክሮፎኑ እሺ በመጀመሪያ
4: አድሉን ስለሰጣችሁ እናመሰግናለሁ እናንተን መዝ በማግኔቴ በጣም ደስ ሎኛል የወገንነት እና ያገር ስሜት ኖራችሁ ማህበረሰቡ ሁኔታ የነበረው ለመረዳት እዚህ ድረስ በመምጣታችሁ ከልብ አመሰግናለሁ
1: እሺ እኛም በጣም ነው እናመሰግን እንግዲህ ያው ከተማችሁን እኔ ዛሬ ነው ገና ለመጀመሪያ ጊዜ ማያት ግን ያው በዚህ መታሰቢያ ዕለት ነው የተገናኘ ነው ያው ያለንበት አካባቢ ብዙ የንጹሃን ደም ፈሷል ከሶስት አመት በፊት የሐማስ እና እስላም ጂሃድ አሸባሪዎች እንብርጥ ሰው በመግባት ከባድ ግፍ ተፈጽሟል እዚህ ላይ ንጹሃን ደም ፈሷል በከንቱ ያን ቀን የት ነበር
4: ያን ቀን ቤቴ ውስጥ ነው ያነበርኩኝ እዚሁ ነው እዚህ ሲድሮስ ይጋላሉን ስለሽን በሸሽ ነው ያለሁት ቤቴ ከዛ ነው እና በእውነት ያን ቀን ለማሰብ ከምን ጀምረም እንደምታነሳ ይከብዳል ያላሰብ ነው ያልጠበቅ ነው ጧት ወደ 6 ሰዓት አካባቢ ከባድ ፍንዳታ ተኩስ ነበር ሚሳኤሎች ነበሩ ከዛ አልፎ እኔ ቤቴ ውስጥ ያለው የተኩስ ልውጥ ይሰማል የእጅ ተኩስ ማለት ነው እኔ በኢትዮጵያ ያለው ውትድርና ነው ስለነበርኩኝ ሳዳምጠው የሆነ ነገር እንደተፈጠረ ገባኝ ምን አይነት ነው ወይ ተራ ሰው እንዳትዩ ተኩስ በዛ ተኩስ ደግሞ የመልስ ምት ነው ሁለት አካል አንድ በዛና በዚህ ተሰልፎ የሚሰጥ የተኩስ ልውጥ መሆኑ ተረዳኝና የሆነ ችግር እንደተፈጠረ በቃ ገባኝ ነገሮች ወደ ስወጣ ሚሳኤሉ ዝም ብሎ ነው የሚዘምረው ጽባዶም ምንም ረፍት የለውም ቀና ብሎ ሳይው ሰማዩም በጣም ብዛት ነው ያለው በዚህ መሃል ምንም ምትይዘው ምትጨብጠው ነገር የለም እንደገና ያን ቀን አጋጣሚው ሻባት ነው ሲማቶራ ነው ነበር ባል ነው በስልክ መታገኘው ነገር የለም ስልክ ማል ነበር በኋላ ተኩስ እየበረታ ሲሄድ ነው ኢንተርኔት ምናምን ከፈተ ስደውልም ያነሳለ ሰው የለም ተላይ ቦታ ላይ ያለ ስልኩ ዝግ ነው መረጃ ማግኘትም አይቻልም ነበር
2: በመስኮት ተመልክተሃል ወይ በወቅቱ እንደው ያየው ነገር
4: አዎ አሁን ከዛ በኋላ ወጥን በውጭ ማየት ጀመርን እንቅስቃሴዎች ስናይ መጀመሪያ ላይ ነው ያየሁት ከቤቴ በሳሎን በኩል ወደ መንገዱ ያሳያና በዛ ወጥቼ ሳይ ከቅርብ ርቀት የፖሊስ መኪና ይመጣል ፖሊሶች ናቸው ብዬ ሳስብ ለካ ፖሊሶች አይደሉም ፖሊሶቹን ገለው እነሱ ነበር መኪናውን ይዘውት
1: የሚዘውት የፖሊሱን መኪና ይዘውት
4: አዎ እነሱ ያሻባሪዎች ይዘውት እዚህ መሃል ላይ ሴንተሩ አካባቢ ነውና እዛ በደሴት ሲዞሩ እነሱ አሁን ልጅ ያለ ያን ያብረ የነበረ አሁን ወታደር ነው ያለው እሱ ነበር አባዬ አንተ እነሱ እኮ ናቸው እነሱ ማህብሎች ናቸው ዜና እየተነገር ነው በኢንተርኔት አይቼዋለሁ እነሱ ናቸው እኮ ይለኛል እንዴ የፖሊስ መኪና ነው ስለ አይደለም እነሱ ናቸው አላስ እናረጋግጥ እነሱ ናቸው እዛ በግራቸው
1: ሰው አልወጣም እንደው የፖሊስ ነው ብሎ ፖሊስ መስሎት በስተ
4: ብዙ ሰው ተወርቷል ብዙ ሰው እኮ ተወርቷል እዛ አካባቢ ፖሊስ ነው ብሎ ተኩስ ያሰማል ያረጋግጥ ብሎ የፖሊስ መኪና ሲወጣ ይመታል እንደገና እግረኞቹ ገብተዋል በዚህ በሶስት ቦታ ነው በአናነት በዚህ ነው የገቡት በዚህ ገብተው በዚህና በዚህ ማል በሁለቱ ማል ነው ላይ ካያችሁት በጣቢያው በላይኛው መንገድ ነው የገቡ ሁለተኛው አይገቡበት መንገድ ይችላል በዚህ ገብተው ሁለቱም ነው አከፋፍሎ ያሉት አሁን እዛ ከኛ ቤት አልፎ የሆነ ቲካር ነገር አለ ሲድ ጎርጓዳ ውሃ ያለባት አካባቢ ናትና እዛ አካባቢ ላይ ሲከረከሩ ሰዎች አሉ ሳይ መደበኛ የኛ ወታደሮች አሉ እነሱ ናቸው በጣም ፋስት ናቸው እንቅስቃሴያቸው እንደ ሲል በጣም ነው
1: ለጠቁ ነው የመጡ
4: አዎ በጣም ነው የሚሮጡት ከዛ የተወሰነ አሁንም በስመስኮት እያየን አንዱ ቤት ላይ በዚህ በእንትን ወጣው ውስጥ ነው ወጣው ከላይ ከንት ከጣራው ላይ ከምድነው ምድሎ ላይ እኛ መጨረሻው እንትን ላይ ወጣው ጋጉ ላይ ወጣው
1: ፎቁ መጨረሻ
4: ላይ አሱ ላይ ወጣው አካባቢውን እንትን ለማጥቃት ነው ለማጥራዛል አይው ለዛል ያዩና ነው ያለልኛል ልጅ ነው እሺ በልዘገ መስኮቆ አሁን የተወሰረ ቆይቶ የኛው ታደሮች በዚህ በመንገዱ መጡ ቲዮታናት ይዛል ቲዮታ ወደ ኸዋላው ሸራ የለበሰ ነውና ወደ 12 ምናምን ሰው ይዛል አሁን እኔ በመስኮቱ ከፊት ለፊታችን ከቅርብ ርቀት ማብሎች አሉ ያያዩዋቸው ነው ያሉባት ቦታ አሁን ወደ እነሱ አላዩ ወታደሮች ሊሄዱ ነው አሁን አያልም አያልም አያልም ስላቸው አልሰማኛሉ አሁን ልጅ እንደዚህ ያደረገነን ያልችልበት ፎጭ አለ በመስኮቱ አሁን ሰሙትና ወረዱ ወረድና ማካራ ምንድነው ምን ችግር አለ ምን ችግር አለ ሲል እኔ ይሄ ከሰማብል ማለት የሰማብል ማብል ማለት የታላለ ከፊት ለፊታቸው ዛት ጋር ያለ ስለው ቢሰደው ቢሰግቡና አንተ ቢወቱን ዝገው መስኮቱን ዝገው ዝገው አለና ከኛ ቤት ወርደው ወታደሮች በቀኝና በግራ ቦታ መኪናን አቆሙትና በቀኝና በግራ አልፈዱ ወደ በቀኛ ደቆሙ በስጋት ተኩስ ገጠሙ
1: ያያቸው
4: አዎ ምንም
1: እኛ ግን
2: ተጓዱ
4: ሲጓዱኞቹ አላየሁም ያው ተኩስ ብቻ ግን ሰማችሁ ያው የጅ ተኩስ አላቸው ቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋቋ ገቡ። ከዛ በኋላ በጣም በሚገርማችሁ ቅዳሜ ጧት አካባቢ የተጀመረ ልክ ወደ ወንዝ በጀርባው ብዙ ዱር ነው ያለው። በዛ ገብተው ተቆርጠ ማህብሎች ይቀራሉ። ይቀሩና የኛ ወታደሮች ደግሞ እንደቀሩ አይተዋቸዋል። ሲጠባበቁ ከኛ በጀርባ ቅዳሜ አድረው ለሁድ ሁድ ውለው ወታደሮች በደረታቸው ነው በቤት ተጠግተው እንደዚህ ብለው የሚሳወቱ ያለ በመስኮት ብቅ እያለ አቅላችን አይችልም። እንደውም ልጅ ሲቀርጸው ነበረ እንትን እያደረገ
2: የነበረው
4: ዋሉ ሳይለቁ ወታደሮች ሁለት ቀረዛሽኛ ጀርባ አሁን ብዙ ሚሳኤል ያን አካባቢ ይመጣል ከዚህ ይመጣል። አንዱ ለሶስት ቤት በመታ ባዶ ቦታ ላይ ወደቀ። በኋላ ያችን የኛን አካባቢ ኢንተርኔቱ ተቋረጠ ተቋረጠ። እኔ የሆነ መላምት ወሰድኩ። አይ በቃ አሁን ስትወርድ ወደ ሌላ ብቅ ስትል ይሰራል፣ ያችን አካባቢ አሰራም። አይ ስለዚህ አካባቢ ላይ ኮንታክት እንዳያደርጉ አስበው ነው ያጠፉት ብዬ አሰብኩ። እዛ አድረው መቼ ገደሏቸው ሁለቶቹን? እሁድ ለሰኞ ለሊት
2: ሁለቱን አሸባሪዎች
4: ከኛ ጀርባ ሁለት ቀን ውለው
1: እዛው ስተደብቀው
4: እዛ ተጎርጓዶ አው እንደገቡ አይተዋቸዋል፣ ይጠብቋቸዋል። እነዚህም አይለቁም። ልክ እባብና እንትን አለ ላውሬን ብጣበ ልክ እንደዛ በድርታይ ሁለት ቀን ሙሉ ይጠብቋቸው ውለው እሁድ ለሰኞ ለሊት እዛ ሁለቶቹ ማብሎች ሞቱ። ከዛ በኋላ እዛ አካባቢ የነበረው
2: እናንተ ከስንት ቀን በኋላ ነው ወደ ሌላ ከተማ እንድትዘዋወሩ ተደረገ?
4: አሁን እኛ መቼ መሰለ እንግዲህ ሻባት የዮምርሽን ዮምሸኒ ዮምሽልሽ ነው የወጣ ነው። እንግዲህ ሶስቱ ቀን በእውነት ለመናገር አራቱ ቀን አራት አምስት አመት ብለሰቡ በጣም
1: ሊትንቀኑም መከባድ
4: በጣም ከባድ ነው። እንደገና ህፃኖች አሉኝ ይመጡና አባ ማካራ ምንድን ነው ችግሩ? ምን አለ ይሉኛል። እን ማከራክሉም ምንም ነገር ችግር የለም እላቸው። አሁን መሄዳለሁ ወደ መቅላት አስገባቸዋለሁ። እኔ ግን አቅላይ አይችልም። መስኮቱ መጣና መስኮት ቁሜ ነው መካተ እየመጡ ይረብሽኛል።
2: ከባድ ነው። ጠብቀን ሌሎች ጥያቄዎች አሉን። ወይዘሮ ዘነበች አበበ ደግሞ እዚህ ከተማ ኗሪ ናቸው። 45 አመታትን ያክል በዚህ ከተማ የኖሩ ናቸው። እና እስኪ የነበረውን ሁኔታ ያጫውቱን። በመጀመሪያ እናመሰግናለን ወይዘሮ ዘነበች።
5: ሰባተኛ ወር አስረኛ ወር የሆነው ምልኻማ ማለት ነው።
1: ጥቅምት 7 ቀን
5: አዎ
1: 3 አመት በፊት
5: ኦኬ። አሁን መጡ። ምን ልንሄድ ነው? ኖረን ሀመስጊድ ማልደው መጡ። ጸባ አዶም ሲል ወደ መቅላጥ ገባን ማለት ነው። አባኑ
2: እሺ
5: ከመቅላጡ ስንወጣ አላህ አክበር እያሉ መጡ። ምንድር ነው ብለን እንደገና ደግሞ ተኩሶ ሆነ እንደገና ገባን መቅላጡ። እንደገና መልሶ መጡ እየተኮሱ ጥራዩስስ ትልቁ የሚተኮሰው እየተኮሱ መጡ። ምንድን ነው ብለን እንድናይ በንት ነው ጽርጊያውን ይዘውት በሙሉ ኋላ ስናገሩ ከሸ ነው
1: ከብዳለ። አሁን እንደገና ተመልሶ ሲያስ
5: አረ ከስፍርያውማ ህዝቡ ሞቶ ላይ በላይ ተደራርቦ ተደራርቦ ሞቶ
1: ፍሪያ ማለት ይሄ ተቀመጠንበት ቤተ መጻሕፍት ላይ ከተማው ቤተ መጻሕፍት
5: ፍሪያ ነው ሞቶ እንዴት አሉ ሊሞት ያሉ ሊሞት አልቻሉ እየተፈናጠሩ አምሽጣራ ቢጣውም ምሽጣራ የለም መገንዳ ቤት ቢልም መገንዳ የለም አሁን ጎረቤት የኑሮ ያነ የሞቱታይ የሆነ ልብስ ወስዶ አስለበሳቸው የሞቱታይ ያናል ሞቱም ያሉ ግን ውሃ ወስዶ ሊያጠጣቸው አሁን ለምሽቱትና እናቱ አንተ ልገሉህ ነው አሉ እኮ እዚህ ለምን ትሄዳለህ ብሎ ተጣሉት ግን እያየሁ ዝም አልልም እኔም ልሙት አብሬ አለ ሰውየው እና እነዚያ እንዲያያረጉ ተነስተው ሲሄዱ በጣም ጣሄ የሞቱታይ ጣሄ ሀላት ሀላቸው በደሙ ጋራ ሰውየው ሲናገር በጣም ልሰማ አልቻልኩ አሁን ሌላ ራሴ ደግሞ ልጄ የወንድሜ ልጅና ልጄ ከልጄ ቤት ሄደው አድረው እኔ ቤት ትንሽ ነው ራቅ ያለ
2: እዚህ የት ነው የት ከተማ ነው ያደረ
5: እዚህ ቅርብ ነው
2: እዚሁ
5: ቅርብ ነው አዎ አሁን ሄደው አድረው ማልዳ ተነስተው ሊመጡ ሀታሽ ኑሮው ማካብሊን ህብሎኩ ማለት ነው ልጆች የወንድሜ ልጅና ልጄ ቤት ሄድ እንደደረሱ እሱ ኑሮ ገደሉት እሱን ልጄ በበታሽ ሄደ ተቀመጠ ምንድን ነው ብሎ ወጥቶ ሊያይ ገደሉት የእኔ ልጆች ከቤት መጥተው ዘንድ ገብተዋል እና በጣም እና እለቅስ ነው ይዋልነ በጣም ጸማዶም እምቅላል ጸማዶም እምቅላል ተኩሱ አንተ ምሽጣራን የለም እንዴት ነው አንተ እንዴት ነው ብንል አረ ምሽጣራት መስክር ማንበላሽ ትመስክር
1: የለም እዚህ አካባቢ እንግዲህ የሚያወሩት አሁን የተቀመጠንበት ቦታ ላይ ነው የሞቱት ሞተዋል ነፍሳቸው ያልወጣ ግን እየተጠራሞቱ አምቡላንስ ማልደረሰም ፖሊስ ማልደረሰም ነፍሳቸው ለመውጣት ያው ዝም ብሎ ፀሐይ ላይ ፀሐይ እየመታቸው ደማቸው እየፈሰሰ
5: ሲሉ ያው ሞቱ
1: ማንም ሳይደርስ በዛው ላይ ታሞቱ
5: እዚያው ሞቱ ምንም ማንም
1: ሳይደርስ እዚህ ተቀመጠንበት ቦታ ላይ ነው
2: ያዩት ነገር በዛ በወቅቱ በመስኮትም ሊሆን ይችላል ምንም ተመለከቱ ጥቅምት 7 ቀን በጧቱ
5: ተሸፍነው ነው የመጡ ምንም ላያቸው አልቻልኩ
1: በምን ፊታቸውን በጥቁር ነገር
5: በጥቁር ነገር ነው የተሸፈኑ ከራሳቸው ላይ ደግሞ እንደ ቀይ አይነት ነው የተሸፈኑት አይ እና እስራኤል ሆሉ እንትን ሊሆኑ አይታዩም ሊተኩሱና ሊገሉ ነው የምናውቅ እንጂ እስራኤል ወራ አናውቅም
1: ለአሸባሪዎች ሆኑ እስራኤል ወታደሩን አላወቃችሁም
5: አላወቅነ ዋና ነው ልጄ እንትን ሱቋም ኖሮ እንዳልኳችሁ ሱቋም ኖሮ መጥቶ ህቤት ቴሌፎኑ ቀዳሜ ሰላማና እንትን ማንል ከፍት አረ ምሽጣራማ ንሳት ነዱ አይደል
1: ፖሊስ
5: ማምቦላይስም ረግፈዋን ሊመጡ ብለው ሊረዱ ለዚያ ለሞቱታይ ስፍርያው ማخبئሽም ገለዋቸዋል
1: መንገ ላይ ተጠቆ ገደሏቸው
5: አዎ ማخ አንተንም ገደሏቸዋል አረ ገለ የሚባል ደሞ ሞተ ሀበሻ የኛው ይላል ልጅ አረ አይደለም ብሎ አሁን ዝም አለ እናቴ እንትን አለ ብሎ እና ያገኘን አጋጣሚ ሽግር ከስደሮት ለሰው ለተወለደ ለሰው ለህዝብ አይስጠው ያገኘ ነው ይዛን ዝግ ግዜ ጨልሞ በጣሃዩ በቀኑ ጨለመነ በጣም ጨለመነ ነው ምን ማን ለረዳን አልቻለም ዘን ዝግ
2: አሸባሪዎች ሲዘዋወሩበት በነበረው አደባባይ ኪካራ አካባቢ በመስኮት ሲመለከቱ ነበር ሁኔታውን ያዩ ነበር በቴንደር መኪና ሲሽከረከሩ
5: ሽንከረከር ነው እንጂ አንድ በሳምቶ ነው ያለበሰ በጣም አሳምሪ ላይ ጨነቀኝ
1: እንዴው አልፈቀደለት ነው
5: ለሰው አንቀጠቀጠኝ
1: ምን አረጋዛ በኋላስ ምን አላችሁ ማን አነጋገራችሁ ሁለት ቀን ሶስት ቀን ስንት ቀን አሳልፋችሁ በዛ ሁኔታ
5: ይዛን ዝግ ቀዳሜ ቀን ብቻ ነው እንጂ ሁድማ ማልዳ ወሰዱ ልጆች ወደ ቀራት ጋር ልጅ ወሰደሽ ይዛን ዝግ ግን ቀዳሜ ቀን ግን እንደ ሄድነ ወደ መቅላጡን እንደሮጥነ እንደ ሄድነ
1: እሁድ ምን አዩ ሲወጡ ከቤቷት እንግዲህ የዛ አደባባይ ወሶ ቤት ፊት ለፊት ነው መስኮት ነው ታዩታላችሁ አሸባሪው ሲዞርት የነበረ እየተኮሱ እዛ አካባቢ ብዙ ሰዎች ወድቀዋል ገለዋቸዋል ምን አዩ ሲወጡ ከቤት እሁድ ጧት
5: አንስተዋቸው አልነበሩም
1: አሃ ተነስተው ነው
5: ተነስተው ደም ግን በጣም እንደው ስታሁንም እንትን ይላል ማለት ነው
1: አይተዋል
5: አዎ ደሞ ወርፍ ነው ሄደ
2: ዘግናይ ነው እስኪ ጠብቁን አቶ መሳፍንት ከዛ በፊት ጥቅምት 7 የሽብር ጥቃት ከመድረሱ በፊት እንደው ስታቸው የነበሩት እንቅስቃሴዎች ይሄን የሽብር ጥቃት ያመጣል ብለ አስበህ ነበር ወይ የት ነው ችግሩ ጥቅምት 7 የሽብር ጥቃት እንዴት ሊፈጸም ይችላል የሚለው ብዙዎች ጥያቄያቸው እስካሁን አልተመለሰምና ምን ትላለህ በዚህ ሐሳብ ዙሪያ
4: በጣም ጥሩ ከዛ በፊት የነበረው ሁኔታ ለመገመት አስቸጋሪ ነው በጣም በርግጥ ችግሩ ከተፈጠረ በኋላ ያው እንደማንኛውም ሰው እንዴት ተፈጠረ ቢያንስ የእስራኤል የመረጃና የደህንነት ኃላፊዎች እንዴት ይህን ነገር ሊያጡት ይችላሉ እንዴት ቢያንስ ችግሩን በቀላል ማስቆም ሳይችሉ ነበር ገና ሲጀመረ ዛውም ካጥሩ ፈንቅሎ ሲወጡ ለምን ይሄን አይደረግም ነበር የሚል የግሌም ጥያቄ ነው ብዙ ጓደኞቼ ጋር ስናወራም ስናነሳም ኦሎይስም እናነሳው ጥያቄ ይሄ ነው እና እዛ ላይ እንደኔ አስተያየትም ነው እንጂ በቂ መረጃ የለኝም የመረጃ ኃላፊዎች ድክመትም እንዘላልነትም ትኩረትም አለመስጠትም
2: ወታደር ከነበርክ መቼም አንዳንድ
4: ምልክቶች ለመሰለ ብዙን ጊዜ ለምሳሌ ያካባቢ ታወቃል በጣም ለአደጋ ተጋላጭ የሆነ ቦታ ነው ጽባዶም ሁሌ ሚሳኤል ተኮሳል ህዝቡ ግን ያለምዶት ጽባዶም ለምዶታል ምንም እንትን የለውም እና በዚህ ላይ የነበሩት አዝማሚያዎች በጣም የደከመና ትኩረት ያልተሰጠው ስለነበረ ነው በመንግስት በኩል በመረጃና በደህንነት በኩል የነበረው ሁኔታ ዝቅተኝነት ነው ብለን ነው እኛም ያንየም አሁንም ያለኝ ሐሳብ ያ ነው ለዚህ ያጋለጡት ቢያንስ እንኳን አውቶማቲካሊ ችግሩ ገና እንደተፈጠረ ማስቆም ይችሉ ነበር ያን ያህል ሳይጎዳ አዎ
1: ሰው ጣረም በጣረሞት መሞት አቅቶ ሲፈናጠር አምቡላንስ አልደረሰም ፖሊስ
4: ብዙ ሰዓታት ነው ሰማይ ምድር
1: ቆይቶ አልደረሱም አዎ ለምነት ነው ከባድ ነበር ለመድረስም ሰዓት አልፎ መግባት ማለት ነበር ስንት አመት ነው ሲድሮታቶ መሳፍንት
4: እኔ በ2000 አሁን ሲድሮስ ከገባው 6 አመት ነው አጠቃላይ ወደ እስራኤል ከመጣው 8 አመት ነው
1: ቀርብ ጊዜ ነው
4: እዚህ መርካዝ ቅሊጣ የቢም ነው የነበርኩ በአጋጣሚ እዚህ
1: አልፈራህም እዚህ ገዝቶ ለመኖር ያው መቼም እንግዲህ ታውቃለህ ለጋዛ ሰርጥ በጣም ቅርብ ነው
4: አውቃለሁ
1: እንዴት መረጥክ እዚህ ገዝቶ መኖርን
4: አይ ይሄ ጥያቄ በጣም የሚገርመው ነገር በኢትዮጵያ እያለሁ የተጠየኩት ጥያቄ ነበር አንዴ
1: ገና ሳልመጣ
4: እዚህ የእስራኤል አንድ ቡድን መጥቶ አጋጣሚ እዛም እያለሁ በጸሎት ቤቱ አካባቢ ሰራ ነበሩና ኃላፊነት ነበረኝ ቀርበን ሲጠይቁን ምን እንዳሉ በጣም የሚገርም ጥያቄ ነው አሁን ትዝ ይለኛል የአሁኑ አይነት ነው አሁን ወደ እስራኤል መሄድ ትፈልጋላችሁ እና እስራኤል እኮ በጣም ችግር ነው ጦርነት አለ ዙሪያው መከራ ነው እና እንዴት ነው ወደዛ የምትሄዱ እዚህ ምንም ችግር የለም እዚህ ማትኖሩ ብለው ጠየቁኝ ኦኬ እናንተ አንድ ጥያቄ ልጠይቃቸው አልኩ እሺ አሁን እናት አለ እናትህ ጥቁርም ብትሆን ቀይም ብትሆን ሀብታም ብትሆን ደሃ ብትሆን እናትህ ናት ስለዚህ እስራኤል ሀገር ደግሞ ለኛ ልክ እንደዛ እናታችን ናት ችግርም ካለ ችግሩ መካፈል ነው ደስታው ካለ ደስታው መካፈል ስለሆነ ስለዚህ
1: እስራኤል ንግባ እንጂ የት ምንኖር ነው
4: አዎ ምርጫ ልንሰጠው አይገባም አልኩ አሁን እዚህ ስንገዛ ደግሞ በቴዎሪቲካሊ ያለውን ችግር አውቃለሁ አጠናለሁ ተምሬ ማለሁ ትንሳ ነባለሁ እና እዚህ አካባቢ እንዳለ አውቃለሁ ነገር ግን የእስራኤል ሀገር ችግር እንደ እኔ እምነት ጦርነቱ ከተነሳ ሌላው አካባቢ ይሳል ቢያንስ ይሄ በጣም አብረን ጎረቤት እንኳን ብትሆንም ኃይሉ በቅርብ የሚገታ ኃይል ያለበት አካባቢ ነው ሌሎቹ ግን ጎረቤት ሀገሮች ወደነ ሶሪያ ወደነ ሊባኖስ ወደነ ሂዝቦላ ብትሄድ ሰፊ መሬት ቀጠና ይዘው የሚያጠቁበት አካባቢ ነው
1: እና መንግስት ናቸው እነሱ
2: አሁንማ ጭራሽ ሁሉም ቦታ የጦርነት ቦታ
4: እና ከዛ አንጻር እዚህ መግዛቱ ብዙ ስጋት አላሳደረብኝም ራሳችን መከላከል እንችላለን የእስራኤል መንግስት ደግሞ ለዜጎቹ ትኩረት ስለምሰጥ ይከታተላል የሚል እምነት አለኝ ለዛም ነው የገዛው
2: ካለን ጊዜ አንጻር አሁን ከተማው እንግዲህ 3 አመት በኋላ ያላት እንቅስቃሴ ምን ይመስላል በደህንነት በኩልስ እናንተ ስጋት አላባችሁ ሆይ ወይስ እንደው ስሜታችሁ ጥሩ ነው ካሁን በኋላ ሌላ ችግር አይመጣም ብላችሁ ነው የምታስቡ አቶ መሳፍን?
4: በጣም ጥሩ። ስሜታችን የተሰበረ ነው ተጎድቷል በነበረው ሁኔታ ላይ ማለት ነው። ብዙ ሰው በሰላም እንቅልፍ አይተኛም። በእውነት ነግራችሁ ተኝቶ ዝም ብሎ ሙሉ ለሊት ሲቃጅ የሚያድርሰዋል። ሐሳቦችን በቃ ዛሬ ቀጥሮ ከሰዓት የሚረሳበት ብሶታ ያለ እና እንዳጠቃላይ የብዙ ሰው ስሜት የተጎዳ ነው በዛ ችግር ምክንያት ማለት ነው። እንደኔ እንደ ግላ አስተያየቴ ከዛ በኋላ ያለው ሁኔታ እግዚአብሔር ይመስገን የተረጋጋ ሁኔታ ነው ያለ። በኤሪያውም በኩል ድጋፎችም አጠናክራዎችም ያደርጋሉ። እንደ መንግስትም ሌላ ምንም ነገር አይዟችሁ የሚለው ሐሳብ አለ። አሁን ጥሩ ነው።
1: በግል እንደው የስነ ልቦና ምክር እንድታገኙ የተለየ ነገር አድርገውላችኋል? በግል ጠርተው አወያይታችሁ የሚያስቸግራችሁ ነገር ካለ የሚረብሻችሁ ብሎ እንደው የጠየቃችሁ ባለሙያ አለ? አሁን ካልከው አንጻር
4: አዎ፣ አሁን በቅርቡ አንዳንድ የጀመሩ አሉ። ቲፑል ምናምን ያደረጉ የነበረውን ችግር ልክ እንደዚህ አንስተው የሚያነጋግሩ ሰዎች አይቻሉ፣ ተወሰኑ ሰዎች ያነጋገሩ። በብዛት ግን ችግር የደረሰበት ሰውም አልታገዘም። ያው ራሱን በራሱ እንትን ካሉ መስተቀር ምንም ይሄ ነው ብዬ የምገልጸው ነገር የለኝም። እንዳውም ብዙ ሰዎች ብዙ ነገር ተጎድቶባቸውም ያል ድጋፍ ያላገኙ ሰዎች እንዳሉ አውቃለሁ።
2: ጥሩ። እስኪ ወይዘሮ ዘነበች ደግሞ ከነበረው ሁኔታ አሁንም ካለው ወቅታዊ ሁኔታና ተጨባጭ ሁኔታ አንጻር እንደው ለመንግስትም ለህብረተሰቡ የሚያስተላልፉት መልእክት ካለ?
5: የረሳሁት አለ ለነገር ልጄ እዚህ ሲሰራ ነበረ ራብረቢ አረቡን ሰርቶ ውድ ልመለሱን ድሮ ጠባቂው ገደሉት።
1: የመስሪያ ቤቱን ጠባቂ
5: የካኑት የራማረቢ
1: አሁን ራሚ ለቢ
5: የራማረቢ ገደሉት ጠባቂው። ከዚያ ካኑቱን ሰብረው መጠጡና ያለ እንትን ሞልተው ዘመጠው ከኛው ካለሁበት ቤት ቤት ማለት ነው ብሎኩ ከሳልሳሉ ቁጭ ብለው ቤራውና
1: ካኑቱን ዘረፉት።
5: አዎ ዘርፈው ከኛው ቦታ መጥተው ቁጭ አሉ። ከሳልሳሉ የለም ሚሽጣራ የለም
1: አካባቢውን ተቆጣጥረውት ነበር።
2: በዛ ላይ
5: በእጅ ይዝናችሁ ነው ማለት ነው የለም ምንም የሚቆጣቸውና ምንም
1: ነፃ ነበር ለነሱ ያን ጊዜ
5: ተላጥተው ቁጭ አሉ ሊበሉ ሊጠጡ እና ይህ ጊዜ ያገኘ ነው ጊዜ
1: ምን እስኪ ቅድም አቶ መሳፍንት ላይ የጠየቅነው ጥያቄ አለ። ከዛ በኋላ እንግዲህ 3 አመት አለፈ። እንዴት ነው የሚያስታውሱት? አሁን ምን ይሰማውታል? ለህዝቡን መልእክት ያስተላልፋሉ? እንደ ሲድሮት ነዋሪ
5: በጣም እኛ ሀዚህ ያለን በጣም ተኝተን አናድርም። ሸጋራ ነው ለበኩሌ ለራሴ ለህዝቡ ባንድ ለነ ሲድሮት እኛ ምንል መንግስት ተባበረነ መንግስት ያግዘነ የመንግስት ዳነነ እኛ ህዝብ ነን እንጂ ምን እናደርገው ነገር የለም። መንግስት ግን ኋላ መጥቶ እንዳገዘነ ለማታው ማመጥ ፈሰሰ ወታደር ወጥቶ ፈሰሱና እንትኑ መخابሉ እንትኑ ተንትሪ የሳይ መخابሉ ይሮጣ ይሮጡ ወታደሩ ይሮጣ
1: ወታደሩ ይሮጣ
5: ሲገሏቸው እኔ ለራሴ አይቻለሁ።
1: በጣም ነው እናመሰግናለን።
5: ተደራባዝ
1: ያዘሮ ዘነበች የመጨረሻ መልእክት አቶ መሳፍንት በውቀት መታስተላልፈው መልእክት ልጆችም ምናልባት ትድርና ላይ ልጆች ካሉ እስኪ በዛው።
4: እሺ አመሰግናለሁ። እኔ የማስተላልፈው መልእክት በሁለት አካል ከፍዬ ነው ሐሳብ መስጠት እንፈልገው። አንደኛ ለነዋሪው ህዝብ አንድነት ያስፈልጋል፣ መረጋጋት ያስፈልጋል። የኢንፎርሜሽን የመረጃ መለዋወጥ እርስ በርሳችን መገነባባት አይዞ ማለት ያስፈልጋል። ኤሪያውም ከዙ ጋር መናበብ አለበት ብዬ አስባለሁ። እንደገለጽው እኔ እንደ ለእስራኤል መንግስት ነው። ሁለተኛው እንደ መንግስት ያ ችግር በሆነ ክፍተት የተፈጠረ እንደሆነ አምናለሁ። በሆነ አካል ጉድለት ያ ችግር ለዚህ ጥቃት ደርሷል ብዬ አምናለሁ። አሁን እኔም ሰጠው አስተያየት ከዚህ በኋላ የችግር እንዳይደገም የመንግስት አካላት በውስጥ እንኳን ልዩነቶች ይኖሩ ይችላሉ። መቼም በፖለቲካ ዓለም ውስጥ ብዙ ነገር ያጋጥማል። አዎ ልዩነቶች ነው። ልዩነቶችን ተቻችሎ ግን አገርና ህዝብ ይቀድማል። አገር ሲኖር ነው ፖለቲካ የሚባለው። አገር ሲኖር ነው መንግስት የሚኖረው። ስለዚህ አገርን የማስከበር ኃላፊነታቸውን ጠንከር አድርገው ይወጡ። ሌላው አሁን ሁለት ልጆቼ ውትድርና ናቸው ያሉ። ለምሳሌ እኔ አሁን ሁለት ልጆቼ ውትድርና ላይ ነው ያሉ። ለጋራቸው እንዲያገለግሉ አይደለም እነሱን የምንሆን ባገለግል በተቻለ አቅም ደስተኛ ነኝ። በእውነት
1: ለመናገር ተቀበሉህ? ያው የመሄድ ፍላጎት ነው።
4: በወቅቱ ጠይቄያለሁ መሳሪያ ስጡኝ። በቃ ያኔም ራስ በጦርነት ሰዓት የት ላግኝ መሳሪያ ነው ትልቁ። መሞትን በህይወት በጸጋ ተቀብለ ግን እንዴት ትከላከል የሚል ነው። እና ለሀገር ለወገን ያለውን ህይወት ምንም ነገር የለም ሀገር ሲኖር ስለሆነ፣ ለዚህ ሁሉ የእስራኤል ህዝብ እንደ ህዝብ አንድነት ሊኖረው ይገባል። ልዩነቶች፣ መከፋፈሎች፣ ወደ ኋላ መጓተት ምናምን ትተ ገንቢ በሆኑ ሀሳቦች ላይ ለሀገርና ለህዝብ የሚጠቅሙ ሀሳቦች ላይ በማዳበር ህዝቡ ወደ አንድ

0: ለማምጣትና ሀገሪቱን ወደ ተሻለ እንደምታውቁት እስራኤል ሀገር ዙሪያው ሰዓት በሰዓት የተጠበቀ ሀገር ነው። እቺን ሀገር ለመጠበቅ ደግሞ የህዝብ አንድነት ስለሚያስፈልግ ጠንክሬ ያስፈልጋል። አመሰግናለሁ።
1: በጣም ጥሩ። በጣም ነው እናመሰግን። እንግዲህ ቀላል አይደለም ሁላችንም ይሄን ቀን ስናስበው ከባድ የሽብር ጥቃት የተፈጸመበት ብዙ ዜጎች የተገደሉበት የተጠለፉበት ነውና ስሜቱ የጋራ ነው። እንግዲህ በሚመጡት አመታት እንዲህ አይነት ነገር እንዳናይ ነው ምኞታችን። ስላናገራችሁን በጣም ነው እናመሰግን። አቶ መሳፍንት በውቀቱና ወይዘሮ ተዋበች ባርኮ፣ ወይዘሮ ዘነበች አበብና አቶ ሸቱ ሰማ
2: በስርጭታችን የተሳተፉ ነበሩ። ተሳትፏል የሽድሮት ከተማ ነዋሪ ናቸው። በጣም እናመሰግናለን ስለመጣችሁም። እንግዲህ ደግሞ እንዳላችሁት ሲድሮት ናችሁ እንዳጥረጥ መጠበቅ አለብን የእስራኤልን ድንበር እያላችሁ ነው። ለዚህም በጣም እናመሰግናለን
1: እናመሰግናለን። ሌላው ከዋናው ስቱዲዮችን ባልደረባችን ይሻየው ደጉ እናመሰግናለን። ከዛም የቴክኒክ ባለሙያ አለ ስሙን ረሳው ከይቅርታ ጋር
2: ሽሞን ዲኮርኮር ካልተሳሳትን። አዎ
1: ሮኔን ስቱዲዮችን ዋናው ስቱዲያችን እዛ ያለው እዚህ ሽሞን አዎ ሽሞን አለ ሮኔ እንዳህን አለ ሀና ስፈራው
2: አዎ የስሬት አብያው ኃላፊም እኛ ጋር ነው ያለቻ የነበረች ያለቻ አዎ ያና ሪስክማን እናመሰግናለን። እንግዲህ አድማጮች ይህን ይመስል ነበር ከሲድሮት ከተማ ዮሲ ምርዛይፍ። አዎ
1: ሻያው እንግዲህ መጨረሻ የምትለው ቃል ካለ ስቱዲዮ
3: በጣም ግሩም በጣም በእውነት የሀዘን መታሰቢያ ሆነና በእውነትም በቀጥታ በሬዲዮ እና በፌስቡክ ቦታው ከሲድሮት ያሰራጨው ሲሆን በእውነት የተሰማቸው በከተማ ነዋሪዎቹ አዎ ከባድ አሸባሪዎች ወረራ ስለነበረ ያንን ሁኔታ ገለጽ አድርገዋል። ምን አይነት ችግር ላይ እንደነበሩ በጠየቃቻ ቃለ መጠይቅ ያደረጋቸዋቸው በጣም በሚገርም ሁኔታ ነው እና እንኳን እግዚአብሔር አተረፈ። እናንተም ደግሞ ባልደረቦቼ ሰጠኝ ዘመንና ወርቅንሸቴ በእውነትም ፎቶግራፍ ፌስቡክ ላይ ወደ አሁኑ ተስተካክሎ የፊት ገጽታችሁን ለማየት ችለናል። በጣም ጥሩና ለሁሉም እንግዲህ
1: ጥሩ እናመሰግናለን። ባህና እርዳታ ነው። ሀና እንግዲህ የፌስቡክን ሁኔታ ኃላፊነት ወስዳ
2: ፕሮግራም
1: እንግዲህ ሰላሙን ያምጣልን።
3: በጣም ግሩም
2: ሰላም እናመሰግናለን።
3: እዚህ ኢየሩሳሌም
2: ከምሽቱ ስርጭታችን እንደተለመደው ስቴዲዮ ቀጥታው ነው ስቴዲዮ ይተላለፋል። መልካም ቀን
1: ይሁንላችሁ።
3: እናመሰግናለን። እዚህ ኢየሩሳሌም ከሚገኘው ስቱዲዮ 11 ላይ ሁነን የምናሰራጨው እኔና ደግሞ የቴክኒክ ባለሙያችን ዮናታን ታይታ የዚህም የእንትኑን ትንሽ እንትን ይላል ግን እዚህ ላይ ሁነን ሰራንና እንግዲህ የተከበራቸው አድማጮቻችን ያው ልክ 2 ሰዓት ላይ ፕሮግራማችን መጠናቀቁ ነው። ለምሽቱ ልክ 7 ሰዓት ላይ ራቢ ማላዛር ያስተናግዳችኋል ይቀበላችኋል። እንግዲህ መልካም ከቀትር በኋላ ይሆንልን ለሙታን ሁሉ ወታደሮች፣ የመከላከያ ሰራዊት፣ ዜጎቻችን ተጠልፈው የተለቀቁ ለሁሉም በዋናነት ሕይወታቸውን ላጡ ሁሉ ነፍሳቸውን ይማር።

0: באוקטובר 2026, שלוש שנים למלחמה, אנחנו כאן.
1: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
2: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
1: ከምሽቱ 7 ሰዓት እስከ 8 ሰዓት
2: የሚያሰራጨው ዝግጅት እነሆ ጀመረ
3: ሬፍልን ክቡራትና ክቡራን አድማጮች እንደምን አመሻችሁ እለቱ በብራዝ ዘመን አቆጣጠር ካፍ በቴሽሬ ታፍሽን ፔዛይድ እንደ አውሮፓ ዘመን አቆጣጠር ኦክቶበር 7 ቀን 2026 ዓ.ም ተመረጠ እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 7 ቀን 2018 ዓ.ም ተመረጠ ነው። የምሽቱ ቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጅ ራህሚም አላዘር ነኝ። በቅድሚያ ማርስተ ዜና። በእስራኤል ክለሴት አባላት ምርጫ ቀናት ጠላት አደጋ ማድረስ ሊሞከር ስለሚችል የቅድመ ጥንቃቄ ምክክሮች ተጀምረዋል። ከእስራኤል ጋር ጦርነት ሊቆም የሚችል በከኢራን ጋር ጦርነት ሊቆም የሚችል በከፋ ሁኔታ ወይም በጥሩ ሁኔታ ነው በማለት ፕሬዚደንት ትራምፕ ተናገሩ። ሳውዲ አረቢያና የሁቲ አማጽያን ለማሸማገል ሩሲያ ተጠይቃለች የሚለውን ወሬ የሩሲያ መንግስታዊ ቃል አቀባይ ያስተባበለ። የፈረንሳይ ሀገር ተማሪዎች አድማ ለተማሪዎች ችግር መፍትሄ በመፈለግ ሳይሆን እስላሞች ፈረንሳይን መቆጣጠር ስለፈለጉ ነው ይላሉ ፕሬዚደንት ትራምፕ። የሚሉት ለሰዓቱ ከለዘላ መካከል ዋና ዋናዎቹ ናቸው። ዝርዝሩ ነው። እስራኤል ሀገር በብሔራዊ ክለሴት አባላት ምርጫ ጊዜ የጸጥታ መደፍረስ ችግር እንዳይፈጠር የመከላከያ ሰራዊት ኤታማዦር ሹም ጀነራል ዛሚር ዛሚር፣ የፖሊስ ሰራዊት አዛዥ ጀነራል ዳኒ ሌቪ እንዲሁም የሀገር ውስጥ ደህንነት ጥበቃ ሻባክ ኃላፊ ዳቪድ ዚኒ ተገናኝተው ምክክሮች አድርገዋል ተባለ። የምርጫው ቀን ሲቃረብ በምርጫው ቀን የጸጥታ መደፍረስ ችግሮች እንዳይከሰቱ በጋራ ለመከላከል የተግባቡ መሆናቸውን ቃል አቀባያችን አስገንዝበዋል። በሳውዲ አረቢያና በሁቲ አማጽያን መካከል ያለውን የትጥቅ ጥላቻ ለማብረድ ሞስኮ ለማሸማገል ተጠይቃለች የሚባለውን ወሬ የሩሲያ መንግስታዊ ቃል አቀባይ ዲሚትሪ ፓስኮቭ ለጋዜጠኞች በሰጠው መግለጫ አስተባበለ። ስለዚህ ጉዳይ ጥሪ አልተደረገልንም ብለዋል። የበን ውስጥ ተፈጥሮ ያለው ጸጥታ መደፍረስ ሁኔታ ለሩሲያ ማሳሰቢ መሆኑን ዲሚትሪ ፓስኮቭ ለጋዜጠኞች መጨምረው መግለጻቸው ታውቋል። ከኢራን ጋር ጦርነታችን ሊቆም የሚችለው በጥሩ ወይም በመጥፎ መንገድ ሊሆን ይችላል ብለው ፕሬዚደንት ትራምፕ ተናገሩ። ሐሳባቸውን በዚህ አይነት ገልጸዋል። ተቋርጦ ያለው የሁለቱ ሀገሮች ድርድር እንዲታደስ እየተሞከረ መሆኑም ተገልጿል። ኢራን ከባድ ከሆነ የኢኮኖሚ ማነቆ ውስጥ መግባቷም መሪዎችን እያሳሰባቸው መሆኑንም በተለያዩ መረጃዎች መገንዘብ ተችሏል። ፈረንሳይ ውስጥ ተማሪዎች አድማ

አስመልክቶ ዛሬ ባወጣው መግለጫ ከሶስት ዓመታት በፊት በሰላማዊ እስራኤል ዜጎች ላይ የደረሰው አደጋ እጅግ አሳዛኝ መሆኑን በመጥቀስ አስገንዝበዋል። ስለሆነም ይላል መምዳኒ፣ እስራኤል በፍልስጤሞች ላይ የምትፈጽመው ጉዳት በአንጻሩ አሳዛኝ ነው ብለዋል። እንደሚታወሰው ሁሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ከተማ ቢመጡ በጦር ወንጀለኛነት አስራቸዋለሁ ብሎ መፈክሩ ይታወሳል። ስለሆነም ባለፈው ወር ጠቅላይ ሚኒስትር ኔታንያሁ ኒውዮርክ ሄደው በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ምንም ነገር ሳይነካቸው ንግግር አድርገው ተመልሰዋል። እስራኤል ውስጥ በተለያዩ ቦታዎች የሚኖሩት የቤድዊ ማህበረሰብ የራሳቸው የሆነ ጠንካራ ኃይል ለማዘጋጀት እየሞከሩ ነው በማለት የአገር ውስጥ ደህንነት ጥበቃ ሚኒስትር የአገር ውስጥ ደህንነት ጥበቃ ወይም ሻዕቢያ ኃላፊ ዳቪድ ዚኒ መናገራቸው ይታወሳል። የበድዊ የበድዊ ዜጎች ይህንን የመሰለ በድዊ ማህበረሰብ ይህን የመሰለ ጥርሳ ሀሳብ ያቀረቡት በዚሁ አካባቢ የሚገኙ ከእስራኤል ህግ ወጥ የሆኑ ሰዎች ናቸው በማለትም ወቅሰዋል። አሜሪካ ውስጥ ቴኔሲ ከተማ አንዲት ግለሰብ ሰው ገላለች ተብላ ስለተወነጀለች ዳኞች የሞት ቅጣት ፈረዱባት። ይሁን እንጂ ከህይወቷ የሚያልፍ ከመርዝ በተዘጋጀ መርፌ ስትወጋ ስለነበረ ከልዩ ክፍል ገብታ በአጭር ጊዜ ውስጥ ህይወት በሚያጠፋ መርዝ መርፌ ተወግታ ከአሁን አሁን ነፍሷ ይወጣል የተባለ ስትጠበቅ ለተወሰኑ ደቂቃዎች የሞት ምልክት አሳይታ እንደገና መንቃትና መነጋገር መጀመሯ በጣም አስገራሚ ጉዳይ ሆኗል። ክቡራትና ክቡራን አድማጮቻችን ለሰዓቱ ያለው የያዝነው ዜና ይህን ይመስል ነበር። በቀጣዩ ደግሞ ፕሮግራማችን በቅደም ተከተል እናቀርባለን።

0: አድማጮች ፕሮግራማችን እንደቀጠለ ነው። ደግሞ ከአንዳንድ ሰዎች ጋር የቴሌፎን ውይይት ኖረናል። አሁን ወይዘሮ ጥሩዬ ፈቀደ ከመስመር ላይ ይገኛሉ። ጤና ይስጥልኝ ወይዘሮ ጥሩዬ።
1: ጤና ይስጥልኝ፣ እንዴት አላችሁ?
0: እግዚአብሔር ይመስገን፣ ደህና ናችሁ?
1: እኛ ደህና ነን፣ ስሙ ይቀደስ ለፈጣሪ።
0: መልካም። መነጋገር የፈለጉ ስለምን ነበር አሉኝ?
1: እንግዲህ አጠራችንና ዘመናችን አመሰግናለሁ። ክብር ይስጥልኝ፣ የተከበረ ምስጋና አቀርባለሁ። ዳራባ እንግዲህ ልንናገር የፈለግኩት ያለፈው ጦርነት ሰባተኛው ወር የወረደውና የተቀበልነው ሰቆቆን ከባድ ነበር፣ በጣም ከባድ ነበር። ካለፍነው መከራ ካለፍነው ስቃይ ከአመት ከሳም ተቀብለን ከሳም በፊት በኋላችን እየወደቀ ስንት አልፈን በዚች ሀገር ተወልደው አድገው በዚች ሀገር ተወልደው አድገው ለጦርነት የበቁ ልጆች አሉና በዛም በሊባኖንም በተለያየ ቦታም ገብተው የሚርመጠመጡ ወታደሮች እየተወለዱ ልጆች ናቸው። ያው ሁላ አልፈ

0: ያው ሁላልፈን ልጆቻችን እየተርመጠመጡ እኛ ይዟችሁ እያልን ወላጆች በችግሮት የምንገኝ ቶቂት ይዘስፈነች ልጆቻችን አይዟችሁ እያልን እያበረታታን አሁንም እየሸኘነ ሲሄዱ ሸኝተን ሲመለሱ ተቀብለን እያልን የኖርን ሰዎች ነን እና እዚያ በባሰ ግን አሁን የተጠበቅነው ሰቆቁን የማይረሳ እዚህን ቀን ያልፋል የማይባል በየለቱ የሚታደስ ጠባሳ ነው የወደቀብን። ጠባሳ ወርቆብናል። ለምን እኔ ለራሴን ይሄ ጦርነት ቢመጣ መልካም ጎረቤት አለኝ። እሳቸው ጋር ህልሜን እየተናገርኩ ነው። ህልም ቀጥቶ ህልሜን እየነገርኳቸው ነው አሉ። አሁንም ይሰሙ ይሆናል። ህልሙ እንዴት ነው ብትል ቢሉኝ ትልቁ ልጄ ይመስለኛል ቅዳሜም ጦርነት ሊከፈት ሰኞ ለማክሰኞ አጥቢያ እናቴ ላልተኛው በህልሜ አቤት ለዋል ተነሽ ቁሚ መባስቀኝ ተነሽ ቁሚ እናቴ መባስቀኝ ከባድ ነገር መጥቷል መባስቀኝ ይለ እንዲያ ስለ ወታደር ልጆች አሉ የልጅ ልጆችም አሉ። ወላድ መከረኛ ነው። ወደ ልጆችን የመሰልኩት ስቻም ላኪ እንደምኛ ያመባም እንዳለይ እንዲያ ሲለይ እና ሲያበቃ እናቴ ይላል አቤት ነው መባውን ግን አመት ባሉ ሳርግ እንዳታወርጁ አመት ባሉ ሳርግ መባውን እንዳታወርጁ አመት ባሉ አለፈ ወዲያ ትልምሽን ነግረሽ በቄስ ስጩ ይላል።
1: ምንድነው የመባው? ምንድነው ገንዘብ ነው የሆነ ነገር ነው?
0: እንግዲህ ታውቃላችሁ በሀገራችን ቄሶቹ ልመና ጦርነት ሲነሳ አሁን ምሳት ሲነሳ በሽታ ሲነሳ ወላድ ስትታመም አገር ሲታነስ ከአናቶቹ ጸልተው ምህረት አውርድ ብለው ለወሪት መባ ይሰጣሉ
1: እኮ። ገንዘብ ነው ምንድነው የሚሰ ገንዘብ ነው ምንድነው
0: ገንዘብ ነው እንግዲህ ለወሪቱ ምህረት አውርዳን ተጠብቀን ለማለት ነው።
1: ገባኝ። እሱ ግን መባ ያሉትን ያው የሆነ ነገር መስጠት ነው አይደል?
0: ገንዘብ ነው። አዎ ገንዘብ ነው። ነገር ገንዘብ ነው።
1: ኦኬ።
0: ያን እንዲያርጌ አሁን ለእኛ ጎረቤት የህልሙን እየነገርኳቸው አይታለም። እኔንም ቀጥቅጦኛል፣ እኔንም ከብዶኛል። እኔም እንደዚህ ያለ ህልም አይቻለሁ። እግዚአብሔር ምህረቱን ያወርድ ዘንድሮ የሚሆን ነገር አለ ተባብለን እሳቸው ቤታቸው ገቡ፣ እኔም ቤት ገባሁ። አሁን ቅዳሜ ጦርነቱ ሊከፈት ምራት ወልዳ ባጅታ ሰነት ህይወት እናት ያሉ ሰነት ህይወት ህዳስ ባጅታ አርማት አመጣሽ። የሁለት አመት ጨቅላና የሁለት ወር ጨቅላ ይዛ መጣሽ። እሷ መጥታ ምስክሬ ናት። እሷ መጥታ እሷ ጋር ማጋምሽተን እሷ ጋር ስተኝተን ስናዋጋደን ቅዳሜ ሌሊት ተነስቼ አምላኬን ሳመሰግን 6 ሰዓት ተሩዝ ይሁን ተርባ ይሁን ለመሳሳት ያድን እንጂ በምክላላው ጦርነት ጥይሰን ነው ወታደር ልጅ ቤት ያለ ጥይስ ይተኮጣጣጣጣ ያለት እየቆየ እየተፋፋመ ሲመጣ ልጅ ተነሳ። ተነስቶ ወደ ጦለት ቤት ወዲ ወታደር ከጦለት ቤት ሁለት እየደርሶ ተመልሶ እቤት ገባ። እቤት ሲገባ የዛን ጊዜ ደነገጥኩ። ግን ስታርኩና ወትሮ ሽጉጥና መሳሪያ ይዞ የሚመጣው ሰውዬ ባዶ እጁ ነው። ዘብቶ ማዲኑ ለብሶ ከመኪና ሁሉ ሲገባ ተከትዬ ሄጀ አንተ ምንድን ነው ስለ እናቴ እንግዲህ በኋላ እንዳደውይብኝ እኔ አልመለስም። ባልንጀሮች እየተርመጠመጡ እኔ አልመለስ እንዳደውይብኝ በመኪናው ላይ ተደፍቼ አንተ ጠብቀ ሰነድ ጠብቂ እየተነሱ ወደ ከዚያም ሲሄድ ለመንገድ የኛ ጦር ሱበሱ ቁማትቁን እየተባባሉ ሲሉ እኔ ሀያል ነኝ አሳልፉ ተጠርቻለሁ ሀያል ነኝ ያለ አይመረጥም። የዛን ጊዜ ፍርዳቸው ነው እሱ እየተናገረ እነሱ እየቀረቡ ሲጨንቀው ከትክሻ ያደረገውን ኮባ መለየውን አሳያቸው።
1: ወታደር ለመሆኑ
0: ነው እንግዲህ እነሱ አላሳልፈው ብለው ነው።
1: የት ነው እናንተ ቤታቸው ለመሆኑ ሀገራቸው? የት ከተማ ነው የምትኖሩ?
0: ስደሮት
1: ነው። ኦኬ።
0: አዎ ሲድሮት ነው ሲድሮት ነው ምንም ቤት የካርካር ነው ዙራው አጥሩ ግብ ተንካራ ነው እሱ ሸኝቼ ትንሹ ልጅ ሚሊዮን ሊሄድ ተጠርቷል የአራሲቱ ላይ ሚሊዮን ሊሄድ ተጠርቷል ይወጣ ልብሱን አደራጅቶት እኮ ነው አደራጅቶ ተቀምጧል አሁን ሲጨንቀው ትንሽ ትንሽ ሁሉ በላይ አለሽ እሷ አዶ ደርሶ እሷን አትክፈሽ ብሎ ሲመለስ ይዙትም አይዙትም አላውቅም ስሩ ተመስጥነ ተብሎ በሩን ሲዘጋው እኔ በግራ ቀኝ በሩን ዘግቼና ከዘጊው ዘጊዋል ዘጋግቼ ከዚያም በኋላ ልጅ ፍልቁ ልጅ እንዲያሉ ያሳለኔ ልጅ ፈጦለት ይጥሙራል ይሎችም ይሏል አሁን እሱ ተነስቶ ወደ ቤቱ ከቤቱ ሁሉ ከቤቱ ደጃ ቀባባክና ያንሽ ከዚያ ከናየው መኪና ሞልቷል ከናየው ያ ትንሽ ክብሽ አለሽ ከክብሹ ሁለቱ ነው ፊታቸው ነው ለፀሐይ መግቢያ ዞረው እየተነጋገሩ ብዶ ጫንቃቸው ተሰቀለ
1: ማን
0: ብዶ ጫንቃ ልጅ እንዲያብሩ ነባ ስቀያለ ልጅ ብህል ከጫንቃቸው ደስ ይሰቀል ሲያቸው ድምጡን አጥብቶ ኮዱን ነክቶ ድህሩን ከፍቶ ገብቶ ገባ እሱ ወዚያ ችግር ደሳላላኩም አሁን እንዲያብየ ያቺ ምራቴን ተሰፈፈለሽ ልጅ ልህርኔ ብሎ ተነስተዋል ምን አደረኩ እንግዲህ ሞት ይባርክ ሞት ይቀድስ ሞት ያለ ነው ልጅን ግን አንዱ ትቻ አንዱን እንጂ ሲሄድ አይዞ በርታ ላገሩ ሄድክን የኖርክን ባልዛም ይወሃል በሱም ህጣንም ይወሃል በሊባኖንም ይወሃል ከባድ ጦርነት ብዙ ነገር አሳልፋል ሚያንተ ለመክረ ሳይሆን ወደ ግንባር ነው እንደሆነ ሐላል ለጠላት እጅ እንዳሰጥ እንዳትመረክ ግንባር ፈርክተው እንጂ ሞተ ገለሙት እጅ እንዳሰጥ ለእናት ሀገሩ ያልሞተ የለም ሁሉ ነው የሚሞት ያለ ይሄ ልጅን ሸኝውስ አልሞት ላይ ተጋሪ ልጅ ላደፋፍሮ ነው እንዲያው እየተመለሽ ግን ገብቼ ባት ያቺ ምራት እየተንሰፈሰፈሽ እያለቀሰሽ ልጄ ሊወጣ እየቸገረው እነዚያን ጫቅሎች ትቶ ቆይ እንደውልልሃለን ብለውታል ምን አቀረው በሻሃኔ በርበሬ ደቀት እንደገና ባለቤት የስጋ መከፍከቻ ማጥያ ልጅው ነበር ነው እሱን ይማረው ያን ማጥያይን ፈሳሎኑ ላይ ወደ መስታየቱን ሳባው ወደ መስታየቱ ካትሪ ጥቃጣ ወንበር ይል ከዛ ላይ ተቀምጨ ማጤና በርበሬ ይዤ ነው የተዋጋው
1: ከማን ጋር ማን ነው የተዋጉት
0: ጠላትነዋ መጣዋላ እንዲያብለው መጣው ምራቴ ምን አለሽ እናቴ አለሽ አቤታ ድምጣቸው ሰምቻለሁ በርበሬ ሆና ኑሩ አርባለሽ እንዳስ አጣበቀው ደው ልጃት የነጥት ዳኛው ብር መጥ ለጨረው
1: ሽብርተኞች
0: አዎ የማይባል የማይዋሽበት አለሽ ምራቴ የምትጠየቅናት
1: በርበሬው ምን ሊሆን ነው
0: እኛ ቀድሞ ሰናለው ናቶ በቀድሞ አባቶቻችን ሲዘምቱ ሳለ አረበኞች ሲዘምቱ ሳለ በርበሬ ደቀ ሴቶቹ አብረው ተከትሎ ይዘህዳል
1: ምን ሊያረጉት ነው
0: ይረጩታል አይኑ ሲደረግም ጆሮ ጆሮን ያበረዋል ጥላት የሚጠቃ እንዲያባለኝ እኔ ደግሞ ከመጣ ሞቲቫት ሞት ይቀድስ የፈለግ ይሁን እየ በርበሬና ማጤ እየን የተዋጋሁ አጥር ውስጥ የለ ቤቴ እንዲሆን እንዲያብየ ሶስት ሰዓት ወሎሉና የተቀመጡ
1: እነሱ በአካባቢው አሉ መጥተዋል
0: እነሱማ በታሽመን ያላዩኋቸውም በቤት ስነሰቱ ለታሽደው ወደ ቀሩ ሂዷል ተብለዋል እንደገና በዚህ አርጎ በቀብሩ የነበሩት ይመጡ በዚህ በመንደራችን በቤታችን መሃል አልፈው ብዙ አልፈው ሄደዋል ከይተዋል እኔ ግን ላይኔ ግን አላየሁ እኔ ግን ደጃፌን ግን መተተውታል ኮቴያቸውን አፋቸውን ግን ሰምቻቸዋለሁ ድምጣቸው ስለዚህ እኛ በስድሮት የምንኖር ሰው ዛሬ አይደለም ፈተናችን ብዙ ጊዜ ነው ተፈተና ብዙ ጊዜ አያል ጊዜ ነው ተፈተና ሊባኖንን የዘመቱ ልጆቻችን ጾሄታንን የዘመቱ አሁንም የዘመቱ ዘላለም ታቆም የሚኖር ልጆቻችን ከዚህ ተወልደው ያደጉት ናቸው
1: ስንት አመታቸው ነው
0: ደግሞ በቆርም ያደጉ
1: ስንት አመታቸው ነው ስደሮት
0: እንግዲህ 36 ሊሆን እንደሆነ በገፈፋው ነው የመጣነው።
1: እና እዚያ ስደሮት ይያላችሁ ስንት የጦርነት አይታችኋል?
0: ስንት ጦርነት ምን ልበለህ ታውቀለህ? ዛሬ እንዲከባር ጦርነቱ ህዝቡን ዓለም ታለም ሊያነቃንቀው ካሳም ሲወልቅብነው ሁለት ልጆቻችንን ታዳጊ ልጆቻችንም ተማርከናል። ነፍሳቸውን ይማር ወላጆቹ አንጀታቸው እንዳረሩ ይኖራሉ። ህዝያን አንስተን አልፈልናው አልፈልናኛ እኮ ለመንግስቱም ሆነ ለመሃል አገር የደጀን ጦርነት ያቆይ የደጀን ጥራ አንድ ተዋጊን እንደበሽ ድሮት ከተማ ያለነ ህዝብ
1: ቦታ አገር ከተማ ለመቀየር አስባችሁ አታውቁም?
0: ለምን ቀይራለን? ሰላምና አንለቅም ብለን ህዝያው ይግዛን ህዝያው እየተቀመጠ ነው ነው እንኳን እኛ ልንለቅ አገሪቱ ለምታስን ትዝታ ተሰናግዳለሽ የትና አገር እየመጣ ነው ገርሶ ገብቶ ገጥቻለሽ ይድባ ለጥኖ ያሰናገደሽ ነው ያለሽ ለምለምት ሲድሮት ብትሞትም ብድንም አሁንም ወዛን ብታንጠፈልብ ብታፈስም ለምለማ ህዝብ ያስተናገደሽ ነው የምትገኝ እዛቸው ህዝብም ደግሞ አለነ ሆሞት የተረት ነው ጥላ ያረት ነው አለነ እንደገናም ደግሞ ነው ስሚማረው ጉድና ወንድማችን አሁንም ሲቸግረን የሚደርሰው ደሩ የሚደርሰው ኩታራውን በአባብሎ እንደ ኩታርነቱ ትልቁን እንደ ትልቅነቱ የሚሸመግለውና የሚያስተዳድረው ይዛን ቀን ተገኘብን ነፍስን አረግነት ያስተኛው በጀግንነት ተገኘብን እና ወንድማችን ነፍሱን ይማረው በትላንትና ወለት ነው በቀደም ተከብሮለታል ነፍሱን ይማረው ዛሬም ደግሞ ህያው ነው ያለ በክብር ነው ያለ እና እኛ በስድሮት ያለነ ሰዎች አሁንም መንግስት አይርሳና ዳሩን አሁንም በዛ ላይ ጦሩን እያበረታ በደንበሩ ካንኩን እየወለወለ መትረየሱን እያጠመደ አሁን ሲዳባርዘሩን እየጨመረ እየሰራ ማለት አለበት መንግስት አይርሳን መንግስት ይከተለን ህዝቡ ሀጦር ነው ያለ ህዝቡ ሀጦር ላይ ነው ያለ አላለፈልንም አላለፈልም ያልፋል ሆኖ ሆኖ በመጨረሻ ግን በመጨረሻ ላይ ለህዝብ እንፈልገው አጋዘጠኛን ታይባል ማነው ሳይባል አንተ ነው እና አንድ ሰው ተበርሽራ ታዳሽት ላይ ገብቶ አይዟችሁ እዙ ተጥናኑ ምን ዝና ዘዙ ቀሶቹም ለምኑ አዛውንቱም ለምኑ ማለት ሲገባ ምን ብሎ አወራ ዓለም አበቃ ዓለም ተደፍቷል ንግም አንድ ህዛ ይገኝ ብሎ ታዳሽት አተላለፈ
1: ማነው እሱ
0: እኛ ነው ስሙንም አልጠራሁት ምንም አላውቀው
1: በምን ነው በሬዲዮ በቴሌቪዥን
0: በሬዲዮ የዛን ጊዜ ተሰድጄ ሂጅ ህልጆች በናታኒያ ነው የነበርኩ በቃ ዓለም አብቅቷል ሲል ዓለም ያለቀ ልጆቻችን በኋላ ተቀረ ህዝብ ተጨፈጨፈ እንዲህ ምን እንገናኝበት አይዟችሁ ሚሉና ሀሞቱብን እኛ ሀለቅን እንግዲህ ዓለም በቃ ሀለ ለምን አግኝቶት ነው በማለት ደንግጬ ዛን ጊዜ የደነገጥኩት ድንጋጤ ዛሬ ያኖርኩትን ማላውቀው የተጫወትኩትን እየረሳሁት ነው። በጦርነት የተወጋ ነው አልበቃ እያለ አሉባን ታሚያወሩትን ሰዎች ያልብስታቸው ልብስታቸው
1: ይገርማል።
0: ታዲያቸው እንዲሆን በዚህ አንዳንድ በቦተሊ ከሚያወሩትን ብድጋርገው ደግሞ ልቦና ይስጣቸው መልካሙን ያናግራቸው መልካሙን ያናግራቸው መንግስቱን ያጥናው
1: ጥሩ
0: ወደ ጸሎት ወደ ልመናው ያስመልሰው አስር ጥይት ጠበንጃ ቢኖር ቢሞላ ለእስራኤል ጠበንጃው ጥይቱ ፈጣሪውና ወሬቱ ነው። ፈጣሪና ወሬቱ ነው። አምላክ ወደቀ ፈጣሪውን አወቀ ሰነትን አከበረ ወሬቱን አለመነ እዙ እንደሚድን ነው። ህልመናችን ጸሎታችን ወደዚያ አስመልክተን አያወጣን። ግን መንግስት ግን በእውነቱ አይርሳን መንግስት አይዟችሁ ይበለን መንግስት ይተበይ ይርዳን ብዙ በዚህ ሰቆቆን ብዙ የተለደለ ሞልቷል። ዛሬው ህይወት ይባላል ቢጣም ያመላቻን ስናው እነሱ የመጡ ነው የሚመስለኝ እነሱ የመጡ ነው የሚመስለኝ ገና ህዝቡ ተጎድቷል ህዝቡ ተጎድቷል በጣም ብዙ ጉዳት አግኝቷል። ያኖረውን አግኝ የተጫወተውን መርሳት አሁንም ልጁን ለልጁ ስም የጠፋው ሞልቷል። እኛ ብዙ ጉዳት አግኝቶናል መቸመጥጡ በሙሉ ልነሱ።
1: እሺ እንግዲህ በርቱ በርቱ እንግዲህ እናመሰግናለን።
0: በጣም አንዱ አምላክ ነው ሰው አይደለም የሚያበረታ የሚያጠና አንዱ አምላክ ነው። ምረት ይሰድ አንዱ አምላክ ነው። አንዱ አምላክ ምረቱን ብርታቱን ይስጠው ለህዝቡ። ድግማ ያሳየን እናንተ እንደሞ ያሰንታችሁ የጀሮን ሳ ዘላለም ለህዝቡ ለህዝቡ እንደናንተ ያለ በሆነ ህዝቡ ለህዝቡ ይወተር አጥናኝ አሁንም አይምሮ አዳሽ አይምሮ የምትጠግኑ ህዝቡን አይዛችሁ የምትሉ ራስ ምሳ ሆናችሁ ለህዝቡ ሳንዲያው ጀሮና ራስና ምሳ ሆናችሁ የምታጠኑትን አመሰግናለሁ።
1: እኛም እናመሰግናለን። ወይዘሮ ጥሩዬ እናመሰግናለን።
0: እንደገና እንደገና
1: ጊዜያችን እያለቀ ነው። ብዙ ሰዎች አሉ።
0: እሺ እንደገና ተጠልፋና ቀፍታ ያቀረሽ ወይዘሮ ታዳጊ ይህን ሃይማኖት ለዚ ሰቆቆን ሆናለሽ። እኔ ለራሴ ፍተኛ አብራይ ነው። እንደናቷስ እንዴት ትሆን አባቷስ እንዴት ይሆን? እዚያ ያለ እናት ለአባቷ ቀን ይውጣላቸው። ለሷም ደግሞ ወደ ወገኗ የምትዘነቅበት ፍትሐ ንግሥት አምላኬ ስማት ለወገን ያብቃት። ወላጆቹም ደግሞ ግንባራቸው አይታጠፍ ለማለት ነው የችልላቸው ነው። አመሰግናለሁ። ምስጋና የከፍ ያለ ነው። ሌላ ቀን እስከምንገናኝ ልነግራችሁ ነው እንጂ ብዙ ብዙ ብዙ ነገር አሉ።
1: ሌላ ጊዜ ደግሞ እናወራለን፣ እንገናኛለን።
0: እናመሰግናለን።
1: ሰላም ሰላም።
2: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሠረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትቀጥላላችሁ። ልክ ነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: አሁን ደግሞ ከአቶ ደመላሽ ጋር እንወያያለን። ደመላሽ ሙላት ጤና ይስጥልኝ። እንደምን አላችሁ?
3: እግዚአብሔር ይመስገን። እንደምን አላችሁ እናንተስ?
1: አለን። እናንተ የመጋቢ አምሳ አለቃ ቻላቸው ሽሞን አባት ነው ታዲያ?
3: አዎ፣ የአምሳ አለቃ ነው። የመቶ አለቃ ነው። የአምሳ አለቃ ደግሞ አይደለም ነበር።
1: የመቶ አለቃ ነው።
3: የመቶ አለቃ ነው።
1: ይቅርታ። እንዴት ነው እስቲ ስለ እሱ በአጭሩ እንደው ተርክልን። እንዴት ነበር ሁኔታው?
3: እሺ ጋሽ ራሜም፣ ያው ወሬ ሌላው ከመግባቴ በፊት እንዲሁም ለአንተም እንዲሁም ለጋሽ ሰጠ ለሻያው እንዲሁም ወይዘሮ ወርቅነሽ በጣም አመሰግናለሁ። ያው ይቅርታ ነው የምጠይቀው። ዛሬ ጋር ሶስት ቀናችሁን እንድራችሁ የምደውሉትኝ እኔን ያው አቋጥራችሁ በማለት በማለታችሁ በጣም ክብሩ ይሰማኛል። በጣም አመሰግናለሁ። ያው እንግዲህ ቻላቸው እንግዲህ ማለት እንግዲህ ይሄ ነው ብዬ እንግዲህ ምንም ይሄ ነው ብዬ ልገልጠው አልችልም። ያው እንግዲህ እሱ ያለው በለጠና እሱ ቀደመው እንጂ
1: እንዴት ነው እሱ የባህር ልጅ ነው መካከል ነው መጨረሻ ነው?
3: አይደለም አይደለም፣ የመካከለኛ ነው መካከለኛ ነው።
1: እና ውትድርና ወታደር የነበረ አይደል?
3: ወታደር ነው የነበረ። አዎ ወታደር ነው የነበረ። ተዋጊ ነው የነበረ። ተዋጊ ነው የነበረ።
1: ስንት አመቱ ነበር ውትድርና የአደጋ ሲደርስበት?
3: ሲጨርስ አምስት ወር ነው ቀርቶት የነበረ
1: ሊያጠናቅቅ ግዳጁን።
3: አዎ ግዳጅ ሊያጠናቀቅ አምስት ወር ነው ቀርቶት የነበረ።
1: እና የት ላይ እያለ ነው አደጋ የደረሰበት?
3: አደጋ የደረሰበት እንግዲህ ያው አዛ እያለ ነው።
1: አዛ ላይ ነው?
3: አዛ ውስጥ ላይ ነው።
1: ጦርነቱ ከተጀመረ ከስንት ጊዜ በኋላ ነው?
3: ጦርነቱ እንግዲህ እንግዲህ አሁን አመት ነው ያለፈው። እንግዲህ እሱ ካረፈ እንግዲህ ጦርነቱ ከጀመረ አንስቶ ያው እስካሁን ደርሱ ያው በአዛ እንደነበረ ነው። እንግዲህ ጦርነቱ ከጀመረ አንስቶ ዛሬ ሶስት አመት አለ። እንግዲህ ሁለት አመት ማለት ነው እንግዲህ በአዛ ውስጥ ላይ የቆየው
1: እና እዚያ እያለ ጦርነቱ ተከፍቶ አዛ እያለ ትገናኙ ነበር? ትደዋወሉ ነበር? ታውቃለህ?
3: ያው እንደዋወል ነበር። እንደዚህ አንዳንዴ ያው ሰላም ይለን ነበር። እንደዚህ ያው አንዳንዴ ደግሞ በሰንበት ቀን እንደዚህ ብቅ ብሎ ያው አይቆይም እንጂ እንደዚያው ብቅ ብሎ ሰላምታ ሰጥቶና ይሄድ ነበረ። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው ዞሮ ዞሮ ያው ለሀገሪቱ ብሎ ስለሆነ ድረስ እንግዲህ ምንም ማድረግ አይቻልም። እንግዲህ ያው Agar kalta kebara demo mana mentemala senyam manwar mui mentemala selaman cil, ya ulah agar itu lemas kebara cil selain terselawan address yang kiri menemar gaya cara mengiri kasaran.
1: Ya, dia ni asal gua cuchu ada kita rasa padam monu mana
3: betul betul. Ada yang kiri, ya ulah amat valus soalan, ya amat valu magi ada wujud leting, ada sulku ay saram nabar kerja balas sosial kita ulo. ያው ዛሬ መግቢያው መጣለው ብዬ ነበር አልመጣሁም ሰኞውን ግን መጣለሁኝ የመውጫው ነው ምድርስ ብሎ ያለ ያለ ከዛ በኋላ ነው ያው ይመጣን ይያል በጉጉት እየጠበቅነ ነበር እኔም ወንድሞቹም እናቶም እንዲሁም እየጠበቅነው በጉጉት ይያለ ነው እንግዲህ መርዶ የደረሰን
1: እንዴት እየደረሳቸው እስቲ ግለጹልን
3: ምንም ጋሽራሚም እንዴት እንደደረሰ እንዴት እንዳደረሰኝ ራሱ ያው እኔ መጓደኞች ጋር ያው ተውቃላ አመት ባል ነበር እንደዚህ ያው ስጋ ተበሳ ምናምን ነበር ከዛ ስለነበርኩኝ ከዛ ኑሬ ወረ ስለነበርኩኝ ያዛ ያው መጣው እንደው ገና ጭርታ ተሰማ ያው እሱ እንደሆነ አውቄ ከዛ በኋላ እንዴት እንዳያስረዱኝ እንዴት እንዳሉ ምንም ራሱ ላውቀው አልቻልኩም ራሱ
1: ራስን እንትናለ ተሰማ
3: ራስን ለመቆጣጠር ራሱ በጊዜው አልቻልኩም ነበር እንዴት እንዳስረዱኝ ራሱ ምንም አላውቀውም ነበር ግን እኔም ራሱ ላይ አለ አይደል እንደው ራሱ ከሰማይ ነው መደልሙ ምንም አላወቁትም ነበር
1: ከዚያስ በኋላ የመንግስት መከላከያ ሰራዊት ሰዎች መጥተው ቤት ለመጽለናት ሞክረዋል አንደጋግሯቸው
3: አዎ አዎ ወዲያው ያለው ነገር መጣው በዛ በኋላ መጣው እነሱ ያው በስነ ስርዓት ነው መጣው ያስረድተው ምሮ ያለ ያው እኔም በለት ሁለት አላወቁም ያው እነሱ በስነ ስርዓት ላይ መጣው በለት ሁለት ማስረድተውኛልኝ ያው እስከ እንግዲህ ያው እስከ አለው ድረስ እስካለው ድረስ ያው እስከሚከበርም ድረስ ምንም እስከሚደረስ ያው በክብር እንትን እስካለው ድረስ እስካው ያው አለቀቁኝም ያው የመንግስት ሰራተኞች አንዲት የኛ በሻማለች እግዚአብሔር ያቆይልኝ እንጂ እስከዛሬ ድረስ ማልተለየች እንደምሷስ እንኳን ያው እስከዛሬ ድረስ ካው ከጎናችን ናት ያለችው
1: ማነት እሱ
3: እንደው ስሟን እንደው ማን እንደሆነች ለለያት
1: አልቻለችም እንደው
3: ባለች ምታገለ
1: ስራው ምንድነው
3: ያው ታደሮች እንትን ናት የምታገለግለው እና የኛ በሻና ተርሾ ነው ወጣው እሷ እግዚአብሔር ነው ከፍ ያርግ እንጂ እስካሁን ድረስ ያዘናችን አዘናኛ እንደምናዝነው አዘናችን ተካፋይ ሆነ እስካሁን ድረስ ከጎናችን ሆነ ያለቀቀችን እሷ ናት ያው እንዲሁም እናንተም እንዲሁም ከጎኔ ስለመሆናችሁ በጣም ነው ማመሰግነው
1: አሁን ተጎናችን ሆነው ስትላንተ ምን ማለት ነው መጥቶ ማጽናናት አገባችሁ ተቀምጦ መጫወት ነው ወይስ ሌላ ነገር አለ
3: ያው ማጥናናቱ ራሱ ይሄማ እንደ ተስፋ ነው ራሜም ያው እንግዲህ አለ አይደለ በየጊዜው ተጎናችን ትለ አለ አይደለ መቼም የዘመድ ቄስ ያለቀሰ የፈራ እንደሚባለው ያው ጉዳት መድረሱ የታወቀ ነው ግን ቢደርስብን መስዋ የማታውን ማታ የማልዳውን ማልዳ እየደወለች አይዟችሁ እንደዚህ ነው ለሀገሩ ነው የተሰዋ የናንተ ብቻ ልጅ አይደለም የኛው ላ ነው ያለቻው እንደዚህው በማጥናናቷ ነው ያው አለ አይደለ እሷ ያው ከጎን እንደሆነች ነው ማውቀው እንግዲህ መኛው ራሱ
1: ቀደም ስታባራይ ሰሰማ እንደውራሴን ሰጨ ምንም ላውቃልቻልኩም በድንጋጤም በሁሉም ነገር ብለሃል ምን ነበር ይሆንከው
3: ከዛሬ ለምሳሌ ለኔ በዙን ግዜ ለኔ እንግዲህ ምንም ራሱ እነሱም ይሉት ማለት ነው ያው እንደደረሰልን ተቤት ነው እኔ ከዋላ ነበር ከቤት ያው ጭርታ ተሰማ ያው እሱ እንደሆነ ስላወቁ ያው መጥንቸው ወደ ያው እንደበጣ እንደደረሰ ወደክ ነው የሚሉኝ
1: ገና መንገድ ላይ ያለ ሲላቀሱ ሰምተ ነው ያው
3: አው ገና ተታች ሰቢና ሙስር ተደርስ ከቤት ትንጫጩ ሰምቸ በዛ አይነት ነው ድንጋጤ ኦሬንት ምሉኝ በእንደዛ ነው እንደዛ ሚሉ
1: እና ምን እርዳታ አደረጉልህ ያነስ እንደነገጥና ራስን ስተስተወር
3: ምንም ያው እነሱ አላለ እንዳለ በሙሉ ዝም ኑሮ አለኝ ያረጋግተው ምን ብለው ያው ዛ በኋላ ያው ያው ምታውን ግን ህዝቡ ያው የኛ ህዝብ ታውቃለ መተባበር ያው ካን ህዝቡ መጥቶ ኑሮ አለኝ ያው ህዝቡ አብሮኝ ውሎት ያደር ያው በማግባባት ምን በማለት መጨበዛ በኋላ ምን ሰው እንግዲህ እሱ የሰጠውን ማይችል የለም ያው እየተረጋጋው ምን ይያልኩኝ ያው ያረጋጉ ምን ይያሉ እንግዲህ ያው ልጅን እንድቀብርሁኛለሁኝ
1: አሁን ቀደም መጠቀስከለ ለምሳሌ ሾለት ያለች ሰው ልጅ ተጠይቀናለች አልከኝ በመንግስት ደረጃስ በመከለካ ስራዩቱ በኩል ምታገኙት እርዳታ አለ ይመጣሉ እነሱ ምን ይላሉ
3: ያው በመንግስት እርዳታው ምን በቃል አለ እሷ ያው ወናችን ሁናትል በለት ሁለት ያው ቀብሩ እስከሚቀበር ድረስ አውቶቡስ መሆናት ዘመን አውቶቡስ ላይ ምንም የሚሰጠ እንትም የሚሰጠውና ካለ እዚህ ለቤተሰብም ሆነ ያለው ነገር ዋውን በሰዓቱ ምን አድርጋ በቃል አለ ያው ከጎናችን ሁላ ሁሉን እስካሁን ድረስ ያው እስካመጣቱ ድረስ በቃ እንትም ምን ነገር ያካተተች ያው እሷ ናት በዚህ በለዛ ነው እንግዲህ ለሷ መስጋናን ፈልገው ነው
1: ገባይ እንግዲህ ሌላ ምን ላልለን እግዚአብሔር ያው ያጥናቸው ነው እንጂ ሌላ ምን ይባላል ግን ሌላ ልጆች አሉ ትድርና ይሄዱ ምሄዱ
3: አንዳላው አንዱ አለም ያገለግላው ኑሮም ያገለግላው
1: እንዴት ነው እሱስ የታካቢና አለ
3: እሱ ያው ነው አሁን በዚህ ቅርብ ነው ለብርሸባ ቅርብ ነው አባል ያው ይወጣን ይገባን ቅርብ ነው ለብርሸባ እሱ እንኳን ይሁን ያላውን ወረ ብርሸባውና በጻፎን ነበር አሁን ብርሸባ ነው
1: እህ ይመጣል ያው ያቸዋል ይመጣል አይደል
3: አዎ ያው ቢመጣም አንደለት ያው ታውቃለ ራሚም ያው እንግዲህ ታውቀው ያው ከስሜት ምን ስለሚሆን በቃ አይደል ምንም እስካሁን ድረስ ያው ኖርማልም አይደለም እሱም በቃ አይደል ያው የወንድሙ ስሜት ምን ስለሚለው መሰለኝ ያው እንግዲህ አለ ነው ምለው እንግዲህ እስከ ጊዜው ድረስ
1: መልካም እንግዲህ እግዚአብሔር ይጠብቀው
3: ናው እንግዲህ እሱ ነው ወንድምና ልጄ በጣም ጥሩ ልጅ ነበር ሁላ ተወልዶት ያድግ አንድ ቀን አስከፍቶ አውቁም ነበር እንኳን ለኔ ቀርቶ ለአካባቢው ራሱ ትደነቅ ምኖር ልጅ ነው ነበር አምስት ወር ቀርቶት በአምስት ወር እዛ ኢትዮጵያ ልጆች አሉኝ እነሱን ራሱ ባንደኛው ወር ዶል ያይ ሁላ ይሁላ ወጥንት ብሎ ከዛ ወንድሞቹ እየጠበቁት ያለ ያው ከዚህ እንግዲህ ሞት ቀደመ እንግዲህ ምንም ማድረግ አይቻለም እንግዲህ
1: ያው ምንም ማድረግ አይቻለም ለብረታትና ላሉት ደግሞ እድሜ ቀጥሎ ደረጃ ይደረሰሉን ብሎ መለመንና ማው መንከባከብ ነው እንጂ ምንም ማድረግ አይቻለም አንዴ ሞተ ሰው
3: አዎ እንግዲህ ምን ይደረግ ብላ አባት
1: ያው እሺ ወንድሜ እና መሰግናለሁ ስላነጋገርከኝ
3: በጣም አመሰግናለሁ ጋሽራሚም
1: ሰላም ሰላም
3: ሰላም ሰላም
1: ክብራትና ክብራን ወጮቻው እንደሞ ከባልደረቦች ጋር እንወያያለን ወርቀና ሸቴና ሰጠይ ዘመና ናቸው እነሱም ዛሬ ወደ ደቡብ ሄደው እዚያ ፕሮግራሙን ሲያስተላልፉ ውለዋል እና እንዴት እንደነበረ እነሱ ጋር እንወያያለን ወርቀናሽ ሰጠይ እንዴት ናችሁ
4: ሰላም ጋሽራሚም እንዴት አመሸ
1: እንዴት ናችሁ
4: እኛ ደህና
1: ወርቀናሽ መስበር ላይ ነሽ
5: ወባው መስመር ላይ እየተባጭ ነው ጤና ይስጥልን ከሽናው ይፈጥማጮች
1: የት ነው ያላችሁ ዛሬ
5: ዛሬ የት ነው ያለ ሲድሮት ነበር ስርጭታችን የቀኑ የከሰዓት ባለው ስርጭት እዛ ነበር
1: እና እንዴት ነበር
5: እንግዲህ ያው እንደሚታወቀው እኔ ከኔ ሰጠኝና አልሰማሁትም ምናልባት የስልክ ችግር ነበር
6: አላው
1: የሰማው አላ
6: እድሜ ያለ ሴቶች ብዬ ነው
1: እኔ መለዚያ ነው ሶሪ ጠየኳት
5: ጥሩ ነው ይልመድባችሁ
1: እንዴት ተጀመረ ወዲያው ሙሰር ነው እሺ
5: ሲድሮት ያው እንደሚታወቀው ከሶስት አመት በፊት ጥቅምት ሰባት ቀን በደረሰው ጥቃት ሰለባ ከሆኑ አካባቢዎች አንዷ ናት እንግዲህ በከተማ ደረጃ ሲድሮትና ኦፋኪ መሰሉኝ አሸባሪዎች ገብተው ከባድ ጥቃት ያደረሱት
1: ያው ከዛ ቀሪ በታሰራላቸው
5: ቅርብ ነው አው ለሲድሮት እስከ 7 ኪሎ ሜትር ድረስ ይመስለኛል
1: ቀጥታ አው ቅርብ ነው
5: ቅርብ ነው እንግዲህ አዛና እስራኤልን የሚያዋስነው ድንበር በሚኖሩ ኪቡት ያለውን ተራው የህብረት ስራ ማህበር ሰፈሮች ከሚኖሩ እስራኤላውያን ውጪ በከተማ ደረጃ እንግዲህ ኦፋኪም ሲድሮት ነው የገቡት ሲድሮት እንዳየ ነው እንግዲህ ዛሬ ቀደም ብለን ደርሰን አካባቢው ለመጎብኘት ይችላል በተለይ ጥቃት ይደረሰበትን አሸባሪዎች የገቡባቸውን አካባቢዎች በጣም ከባድ ነው ይህን ጥቃት በአይናቸው የተመለከቱ ሰዎች የከተማው ነዋሪዎች አስረድተውናል ያለውን ሁኔታ
1: ምንም የሚታይ ነገር አለ ምን የሆነ ነገር አለ የሚታይ
5: የተዘጋጀ ነገር አሁን ስርጭቱ የኛ የነበረው የከተማው ስፕራይ ኢሮኒቲ የከተማው ቤተ መጽሐፍት ነው እዛ አካባቢ እዛው የሚገርምህ ዋናው ሽብር ጥቃት የነበረው እንግዲህ ከባድ ውጊያ የተካሄደበት እዛው አካባቢ ነው ሀውልትም አለ የእዛው የአውቶቡስ መሳፈሪያ ጣቢያ አለ አስፓልት ዳር ነው መኪና መንገድ ዳር እዛ ሀውልት ላይ እንዳየ ነው የ27 ሰዎች ስም ተጽፏል ዝርዝር
1: ተገደሉ
5: እዛ አውቶቡስ ጣቢያው ላይ አውቶቡስም ሲጠብቁ የነበሩ እንዲሁ ሲያልፉም የነበሩ ነው የተገደሉ እዛ ቦታ ብቻ ማለት ነው ከ27ቱ መካከል አንዱ ስሙ አይታወቅም እስካሁን የማይታወቅ ተብሎ ተጽፏል እንግዲህ የማይታወቅም አለ በዚህ ሁኔታ በጣም የሚገርም እስካሁን በጣም የሚገርማው የማይታወቅ ተብሎ ነው ተጽፏል ያካባቢውን እንግዲህ ደግሞ አደባባይ ያለ በቴሌቪዥን ሲድሮት ከተማ ሲታይ የሚታወቅ ነው አሸባሪዎች እየዞሩ
1: ይሉ አሁን እዚህ ላይ ወርቀነሽ አይታወቅም ሲባል ማይታወቀው እንዴት እንደነበረ እዚያ ውስጥ እንትን አለ
5: እንግዲህ እንደምናስተውሰው በጥቅምት 7ቱ ጥቃት እንዲሁ ያው አስከሬን ማስከሬን ላይ ስለጣሉ አሸባሪዎች እንደዚህ ማንነታቸው በማይለይበት ሁኔታ ነበር ጥቃቱ የተፈጸመውና እንደምናስተውሰው ከአንድ ሳምንት በላይ የፈጀ በሁበት ሁኔታ ነበር ቤተሰቦችን አስከሬን ተቀብሎ የቀብር ስነስርዓት ለመፈጸም ጋሽራም ዲኤንኤ እየተመረመረ ነው የተለየውና ምናልባት እንግዲህ ሰው ወይ ቤተሰብ አልኖረ ሆኖ አልተገኘውናል በዲኤንኤ ያስከሬን ወይ ደግሞ ጫገር ዜጋ ለስራ የመጡ ጫገር ዜጎችም በዚህ ጥቃት ሰለባ ሆነዋል እንደምናስተውሰው ወይም ሌላ ምክንያት ይሆናል አይታወቅም አስከሬን አለ በጥቃቱ የተገደለ እዛ አካባቢ እንግዲህ እዛ ቦታ 26ቱ ማነታቸው ሲታወቅ 27ኛው አልታወቀም አይታወቅ ተብሎ ነው
1: ነገርንም እስካሁን
5: ድረስ ተጣመለ እንግዲህ አይተናል አካባቢው በጣም ያሳዝናል አንዲት ወታደር መንገዱ ስታቋርጥ ተኩሶባት ሞታ ለፍቻው ገለዋታል ሀውልቷ እዛ ፎቶግራፋ ተደግፎ ሻለቃናስ በፎቶግራፋ ተቀምጦ አይተናል በሚገርም ሁኔታ ያው ለመደበኛ ስራ ተወጣ ነው በጧት ተጠብቀው እዛ ገደሏት ብሎ ያሳዩን
1: ማጋጣሚ
5: ያስተካከላ በቃ ሳውጣት ለስራ ለመደበኛ ስራ ሸባሪዎች ግን ገብቶ ነበር በዛ
1: አላወቀችም
5: ወደ ጸሎት ቤት የሚሄዱ ሰዎች ያው ሲካቶራ ነበር በአል ነበር ወደ ጨው ባህር ለመዝናናት የሚሄዱ የጊምላይም ጥሮት ያወጡ ሰዎች 13 ሰዎች እዛ እየተጠበቁ አሳ እየተጠበቁ እንዳሉ እዛ አሁን ሀውልታቸው አየናል ሆቦታ ተገድለዋል በሚያሳዝን ሁኔታ ሰዎች ሲነግሩን ራሱ እየተፋጠቁ ነበር እየከበዳቸው ለካሁን አሁን በቃ ይሆነ እንደሆነ አድርገው ነበር ሚነግሩን ሰጠኝ ደግሞ ያየውን እናገርና እንቀጥላለን
1: ያ ሰጠኝ አንተስ ባንተ በኩል እንዴት ነው እንዴት ተገነዘብከው ነው ታየው
6: ያየነው እዛ አካባቢ ጥያቄው አልካለ ተሽራሚን መጀመሪያ
1: ጠየቁኩ
6: አይ ያቋረጥኩ መሰለኝና ያውኛ ያው ስርጭቱንም እዛ ለማካሄድ እዛ ባይናቸው የተመለከቱ ሰዎችን ለማናገር ነበር ቃለ መጠይቅ ለማድረግ በዋናነት የት ነው በአካባቢውም ቅኝት አድርገናል ሰዎቹ እንደነገሩን በጣም የሚያሳዝን ነው የነበረው ሁኔታ ከእስራኤልም የማይጠበቅ ነበር እንዴት ወደ ድንበርስ ሊገቡ ቻሉ በዛ ሁኔታ ያዩትን የተመለከቱትን በመስኮቱ ነው ያጋጠማቸውን ነገር ብዙ ነገሮችን ነግረውናል በስርጭቱም ተላልፏል ግን እኔ አንድ የተገነዘብኩት ዛሬ ጥቅምት 7 ቀን እስከመሆኑ አንጻር በከተማዋ ይሄንን ለማስተዋወስ ያየሁት እንቅስቃሴ ብዙ የለም መኪናዎች ሌሎች ነገሮች በመደበኛ ሁኔታ ነው እንቅስቃሴያቸው የሚያደርጉ ምናልባት እኛ የዛን ያዘኑን አይነት ድባብ ምንም ያየሁበት ነገር የለም የከተማዋ እንቅስቃሴ እንዲሁ እንደሌላው ቀን ነው የነበረና ይሄ ትንሽ እኔን አስገርሞኛል ለምን ሆነ በሚለው ከዛ ውጭ ግን ሰዎቹ የነገሩን በጣም የሚያሳዝን ሁኔታ ነው የከተማው ላይ የደረሰው ጉዳት ቀላል አይደለም ለወደፊትም ስጋት ነው ያለባቸው የከተማዋ ኗሪዎች አሁንም ተመልሶ ይመጣል ያ የሽብር ጥቃት አይነት ብለው ነው ስጋት ውስጥ የገቡና
1: አላውንም ይፈራሉ አሁን
6: አሁንም ይፈራሉ እርግጠኛ አይደሉም ባለው ሁኔታ ነገም ተመልሶ እንደዛ አይነት ነገር ያጋጥምናል የሚል ስጋት እንዳደረባቸው ነው የነገሩንና የከተማው እንቅስቃሴ ግን ምንም አላየውም ነው የዛን የጥቅምት 7 ቀንም አይመስልም ዛሬ ያየሁት የተመለከትኩት
1: አው ሶስት አመት አልፏል እነዚህ ሞተት ወታደሮችም እንግዲህ በአመት አንድ የሚታሰብ ነገር ነው የሚሆነውና ግን ዜጎች ወጨ ሰለት ለተግባራቸውን መቼም መከነውን እንደለባቸው ነው እና ዛሬ ልዩ የሆነበት ያው ቀኑን 7 ቀን ተብሎ ተቆጥሮ ሄዳቸው እንጂ የተዘግጅት ምናምን አልጠበቃቸው መስያል ነበርም
6: አልነበረም ያየሁት የተመለከትኩት ነገር የለም በዛ አካባቢ በዞርንበት ምናልባት ደግሞ እንግዲህ በመንግስታዊ ደረጃ ከትላንት በፊት ስለተከበረ ስለታሰበ ከዛ ተሳትፎ ሊሆን ይችላል እንጂ አሁን የከተማው እንቅስቃሴ እንዳየሁት ያንን የነበረውን ሁኔታ የሚያስታውስ አይደለም እንደማንኛውም ተራቀን እንቅስቃሴ እንደሚሆንበት ነው ያ እንዴት ነው ዜጎች እንደዚህ ነው ወይ በቀላሉ የሚያዩት ነገሩን የሚል ተዝብት በራሴ አይቻለሁ ታዝብ ያለው ነገሩ ነው ከዛ ውጪ ያለው ግን ሰዎቹ የጠየቅናቸው የነገሩን በጣም በእውነት በጣም ያሳዝናል ብዙ መሰራት እንዳለበት የሚከተለው መንግስት ብዙ በየደንበሮች የጸጣ አካላትን ማሰለፍ እንዳለበት በንቁ በአራቱም አቅጣጫ መንቀሳቀስ የሚያስፈልግ መሆኑን ነው የተገነዘብነው።
1: ቀደማው የተከስከው የሚገርም ነገር የእስራኤል መከላከያ ሰራዊት አዛን ያው እንዳልነበረች አርጎ አውደሞታል። ሀባስም በዚያ በተወሰነ ቦታ ነው ተሸጉሮ ያለ። ይህንን እያወቁ አሁን የሚሆን አደጋ ደረሳል የሚል ፍርሃት እንዳለባቸው ነው የተገነዘባችሁት?
6: አዎ አዎ። እንዲያውም አንዷ ሴትዮን ስንጠይቃቸው የእስራኤል መከላከያ ሰራዊት በዛ አካባቢ ራሱ ሲተኩስ ያ የሚመጣ ነው የሚመስል ተኩሱ ይሰማናል እና አሁንም ስጋት አለን ነው ያሉ። እና ያም ጦርነቱም ሶስት አመት ቢያልፈውም አሁንም ድረስ 100% በቃ ያ ነገር ተቀርፏል ሐማስም ተደምሰሷል ተብሎ ስላልተነገራቸውና ሁላችንም እንደምናውቀው ገና ያላለቀም ጉዳይ ስለሆነ በውስጣቸው ስጋት ያደረባቸው ናቸው።
1: የስነ ልቦና ተጽዕኖ እንደለባቸው ነው እስካሁን ድረስ?
6: በጣም በጣም አለባቸው። እና በጣም ብዙ መሰራት አለበት። ለዜጎች ግን እንክብካቤ የሚሰጡ አካላት እንዳሉ የተሻሻሉ ነገሮች እየተሰጣቸው እንደሆነ ብዙ ወረፋ እንደማይጠብቁ ነግረውናል። ግን ስጋታቸው ግን አሁንም በደንበሮች ምን ያክል አስተማማኝ ነው የሚለው አሁንም መቶ አይተማመኑም።
1: ምን ያህል ሰዎች ያነጋገራቸው ወርቅነሽ?
7: ጋሽራን ህብረተሰቡ በግጥ በአጠቃላይ አሁን ሰጠኝ እንዳለው ነው በጣም ከባድ የሆነ የስነ ልቦና ችግር አለ። በዚህ በኩል እንደ ቲፑል ትሪትመንት እንደሚያስፈልግ ነው የተረዳ ነው። አንዷ ምንድን ያለችን በር ሲዘጋጓ ሲል ሁሉ ደነግጣለሁ። የሆነ ቡም ምን ነገር የወደቀ የሚወድቅ ነገር ስትሰማ በሩን ሩጫ ይዋሉ መዘጋቱን ለማረጋገጥ እና አሁንም የመጡ የገቡ ነው ይመስለኝ ነው ያሉት። በተለይ ያን ጥቃት ባይናቸው ያዩ ሰዎች እርግጠኞች አይደሉም ሐማስ ተመልሶ እንደማይመጣ። እንደውም ይመጣል ነው ያሉን። ይመጣል አሁን መንግስት በዚህ ሁኔታ ከቀጠለ ድሮም እያሳሰብን ነው፣ ነዋሪዎች እየተዘጋጁ ነው፣ አንድ ቀን ይመጣሉ ጠቁና ላይ ያላቸው ነው። አልሰሙንም። ስላልሰሙን ያው ሆነ ነው ያሉት። እንዲህ አይነት ነገር ሰምተናል። ሌላው ሲድሮት እንግዲህ የፖሊስ ጣቢያውን እናስታውሳለን ሲባል ፖሊስ ጣቢያ ነው ቀድሞ የሚጠራው። የፖሊስ ጣቢያ አሸባሪዎች ተቆጣጥረውት እንግዲህ ከባድ የተኩስ ልውውጥ የተካሄደበት እና
1: በርካታ ፖሊሶች ቢሞቱበት ነው።
7: አዎ፣ የጣቢያው ሰራተኞች 6 ፖሊሶች ተሰውተዋል። አጠቃላይ ወደ 15 ፖሊስ ነው ሲድሮት አሸባሪዎች ጥቃት እንደተገደለ እንግዲህ የመረጃው ያለን። ዜጎች 37 የሚሆኑ ከ52 በላይ አጠቃላይ ያው ተገድለዋል በአሸባሪዎች ጥቃት፣ ከ50 በላይ ቆስለዋል። ያን ፖሊስ ጣቢያ ከዛ በኋላ ሄጂ ማየት ችዬ ነበር። ጋሽራሚ ፖሊስ ጣቢያ ይባላል እንጂ አሁን የለም ፖሊስ ጣቢያው። ፖሊስ ጣቢያው ያው ፈርሶ ሙሉ በሙሉ ሌላ የጉብኝት ማዕከል ነው ሆኖ ያለ። ያው ማስታወሻ መታሰቢያ ሐውልት ምናምን ቆሞበት ሰው እየመጣ ይጎበኛል። እዛም ሌሎችም ቅድም ሐውልት አየን ያለ ቦታ ጎብኝ አለ፣ በጣም ይጎበኛል። እንደው ዛሬ ግንቦት ጥቅምት 7 ስለሆነ መታሰቢያ እንደው አላየንም። በከተማው የሀዘን ምልክት ድባብ አለሰት ሆኖትን ስለሆነ እንጂ ግን በየቦታዎች መታሰቢያ ባለበት ቦታ በጣም ብዙ ሰው ነው የሚመጣ ለጉብኝት። እዛም እዛም አይተናል። በተለይ ፖሊስ ጣቢያው ላይ በአውቶቡስ ነው የሚመጡት። በአውቶቡስ በሀሳበ ሰርቪስ በጣም ብዙ ሰው ወታደሮች ይመጣሉ፣ ሌሎችም ዜጎች ይመጣሉ፣ የውጭ ሀገር ዜጎች፣ ሌላ ቋንቋ ተናጋሪ በጣም ብዙ። እዛ ከግማሽ ሰዓት በላይ አንድ ሰዓት ይሆናል ቆይቼ ነበር። በቃ ለመጎብኘት ራሱ አንተ ሄደህ ለማየት ፋታ የለም፣ ይጣበባል ቦታው። እና በዛ ፖሊስ ጣቢያ እንግዲህ ያገለግል የነበረ አንዱ እኛ ማህበረሰብ አባል ሽሜል ጉልማ ፖሊስ ተሰውቷል። በነገራችን ላይ ከተማው ነዋሪዎች ስለሱ ሲያነሱ ያው እያለቀሱ ነው ስለሱ የሚያወሩ። ቤተሰብ ነው እንጂ ዝም ብሎ ፖሊስ አገልጋይ አልነበረም። ለእያንዳንዱ ሰው መጥቶ ቤታችን ይጠይቀን ነበር። ያን ሰሞናዊ ዳስ በዓልም ስለነበር በየዳሱ መጥቶ ሁሉ ዳሱን እያየ እየጎበኘ ይዟችሁ እያለን ከልጆችም ጋር እንደ ልጅ ከትልቆችም ጋር እንደ ትልቅ ሆኖ ነበር የሚኖር በማለት ፎቶውን ራሱ ሲያዩ እዛ መታሰቢያው ፖሊስ ጣቢያው ላይ አለቀሱ አለቀሱ። ይህ ፎቶ ሽሙኤል ብለው ሽሙኤል ወይም ስማቸው ጉልማ ነው የሚባለው። እሱን ያው አይተናል። ያ ፖሊስ ጣቢያ በጣም የሚገርም ነው ነበር ነው የሚሉ ፎቶግራፉ ነው እንጂ የምታይደው የነበረው ፖሊስ ጣቢያ አሁን የለም። ያው ሀውልት ነው
1: ቴሌቪዥን ምንም አይተነዋለሁ ሲፈራረስ ሲቀየር ነው።
7: ሁለት ቀን ከ24 ሰዓት በላይ ነው አሸባሪዎች እዛ ውስጥ ተደብቀው የነበር ያው መሽገው ነበር። ፖሊስ ጣቢያውን ያው እንግዲህ እስራኤል ኃይል ነው ያወደመው አፈረሰው ራሳቸው ላይ። ያ ሙሉ በሙሉ ፈርሶ ያው እንግዲህ አሁን መታሰቢያ ሆኖ እየተጎበኘ ነው ያለውና ያስፈራል። እንዳሉት አሁን እንደው የከተማው ድባብ ስታየው 3 ዓመት ቢያልፍም እኔ ሰዎች ያወሩት ነገር እንደው ዝም ብለህ እነሱ እያወሩ የእነሱን ጭንቀት እያዳመጥ ሁኔታውን ስታየው የሆነ ድባብ ነገር ይሰማሃል ደስ ማይል ነገር እና በተለይ ስነ ልቦና ምክር አገልግሎት እንደው ለዜጎች በዚህ አጋጣሚ መንግስት ያስብበት በጣም ጥሩ ይሆናል ብዬ ነው የማስበው። እንግዲህ ሁሉም ከሁሉም አነጋገርናቸው ሰዎች የተገነዘብ ነው ይሄን ነው።
1: እንደዚህ ላይ አሁን ቅድም ለምሳሌ አንቺም ሰጠኝም ስትረግሩኝ በፍርሃት ቡም ሲሰሙ መደንገጥ በራፍ መዝጋት መሸበር ምናምን እናላችሁኝና እንደዚህ ብለን አጨንቀን በዚህ አካባቢ ከምንኖር ሌላ ቦታ ማህል ሀገር ንግባ ወይም መግባት እናስባለን ያሏችሁ ሰዎች አሉ ለመሆኑ?
6: የለም በጣም የሚገርመው
7: ጠይቀናቸው ነበር መነገራችን ላይ
6: 45 አመት የሚኖሩ ሴትዮ አሁንም እንደው 8 አመትም አዲስ ሆነው መጥተው ወደ ሌላ ቦታ ማስቡምና ያገር ፍቅር ያሳዩበት ሁኔታ ወደፊትም በዛው የሚቀጥሉም ሆኖ እንለቃለን የሚልም ስሜት የላቸውምና ይሄ ደግሞ ካስገረመን ነገር አንዱ ነው። እንደዛ ሆኖ እንግዲህ ከ3 አመት በፊት የነበረው ወደ ሰደሮት ከተማ ሲተኮስ የነበረው ሮኬት እናስተውሳለን። ያ ሁሉ ሮኬት ያለ ቤት ገስተው እንደገና ደግሞ በዛው ሁኔታ እንቀጥላለን ማለታቸው ደግሞ በሌላ በኩል ጥንካሬያቸውን የሚያሳይ ነውና የኔን እንለቃለን የሚል ሁኔታም አልነገሩንም። ደው በጣም የገረመን ነው። አው
7: ለመልቀቅ አያስቡም ጭራሽ። አንዱ ምንድነው ያለን ዳሩ ተሲለቀቅ መሃሉ ዳር ይሆናልና ዳሩ ለቀና ነው ደመጣበቃለትን። አንዱ ደግሞ እኔ ገና ኢትዮጵያ ያለሁም እን ጥያቄ ጠይቀው ይነበረና ብሎ የነገረን ምሳሌ አለ። እናት ምንም ብትሆን እናት ናት፣ በምንም አይነት መልክ ቀለም እድሜ ምን ብትላትም እናት እናት ናት። እስራኤል ደግሞ ለኛ እንደዛ ናት። የትም ብንሆን እስራኤል ገብተን የትም ቦታ አንመርጥም ስል ነበር እና እንደውም በሱሪያ ድንበርም በሊባኖስ ድንበርም ይኖራል ከዛ ምን ይለየዋል ነው ያለን። ከዛ ምን ይለየና ይለዋል አለቀ ቦታውን ፈልጌው ነው እዚህ የገባው ነው ያለን። ቅርብ ጊዜ ነው ወደ እስራኤል ሀገር የመጣው ቅርብ ጊዜ የተወሰኑ አመታት ቆይቷል። እና ስሜታቸው በጣም ከተማዋን እንደሚወዱ ነው አይለቁ መልቀቅ የሚባል ነገር እንደውም መስማት እንደማይፈልጉ ነው የነገሩን። እንግዲህ ያለው እንትን ግን ከባድ ነው፣ እርዳታ እንደሚጠይቁ ነው። ሌላው በሽራሚን አንድ ሴት እያሁንም ለአንተ የነገሩ ይመስለኛል። ምንድን ነው ያለችን አንድ እናት አሸባሪዎችን አይቻለሁ አለች በአይኔ ይሄ አረንጓዴ እንትን ራሳቸው ላይ አስረው ፊታቸውን በጥቁር እንትን ሸፍነው አይቻቸዋለሁ እና አይ መምጣታቸው አይቀርም ቤቴ ሲገቡ ልጆችን እኔ ሳልሞት አልሰጥም አይን እያየ ብዬ ኢኮኖሚካና በርበሬ በጥብጬ የመጥረጊያውን እንጨት ሁሉ አዘጋጅቼ በር ላይ ስጠብቅ ነበር። ሲመጡ ፊታቸው ላይ ያው ለመድፋትና ለመታገል እንደዛ እየጠበቅኩ ሰዎች ራሱ መጥተው ሌሎች ነጮች ከሁለት ቀን ከአንድ ቀን በኋላ ወደ ሌላ ከተማ ሌላው ልንለቅ ብለው ሲቆፈቁፎ አላምን ብዬ ማነሽ እያልኩ አለች ያለ ጊዜ ከዛ ሳየኋቸው እና ፎቶግራፍ አነሱት እንደዛ በጥብጭ ያዘጋጀሁትን አለችን። እና ምን ያህል ደግሞ እንግዲህ ጥረት እንዳለ ጀግንነት እንዳለ እዚህ ላይ ደግሞ ስታየው በጣም ይሄ ደግሞ የጀግንነት ስራ ነው።
1: በጣም የሚገርም ነው። ወይዘሮ ጥሩዬ ፈቃደም ቀደም ሳነጋግራቸው ልካሁን አንቺ እንደምትይ ነው በርበሬ ሲሉኝ በርበሬ ምን ሊያደርጉት ነው ብዬ ጥቂት ግራ ገብቶ ነበር። በኋላ አስጠየቃቸው አስረዱኝ ምን ያህል ይውልሽ ምን ያህል ጥበብ እንደሆነ የራሱ ጦር መሳሪያ ጠበንጃ ሽጉጥ ጥይት ባይኖራቸውም ይሄ የራሱ መከላከያ በርበሬ አፉ ላይ ከአይኑ ላይ ሲረጭበት ያ ተንኮል ለተንኮል ያሰበ ሰው አይኑን ይጠርጋል እንጂ ያን ሰው ሊጎዳ እንትን አይልም። እና ያላቸው ዘዴና ጥንካሬ ብልሃት ጥበብ በጣም የሚገርም እኮ ነው።
6: አዎ በጣም እንደው እዚህ ላይ የሚገርመው አሁን የበርበሬ ጉዳይ እንደውም አሁን በፊት ገዝማድ ሚያ የነበረው ለጥበቃ ሰራተኞች የሚሰጠው ተቀይሮ አሁን ጋዝ ፒልፒል ሆኗል እና በርበሬ የተለወጠ
7: በርበሬ ተወሰደ ሳይሆን አይቀርም።
6: እኛ እኔ እንደውም በዚህ እናንተ ስትነግሩን የነበረውን በዚህ ደም ተደፋ ተብሎ የኛ ኢትዮጵያን ይሁዳን ደም ተደፋ በርበሬ ይዛችሁ እንደነበር ጋሽራሚ ማንተም ታስታውሰን ትችላለህ የበለጠ አንተም ስለነበርክበት ያን ያን እንደውም እንደዛ ይሆን እንደዛ ተዘጋጅተው የመጡ ያ በእርግጥ ሰላማዊ ሰልፍ ነው። ያ ግን በርበሬ
7: ቤተኛው
6: በርበሬን የሚያክል እንጠቀምበት ብለው እንደዛ እንደተዘጋጁ ያው የኢትዮጵያ ባህላዊ ሁኔታም አሁን በዘመናዊ እየመጣ ነው ለማለት ነው። ሌላው እኔ በጣም የገረመኝ እዛው አካባቢ የሚገኝ የመዋኛ ቦታ አለ እና ያኔ ሟኛውን ህንጻ የበጥይት በመትረየስ በተላዩ የጦር መሳሪያዎች ተኩሰው የተላዩ የበሱት ያሉት ሁሉ አሁንም ይታያል። ያንን ነው ለዓለም ማሳየት የእስራኤል ድርሻ ነው ብዬ ነው ማስበው። እንደዛ አይነት ነገር ችግር የተፈጠረበት ያንን ህንጻ እንደዛ አድርገው በጥይት በሳተው በእውነት ዓለም እስራኤልን አለመረዳቱ በጣም ያስገረመኝ ሁኔታ ነው። እና እስራኤል በዚህ ብዙ ለውጭ በማስታወቁ ደረጃ ብዙ መስራት ይገባታል ነው የምለው። ወደ መጨረሻ
1: እውነት ግን እውነታቸው ነው በመሰረቱ ይህን ጉዳይ አስመለከተ የዓለም መንግስታት የዓለም ህብረተሰብ እንዲያውቀው እንዲረዳው እንዲገነዘው በእርግጥኛ መቼም ችግራችን እንዳ ተጎዳን ምናምን ሳይሆን ምን ያህል ጠላቶች ጠላቶቻችን ጨካኞች እንደሆኑ ራራ የሌላቸው መሆኑን ለዓለም ማሳወቁ አስፈላጊ ነገር ነው የሚመስለው። ለምሳሌ አሁን የሁኔታ ባስመለከት የተለያዩ አገራት መንግስታት የሆላንድ፣ የእንግሊዝ፣ የፈረንሳይ፣ የጀርመን የመሳሰሉ ስሎቫኪያ ቅድም ስመለከት ይህን ሰባተኝ ቀን ባስመለከት ያወጡት መግለጫ ላይ እያንዳንዱ የተለያየ አመለካከት ያለው እስራኤልን ተጎድታለች ወደ ተዋል አግባባ አልነበረም እንደዚህ እንደዚህ ይሉና መጨረሻ ደግሞ የፍልስጤሞች ሁኔታ እነሱም እኮ ተቸግረው ነው እነሱም እኮ አገራቸው ነው እነሱም እኮ ምናምን የሚል ነገር ደግሞ ያስገቡላል እዚያ መካከል ላይ እና ዓለም ይሄ ዝም ብሎ እንደ ስስት ሁሌ ባህሪውን አቋሙን የሚቀይር ነው ስስት ቀለሙ እንደሚቀይረው እና የዚህ አይነት ሁኔታ ነው የምታየው። እና ቅድም ይህን እያነበኩ ነበርና ሲገርመኝ ከዚያም ማምዳኒ አሁን ለምሳሌ ኒውዮርክ ከተማ ከንቲባ የሆነው እሱም አሁን የሆነ መግለጫ ወጥቶ በመጨረሻ እስራኤል ፍልስጤሞችን ጎድታለች አለ። ይህን የማይገናኝ እኮ ነው። እና ይህን የሆነ መሰለ ሁኔታም አለ። እንግዲህ መቼም ያው መታገላችን አይቀርም። መታገል ነው እንግዲህ አንድ የገራችን ናት።
6: አዎ፣ የማስታወቂያ ሁኔታ በዛ የማብራሪያ የመስጠት ሁኔታ ውጭ ሀገር ላይ ብዙ መሰራት እንዳለበት ነው። መጀመሪያም ራሱ የሽብር ጥቃቱ እንደደረሰ እስራኤል የሀዘን ቀናትን ብታውጅ ኖሮ ባንዲራ ዝቅ አርጋ ብታውለበል ክብደቱን የበለጠ ለዓለም ብታሳይ አንዳንዴ ብዙ ይሰራ ነበር። ግን በወቅቱ እንዴት እንደታለፈም ያው ሁላችንም እናውቀው ነው። እና ብዙ ያልተሰራ ነገር ያለ መስሎ ነው የሚታየኝ በዚህ ዙሪያ አልጋሽ
1: ይሁት ላቸው ሁላችንም መቼም ሁላ እንትምኝ ወርቅ ሁላችንም ጋዜጠኞች ነን። እና በአብዛኛው ስራችን መቼም መተቸት ነው። ይሄ ጎሏል፣ ይሄ አልተሟላም፣ ይሄ ለምን አልሆንም የሚል ነው እንትናችን። ያ ነው ስራችን። ጥሩ ከሆነማ ጥሩ ነው፣ ይቀጥል በዚያው አዳን አይነካካም። እና ግን አንዳንዴ ደግሞ መንግስትን ሁሌ ስንተች አማራጭ ይሄ አማራጭ አለ የሚል የለም። መተቸት ነው እንጂ ያን የሚተቸው ነገር በዚህ አይነት መፍትሄ ያገኛል ብሎ ሀሳብ የሚያቀርብ አታገኝም። እና የዚህ አይነት ነው ሁኔታ መመለከት ያለሁት። መንግስት እርግጥ ጉዳት አለበት ይህን ማስረዳቱን ባስመለከተ። አሁን ምን የሆነው የዓለም መንግስታት የዓለም ህብረተሰብ እስራኤልን ጥፋተኛ እያስመሰለ የተለያዩ አቋሞችንም እያሳየ ነው ያለ። ምናየሆኑ በተለያዩ ሀገሮች የሚኖሩ ይሁዶችም እንደዚሁ እንደ ቀደሙ በነጻ ከቦታ ቦታ መንቀሳቀስ፣ ጸሎት ቤት ሄዶ መመለስ የኔም ባስመለከተም ችግር እንዳለባቸው ነው የምናየው። እና የበደል በደል ነው የደረሰ ያለውን ስናየው ደግሞ አንድን ነገር መቼም ሁሌ አስረዳኝ ሳይሆን ራስህም ደግሞ እያየው እያወቀው የምትረዳው ነገር ነው መሆን ያለበት። እና የዓለም መንግስታት ይህንም እያየ እያወቀ ያን ሸፍኖ እንደገና አችን እንትኗ ነገር እያያዙ እስራኤልን ስም ማጥፋት ዘመቻ ነው ያለው። ለማንኛውም እንግዲህ እነጋገርበታለን። ወርቅነሽ ሰጠኝ አመሰግናቸዋለሁ።
6: እናመሰግናለን።
1: መልካም ምሽት። ሰላም ሰላም። ክቡራትና ክቡራን አድማጮች ፕሮግራማችን ለማጠቃለል እየተቃረብን ነው። እስከዚያ ድረስ አርዕስተ ዜናውን በድጋሚ ነው። በእስራኤል ክነሰት አባላት ምርጫ ቀናት ጠላት አደጋ ማድረስ ሊሞክር ስለሚችል የቅድመ ጥንቃቄ ምክክሮች ተጀምረዋል። ከኢራን ጋር ጦርነት ሊቆም የሚችል በከፋ ሁኔታ ወይም በጥሩ ሁኔታ ነው ብለው ፕሬዚዳንት ትራምፕ ተናገሩ። ሳውዲ አረቢያንና ሁቲን ለማስታረቅ ወደ ማሸማገል ሩሲያ እየሞከረች ነው የሚባለው ወሬ ቀጥለዋል። የሚሉት ለሰዓት ከነበረ ዜና መካከል ዋና ዋናዎቹ ናቸው። ክቡራትና ክቡራን አድማጮች ፕሮግራማችን ለማጠቃለላችን ነው። እንግዲህ ለተባበረኝ ለቴክኒሽያኑ ገብርኤል ኮሄን ምስጋና ያደረሳችሁ አብሬያቸው ቆየው ተራኸም የመረዘር ነኝ። በነገ ጠዋት ክፍለ ጊዜያችን ባልደረቦች ይጠብቋቸዋል። እስከዚያ ድረስ ሁላችሁም እያላችሁበት በሰላም ደሩ።